0: SBS, a world of difference. You're with SBS Tigrinya on mobile, online and on radio.
1: እዚ ትሰምዖ ዘለኹም ብሞባይል ኦንላይንን ሬድዮን ዝመሓላለፍ SBS ትግርኛ እዩ።
2: ሰላም ዝኽበርኩም ሰማዕትና ሰማዕቲ ሬድዮ SBS ሎሚ ሶኒ 22 ሰነ 2026 ንሓደ ሰዓት ዝደለነ ትሕዝቶ ቀሪብና ኣለና። ፈለማ ህዝብታት ኣቦርጅንን ቶረስ ኣይላንደርን ነዝሎሚ መደብና ንመሓላልፈሉ ዘለና መሬት ባህላውያን ወነንቱ ምዃኖም ኣፍልጦ ክንብ ንፈልጡ በዚ ድማ ኤስቢኤስ ትግርኛ ንህዝብታት ውራንጅሩን ዋይ ውራን ናይ ሃገር ኩሉንን ዝሓለፉን ዘለውን ዓበይቲ ዓዲ ይህብ ክብሪ ይህብ። ድሕር ዜና ኣብዚ እዋን ቀዳማይ ዙርያ ምድባዊ ግጥማት ዋንጫ ዓለም 2026 ተዛዚሙ ካልኣይ ዙርያ ግጥማት እውን ተጀሚሮም ኣለው። እዚ ዋንጫ ዓለም ምስ ኩሉ ሕላኽላኻቱን ፖለቲካዊ ፅልዋታቱን ከመይ ከይዳሉ ጉዕዞተን ንኣፍሪቃ ወኪለን ዝረጋረጋ ዘለዎ ሃገራትን ጋንታታትን ከመይ ኣሎ ንሎሙን ምስ ጋዜጠኛን ተንታንን ስፖርት ኣዳላዊ መደባት ስፖርት ኣብ ዩቲብ ቻነል ነጋ ስፖርት ዝኾነ ነጋ ወልደ ጊዮርጊስ ምስ ኢብራሂም ዓሊ ወግዒ ገይሮም ኣለው። ድሕር ዜና ክቐርብ እዩ። ምንባር ኣብ ኣውስትራልያ ፀገም ድቃስ ምስኣን ዝብል ትሕዝቶ ክህልዎ እዩ። ልኡኽና ሰደደልና ፀብጻቡን ኣሎ። መረፃ ኢትዮጵያ ፓርቲ ብልፅግና ካብ 486 መናብር ፓርላማ 438 ተዓዊቱ። ኢትዮጵያ ንዘዕቆቦቶም ስደተኛታትን ሓተት ጠቕባን ዝነደፈቶ ምሕዋስ ዝተሰሚ ሃገራዊ ንድፊ ወግዓዊ ጌራ ልኡኽ ሰብኣዊ ጉዳያት ሕቡራት ሃገራት ኦቻ ምስ ላዕለዎት ሰበስልጣን መንግስቲ ኤርትራ ተዛሪቡ። ሚኒስተር ጉዳያት ውፃኢ ኢትዮጵያ ጉዳይ ኣብ ደገ ባሕሪ ከም ናይ ጂኦ ፖለቲካዊ ውድድር ክረአ የብሉን ኢሉ ዝብሉን ካልእ ትሕዝቶታትን ዝሓዘ እዩ። ድሕር ዜና ክቐርብ እዩ። ንኹሉ መደባትና ንምክታል ምሳና ሓቢርኩም ክፀንሕ ዝዕድመኩም ኣዳለውን ኣቕረብን ዝመደብ ብየነሰመረ ሕጂ ብቐጥታ ናብ ዕለታዊ ዜና። ንሎሚ ሶኒ 22 ሰነ 2026 ናይ ሰዓት 11 ንግሆ ዜና ዘቕርበልኩም ብየነሰመረ ኣርስታት ዜና። ዋጋ ነዳዲ ንምፍዋስ መንግስቲ ዝወስቶ ስጉምቲ ንተወሳኺ ሓደ ወርሒ ክቕፅል ወተወሲኑ። ሓያሉ ሃገራት ኣውሮጳ ኣብ ሱዳን ኣብ ከባቢ ኤል ኦቤድ መጠነ ሰፊሕ ምፍንቓል ህዝቢ ከስዕብ ዝኽእል ካልእ መጥቃዕቲ ክጋጥም ከም ዝኽእል ኣጠንቂቐን። ካብ ፀወታታት ዋንጫ ዓለም 2026 ንስጳኛ ንስዑድ ዓረብ 4 ብባዶ ብምስዓር ካብቲ ዘሰንብድ ናይ ኬፕ ቨርደ ስዕረት ከጋጠማ ተገላጊላ። እዚ ሬድዮ ስፔስ ብቋንቋ ትግርኛ ዝፍኖ መደብ እዩ። ኣርእስታት ዜና ኹም ክሳብ መፀኒሕኩም ሰማዕትና ዝርዝራት ይስዕብ። ዋጋ ነዳዲ ንምፍኳስ መንግስቲ ዝወሰዶ ስጉምቲ ንተወሳኺ ሓደ ወርሒ ክቕፅል ተወሲኑ። እንተኾነ ቀዳማይ ሚኒስትር ኣንቶኒ ኣልቤነዝ ነቲ ዋጋ ነዳዲ ንምፍኳስ ነቲ ኣብ ነዳዲ ዝግበር ግብሪ ካብ 32 ሚእታዊ ናብ 16 ሚእታዊ እዩ ኣጉዲልዎ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ዘይተርፍ ስምምዕ ሰላም ክግበር እኳ እንተበለ ሰበስልጣን ተሂራን ግን ነቲ ምስ ኣሜሪካ ዝግበር ስምምዕ ሰላም ነዊሕ መገዲ ከም ዝተርፎ እዮም ዝዛረቡ። ኣፈኛ ኤንኣርኤምኤ ፒተር ኩሪ ነቲ ፕረዚደንት ዝሃቦ ርእቶ ብጥርጣረ ከም ዝሕዞን ብምግላፅ ኣብዚ ደረጃ እዚ ኣብ ዋጋታት ነዳድ ዓለም ብዙሕ ፅልዋ ክህልዎ ዘይመስል እዩ ክብል ገሊፁ። ዞምዚ ንከሎ እቲ ኣብ ግብሪ ነዳዲ ተገይሩ ዘሎ ምጉዳል ኣብ ናይ ኣውስትራልያ ፅርግያታት ኣገዳሲ ስራሕ ምስራሕ የዳናጉ ኣሎ ክብል ሚስተር ኮሪ ይገልፅ።
3: Now what we saw in the federal budget was the spending on roads in real terms actually dropping.
2: ሕጃብ ናይ ፌደራል ባጀት ንሪኦ ዘለና እቲ ኣብ ፅርግያታት ዝግበር ወፃኢታት ጎዲሉ እዩ። ናብ ናይ መጓዓዝያ ምድሪ ካብ ኤክሳይዝ ግብሪ ዝውዕል ኣስታ 79 ሚእታዊ ኢና ንኸፍል ነርና። ሓደ ዓብዪ ክፋል ናይዚ ድማ ኣብ ምዕራይ ፅርግያና ዝውዕል እዩ ነይሩ። ሕጂ ናብ 70 ጎዲሉ ኣሎ። ስለዚ ናብ ካልእ ኣንፈት ገፅና ኢና ንኸይድ ዘለና። በዚ ከ ኣብ ፅርግያታት ንዝውዕል ግብሪ ክእክቡ ከም ዘለዎም ንዝገልፅ ሓሳብ እዩ ዘመልክት። ኣብ መንጎ ኣሜሪካን ኢራንን ኣብ ስዊዘርላንድ እተካየደ ቀዳማይ ዙር ዝርርብ ከም እተዛዘመን ክልቲኦም ወገናት ቴክኒካዊ ዘተ ከም ዝቕፅልን ተሰማሚዖም ወዲኦም። እቲ ሳሕቲ ገፅ ንገፅ ዝግበር ኣኼባ ኣብ ናይ ኢራን መደብ ኒኮሎሳዊ ኣፅዋር ማዕቀብ ከምኡውን ኣብ ዝሰፍሐ ዞባዊ ፀጥታ ዘተኮረ ከም ዝነበረ ተፈሊጡሎ። እዚ መፀ ዲፕሎማት ነቲ ኣብ ማእከላይ ምብራቅ ዘሎ ወጥሪ ንምህዳ ኣብ ፅዕሩር ዘሎ እዋን እዩ። ቀንዲ መዛረቢ ነጥብታት ምልዓል እገዳ ዝደስከለ ገንዘብ ኢራን ኣብ ከባቢ ሊባኖስን ኣብ ምጻብ ቦሆርሙዝን ዘሎ ጸጥታን እዩ ምክትል ፕረዚደንት ሕብራት መንግስታት ኣሜሪካ ጄዲ ቫንስ ኢራን ኒኮላስ ኣውዲሌታ እንተሓዲጋቶን ዘባዊ ዘይምርግጋእ ክህሉ እንተተሓባቢራን ዋሽንግተን ምስ ተሂራን ዝምድና ክትምስርት ትደሊያ ክብል ገሊጹ
4: This is a historic meeting. Never before outside of Islamabad and here has the Iranian and
2: American እዚ ታሪኻዊ ርክብ እዩ ቅድሚ ሕጂ ኣብ እስላማባድ ወፂና ኣብዚ ዝሓለፈ ሒደት ኣዋርሕ ወት መሪሕነት ኢራናን ኣሜሪካን ኣብ ከምዝኣመሰለ ብልዑል ደረጃ ተራኺቦም ኣይፈልጡን እዮም እቲ ፕረዚደንት ክንገብሮ ዝሓተተና ነገር ምስ ህዝቢ ኢራን ዘሎና ርክብ ንምልውዋጥ ከምኡውን ንህዝቢ ኢራን መሪሕነቱ ንዘባዊ ዘይምርጋእ ካብ ምምራሕ ፍቓደኛ እንተኮይኑ ንነዊሕ እዋን ኒኮላሳዊ ኣፅዋር ናይ ምምዕባል ህርፋን እንተገዲፍዎ ሕብራት መንግስታት ኣሜሪካ ነቲ ምስዛ ሃገር ዘሎና ርክብ ብመሰረቱ ንምቕያር ፍቓደኛ እዩ ዝብል እዩ እዚ ታሪኻዊ ርክብ እዩ ቅድሚ ሕጂ ዝብል እዩ ኣብ ገለ ክፋል ኣውሮጳ ንነዊሕ እዋን ዝፀንሐ ዋዒ ተኸሲትሉ ኣብ ዘሎ እዋን መጠን ሙቐት ኣብ ከባቢ 40 ዲግሪ በፂሑ ሰበ ስልጣን ኢጣልያ ነተን ብተኸታታሊ ንልዕሊ 35 ዲግሪ መዓልትታት ብሙቐት ዝተለበለባ 8 ከተማታት መጠንቅቕታ መሓላሊፎም ኣለው ኣብ ፈረንሳ ሲሶ ዝኾነ ህዝቢ ብሰንበት 21 ሰነ ተመሳሳሊ መጠንቅቕታ ይተዋሂቦም እዚ ኩነታት መብዛሕትኡ ክፋል ጀርመን እውን ፀሊዎ ይርከብ ክኢላታት ሜትሮሎጂ ኣብዚ ሰሙን እዚ ኣብ ደቡብ እቲ ሃገር ብርቱዕ ምቑዓት ከም ዝህሉ ተነብዮም ኣለው ኣብዚ ቀረባ መዓልትታት ኣብ ቤልጅየም ጥቓ ናሙር ዝርከብ ሮማን ደ ጃግሬ ዝበሃል ማዕቆብ ስደተኛታት እንስሳታት ከይተረፉ ተጸልዮም ከም ዘለዉ ተፈሊጡሎ
5: ከዚ 300 individus
6: we currently have around 300 animals because it's really hot we're experiencing
2: a new wave ከባቢ 300 እንስሳታት ኣለዉ ምክንያቱ ኣዝዩ ሃሩሪዩ ኣብዘን ዝሓለፈ ሒደት መዓልትታት ሙቐት 35 ወይ 36 ዲግሪ ሴንቲግሬድ ይበፅሕ በፂሑ ንሒደት እዋን ክቐፅል እዩ ትትንቢት ስለዚ ብዙሓት እንስሳታት ብፍላይ ካብ ኣዕዋፍ ኣብ ትሕቲ ናሕሲ ሰፊሮም ንርኢ ኣለና ሰበ ስልጣን ሩስያ ኣብቲ ሩስያ ትቆፃፀሮ ሓውሲ ደሴት ክሬምያ ዩክሬን ብዘካየደቶ መጥቃዕቲ ድሮን 4 ሰባት ከም ተቐትሉን 28 ከም ዝቆሰሉን ጸብጻብ ሂቦም ብተወሳኺ ዩክሬን ኣብቲ ኣብ ሩስያ ዞባ ክራሶኖዳር ዝርከብ ኣገልግሎት መጓዓዝያ ነዳዲ ከም ዝወቕዐት ብዝሰንኩ ድማ

ብቫንኮቨር ንግብፂ ክትገጥም እያ። ዝርዝር ሓበሬታ ድሕሪ ዜና ምስ ነጋ ወልደ ጊዮርጊስ ተገብረ ኣለና ከነቕርቦ ኢና። ዜና ቅድሚ ምዛሙ ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ክሕብረኩም። ኣብ ፐርዝ ዝለዕለ 20 ዲግሪ ሴንቲግሬድ፣ ኣብ ኣድላይድ ክዘንብ ዝለዕለ 15 ዲግሪ ሴንቲግሬድ፣ ኣብ መልበርን ብከፊል ደበና ይክውዕል ዝለዕለ 14 ዲግሪ፣ ኣብ ሆባርቱን ተመሳሳሊ ብከፊል ደበና ዝለዕለ 13፣ ኣብ ካምቤራ ዝለዕለ 13፣ ኣብ ሲድኒ ክዘንብ ተኽእለሉ ዝለዕለ 19 ዲግሪ ሴንቲግሬድ፣ ኣብ ብሪስበን ብከፊል ደበና ዝለዕለ 21፣ ኣብ ዳርዊን ግን ፀሓይ ክውዕል ዝለዕለ 31 ዲግሪ ሴንቲግሬድ። ሓደ ናይ ኣውስትራልያ ዶላር 70 ሳንቲም፣ ናይ ኣሜሪካ ዶላር ከምኡን ሓደ ናይ ኣውስትራልያ ዶላር 110 ቅርሽን 84 ሳንቲም ናይ ኢትዮጵያ ብር ይሽረፍ ኣሎ። ዜና ወዲእና ኣለና።

0: بصحو
1: sbs.com.au/audio.
2: እዚ ትሰምዑ ዘለኹም መደብ ብቋንቋ ትግርኛ ዝፍኖ ሬድዮ ኤስቢኤስ እዩ።
3: ኣብ ስዊዘርላንድ ኣብ መንጎ ኢራንን ሕቡራት መንግስታት ኣሜሪካን ዘተ ኣብ ዝግበረሉ ዘሎ እዋን ትራምፕ መፈራርሒ ሓሳብ ምስ ኣቕረበ ዓለም ናብ ዳግም ስግኣት ወዲቓ። ኣብ ስዊዘርላንድ ዝርርብ ሰላም ድሕሪ ምጅማሩ ጉዳይ ሊባኖስ ቀንዲ መሳሓቢ ነጥቢ ምስ ኮነ ትራምፕ ንኢራን ኣጠንቂቕዋ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ንኢራን ከምዚ ድብድባ ኣፈራርሑ እዚ ዝመፀ ኢራን ንሕዝቦላ ምድጋፋ ከም ትቕፅሎ ድሕሪ ምፍላጣን ነቲ ተስፋ ተገይሩሉ ዝፀንሐት ኣፋፊ ዝኾነ ምቁራፅ ተኽሲ ዘተ ሰላም ከይፈሽል ኣብ ስግኣት ወዲቑ ምህላው ኣብ ዝንገረሉ ዘሎ እዋን እዩ። እቲ መጠንቀቕታ ዝመፀ ላዕለዎት ሰበስልጣን ኣሜሪካን ኢራናውያንን ኣብ ስዊዘርላንድ ነቲ ንኣዋርሒ ዝቐፀለ ዞባዊ ግጭት ንምዕራፍ ዝሓለፈ ሰሙን ኣብ እተገብረ ናይ ፈለማ ዝርርብ ንክግበር ኣብ ስምምዕ ድሕሪ ምብፅሑ እዩ። ትራምፕ ዘተ እናተገብረ ኣብ ማሕበራዊ መራኸቢ ትሩ ሶሻል ኢራን ነቲ ኣብ ሊባኖስ ዘሎ ክቡር ዝዋግኡ ናይ ውክልና ኩናት ብቕልጡፍ ደው ከተብሎ ኣለዋ ክብል ፅሒፉ። ከምኡ እንተዘይገይሮም ንኢራን ከምዝሓለፈ ሰሙን ኣበርቲዕና ክንሃርማ ኢና ዝገደደ ክመፃ እዩ ብምባል እውን ኣጠንቂቑ። ኢራን በቲ ቀንዲ ተደራዳሪኣ ዝኾነ መሓመድ ባጋር ጋሊባፍ ዋሽንግተን ኣብ ኣጠቃቅማ ቋንቋ ትጠንቀቕ ክብል ቁልጡፍ ምላሽ ይብሉ። ዕጡቃት ተሂራን ግብረ መልሲ ንምሃብ ተዳልዮም ከም ዘለውን ናይ ኣሜሪካ ምፍራሕ ኢራን ዘለዋ ስልጣን ከቐይር ኣይክእልን እዩ ክብል እውን ኣጠንቂቑ። እቲ ናይ ምፍኽኻር ቃላት እቲ ዘተ ገና ናይ ሓቂ ምይይጥ ቅድሚ ምጅማሩ ፍታሕ ከምፅእ ከም ዝኽእል ኣብ ጥርጥር ኣውዲቕዎ ይርከብ። ማዕከናት ዜና ኢራን ከም ዝፀብፅበኦ ልኡክ ተሂራን ነቲ ትራምፕ ዝሃቦ ርእይቶ ስዒቡ ካብቲ ዘተ ከም ዘንሰሓበን እቲ ዝተጀመረ ዘተ ከም ዝተቋረፀን ዝሕብሩ ገለ መዓከናት ዜና ሓቢረን። ይኹን እምበር እቲ ፀብጻብ ድሒሩ ፈሽሊ እዩ። ሓደ ነቲ ዘተ ብቀረባ ዝከታተል ዲፕሎማት ንኣጃንስ ፍራንስ ፕረስ እቲ ኢራናዊ ልኡክ ኣብ ቦትኡ ከም ዘሎን ኣብ መንጎ ክስሕብ ከም ዝደሊ ከም ዘይሓበረን ገሊጹ ኣሎ። እቲ ብፓኪስታንን ቀጠርን ኣብ ስዊዘርላንድ ኣብ ዝርከብ ቡርገን ስቶክ ዝእለ ዘሎ ዘተ ኣብ መላእቲ ዞባ ነባሪ መዕለቢ ንምርካብን ውጥረት ንምፍኳስን ንሱሳ መዓልትታት ዝቕፅል መስርሕ ሰላም ንምኽፋት ዝዓለመ እዩ። እንተኾነ ግን ኣብ ሊባኖስ ዘጋጥም ዘሎ ኩነታት ነቲ ዝርርብ ብቕልጡፍ ዕንቅፋት ኮይንዎ እዩ። ኢራን ከም ትገልጾ ወታደራዊ ንጥፈታት እስራኤል ከም ዝቐፀለን ኣብ ሊባኖስ ዝግበር ተግባራት ኣብ መኽፈት ዝርርባት ዓብላሊ ከም ዝኸውንን ገሊጻ እያ። እቲ ዝሓለፈ ሰሙን ዝተኸተመ ኣፈናዊ ስምምዕ ንክልቲኦም ወገናት እንተላይ መንጎ እስራኤልን ሕዝቡላህን ንዝግበር ተፃብኦታት ደው ንምባል ዝዓለመ እዩ ነይሩ። ኮይኑ ግን ኣብ ደቡባዊ ሊባኖስ ተደጋጋሚ ግጭት ስለ ዝተላዕለ እቲ ኩነታት ከምቲ ዘለዎ እንተቐፂሉ ጥርጣሪ ኣሕዲሩሎ። ኢራን ኩናት ኣብ ዝቕፅለሉ ዘሎ እዋን ናብ ናይ መወዳእታ ስምምዕ ንምብፃሕ ትርጉም ዘለዎ ገስጋስ ክግበር ከም ዘይከኣል ኣትሪራ ትዛረብ። ምክትል ፕረዚደንት ጄዲ ቫንስ ነቲ ዘተ ኣብ ዝኸፈተሉ እዋን ዝያዳ ትሕት ዝበለቃና እዩ ነይርዎ። እቲ ኣኼባ ታሪካዊ ከም ዝኾነን ኣብ መንጎ ዋሽንግተንን ተሄራንን ዝነበረ ዝምድና ዳግም ከም ዝቕየርን ገሊጹ። ሓድሽ ምዕራፍ ዶ ክንከፍት ኢና ብምባል ኣብ ማእከላይ ምብራቅ ንዘሎ ርክብ ንሓዋሩ ክንውጦ ንኽእል ዲና ክብል ድማ ሓቲቱ። ተሂራን ካብ ዞባዊ ዘይምርጋእ ርሒቓ ነቲ ንነዊሕ እዋን ዝቐፀለ ኒኩለሳዊ ኣፅዋር ናይ ምምዕባል ድሌታ እንተ ሓዲጋቶ ኣሜሪካ ነቲ ምስ ኢራን ዝነበራ ርክብ ብመሰረቱ ንምቕያር ተዳልያ ከም ዘላ ቫንስ ገሊጹ። ይኹን እምበር እቲ ገሊኡ ኣዝዩ ዘሰሓብ ጉዳያት ግና ገና ኣይተፈትሐን ዘሎ። ኢራናውያን ሰበስልጣን ኒኩለሳዊ ፕሮግራም እቲ ሃገር ኣብ ቀዳማይ ዙርያ ዝርርብ ከምዘይ መያየጡ ገሊፆም። ፕረዚደንት እቲ ሃገር ማስዑድ ፔዚኪያ ቴሄራን ነቲ ናታ ዩራንየም ናይ ምህብታም መስላ ኣሓሊፋ ከም ዘይትህብ ኣረጋጊፂ እዩ። እዚ ኤስቢኤስ ትግርኛ እዩ።
4: ጉራ ሰማዕትና ካብዚ ዝቐርብ ካብ ስዒቡ ዝቐርብ ልኡክና ዝሰደደልና ፀብጻብ እዩ። ፀጋይ ክንፊ ኣብ ከባቢና ዝማዕበሉ ዜናታት ኣቀናቢሩ ቀሪቡ ኣሎ። ናብኡ ከብለኩም
5: ሰላም ጥዕና ሃበልና ከመይ ቀኒኩም ኩብራ ተኸታተልቲ ኤስቢኤስ ትግርኛ ነሰዓት ትዳለው ዜናታት እንሆ ፈለማረስታቶም። ኣብ መረፃ ኢትዮጵያ ፓርቲ ብልፅግና ካብ 486 መንበራት ፓርላማ 438 ተዓዊቱ። ኢትዮጵያ ንዝዕቆበቶም ስደተኛታትን ሓተቲ ዕቁባን ዝነደፈቶ ምክታት ዝተሰሚ ሃገራዊ ንድፊ ወግዓዊ ገይራ። ልኡክ ሰብኣዊ ጉዳያት ሕቡራት ሃገራት ኦቻ ምስ ላዕለዎት ሰበስልጣን መንግስቲ ኤርትራ ተዛትዩ። ሚኒስትሪ ጉዳይ ወፃኢ ኢትዮጵያ ጉዳይ ኣፍ ደገ ባሕሪ ከም ናይ ጂኦፖለቲካ ውድድር ክረአ የብሉን ክብል ገሊጹ። ሕወሓት ነቲ ብኣሜሪካ ዝተነብረ እገዳ ቪዛ ዘይሚዛናዊ ብምባል ነፂግዎ ዝብሉ ንሰዓት ተዳለዉ ዜናታት እዮም ናብ ዝርዝራቶም። ኣብ መረፃ ኢትዮጵያ ብልፅግና ካብ 486 መንበራት ፓርላማ ነቲ 438 ተዓዊቱ ተባሂሉ ሃገራዊ ቦርድ መረፃ ኢትዮጵያ ግንቦት 24/2018 ዝተኻየደ ናይ ፌደራል ወከልቲ ህዝቢ ማለት ናይ ፓርላማን ናይ ክልላትን ውፅኢት መረፃ ወግዓዊ ገይሩ ኣሎ። ኣብ ናይ ፌደራል ወከልቲ ህዝቢ ፓርላማ ዝተረኸበ ውፅኢት ፓርቲ ብልፅግና ካብ 486 መንበራት እቲ 438 ተዓዊትሉ ተባሂሉ ኣሎ። ብመሰረት እዚ ኣብ ብሔራዊ ክልላዊ መንግስቲ ሃረር ካብ ዘለዉ ክልተ መንበራት ክልቲኡ ፓርቲ ብልፅግና ከም ዝተዓወተሉ ኣብ ክልል ማእኸላይ ኢትዮጵያ ካብ ዘለዉ 33 መንበራት እቲ 28 ፓርቲ ብልፅግና ኢዜማ ክልተ ምትሕባር ንሕብረት ኢትዮጵያ ሓደ ፓርቲ ናፅነትን ማዕርነትን ድማ ሓደ ከም ዝተዓወተሉ ተፈሊጡ ኣሎ። ኣብ ክልል ሲዳማ ካብ ዘለዉ 16 መንበራት ፓርቲ ብልፅግና 13 ድማ ብሓደ ተቃዋሚ ከም ዝተሓዘ ተሓቢሩ ኣሎ። ኣብ ክልል ሲዳማ ካብ ዘለዉ 16 መንበራት ፓርቲ ብልፅግና 13 ድማ ብሓደ ተቃዋሚ ከም ዝተሓዘ እዩ ተገሊጹ ዘሎ። ኣብ ክልል ሶማሌ ካብ ዘለዉ 22 መንበራት 19 ብልፅግና ክዕወተሎን ከሎ 3 ተናሓናሕቲ ውድባት ድማ ነብሲ ወከፎም ሓደ መንበር ረኺቦም ኣለዉ። ኣብ ክልል ቤንሻንጉል ጉሙዝ ካብ ዘለዉ 9 መንበራት 8 ብልፅግና ከም ዝተዓረልን ተሓቢሩ ኣሎ። ኣብ ክልል ኣምሓራ ካብ 130 መንበራት እቲ 117 ብልፅግና ክዕወተን ከሎ ኣብን 6 ናይ ኣምሓራ ዲሞክራሲያዊ ሓይሊ 3 ካልኦት 4 ፓርትታት ድማ ነብሲ ወከፎም ሓደ መንበር ሒዞም ተባሂሎም ኣለዉ። ኣብ ኣዲስ ኣበባ ካብ ዘለዋ 23 መንበራትን 20 ብልፅግና ክዕወትን ከሎ ኢዜማ 2-1 ድማ ናፃ ውልቀ ተወዳዳሪ ከም ዝሰዓረ ተፈሊጡ ኣሎ። ኣብ ክልል ዓፋር ካብ ዘለዋ 8 መንበራትን 7 ብልፅግና ከም ዝሓዘን ተሓቢሩ ኣሎ። ኣብ ክልል ኦሮምያ ካብ 173 መንበራትን 167 ብልፅግና ክዕወትን ከሎ እተን ዝተረፋ 5 መንበራት ድማ ውልቀ ተወዳደርቲ ከም ዝሰዓረ እዩ ተሰሚዑ ዘሎ። ኣብ ክልል ደቡብ ምዕራብ ኢትዮጵያ ካብ ዘለዉ 20 መንበራትን 17 ብልፅግና እተን ዝተረፋ 3 መንበራት ድማ ዝተፈላለዩ ተቃውምቲ ፓርትታት ሒዘምዎን ተባሂሉ ኣሎ። ኣብ ክልል ደቡብ ኢትዮጵያ ካብ ዘለዋ 45 መንበራትን 35 ብልፅግና እተን 11 መንበራት ድማ ተቃወምትን ሓደ ውልቀ ተወዳዳራይን ከም ዝሰዓሩ ዝተሓበረ ኮይኑ ኣብ ድሬዳዋ ካብ ዘለዋ 2 መንበራት 2ኤን ፓርቲ ብልፅግና ኣብ ክልል ጋምቤላ ካብ ዘለዋ 3 መንበራት ድማ 3ቲኡ ብልፅግና ከም ዝሓዞ እዩ ቦርድ መረፃ ኢትዮጵያ ወግዓዊ ኣብ ዝገበሮ መግለፂ ሓቢሩ ዘሎ። ኣብዚ መረፃ እዚ ትግራይ ንካልኣይ ግዜ ከም ዘይተሳተፈት እውን ዝፍለጥ እዩ። ኢትዮጵያ ንዝዕቆበቶም ስደተኛታትን ሓተቲ ዕቋ ዝነደፈቶ ምክታ ዝተሰመየ ሃገራዊ ንድፊ ወግዓዊ ገይራ ኢትዮጵያ ንዝዕቆበቶም ስደተኛታትን ሓተቲ ዕቋን ዝነደፈቶ ምክታት ወይ ኢንክሉዥን ዝተሰመየ ሃገራዊ ንድፊ ወግዓዊ ገይራ ኣላ። ምክታት ስደተኛታት ካብ ናይ ሰብኣዊ ሓገዝ ተቐባልነት ወፂኦም ምስ ሕብረተሰብ ክሕወሱ ሰሪሖም ርእሶም ክኢሎም ኣብ ልምዓቲ ሃገር ክሳተፉ ዘኽእል ሃገራዊ ንድፊ እዩ ተባሂሉ ኣሎ። መንግስቲ ኢትዮጵያ ነዚ ንድፊ እዚ ስደተኛታት ኣብ ዝዕቁብሎም ኩሎም ክልላት ሃገር ንምትግባር ቆራፅ ምዃኑ እቲ ንድፊ ወግዓዊ ኣብ ዝገበረሉ ስነ ስርዓት ኣረጋጊፁ ኣሎ። ናይ ሕቡራት መንግስታት ላዕለዋይ ኮሚሽነር ስደተኛታት UNHCR እቲ ናይ ምክታት ንድፊ ስደተኛታትን ሃገራዊ ልምዓትን ኢድ ንኢድ ተታሒዞም ክኸዱ ከም ዝኽእሉ ንዓለም ኣብነት ዝኸውን ብምባል ኣብቲ መድረኽ ዘለዉ ናዕዳ ገሊጹ ኣሎ። ልኡኽ ሰብኣዊ ጉዳያት ሕቡራት ሃገራት ኦቻ ምስ ላዕሎ ሰበ ስልጣን መንግስቲ ኤርትራ ተዘራሪቡ ብሓላፊት ክፍሊ ምላሽ ወይዘሮ ኤደም ወርሶን ዝተመርሐ ልኡኽ ቤት ፅሕፈት መተሓባበር ሰብኣዊ ጉዳያት ሕቡራት ሃገራት ኦቻ ምስ ላዕለዎ ሰበ ስልጣን መንግስቲ ኤርትራ ብሓበራዊ ምትእባርን መደባት ልምዓትን ዘተኮረት ዘተካይደ ኣሎ። እቲ ወይዘሮ ናህላ ቫልጂ ኣተሓባባሪት ኣብያተ ፅሕፈት ሕቡራት ሃገራት ኣብ ኤርትራ ዝተሰነየ ልኡኽ ምስ ሚኒስትሪ ጉዳይ ወፃኢ ኣቶ ዑስማን ሳልሕ፣ ምስ ሚኒስትሪ ሕርሻ ኣቶ ኣርፋይ ነበረ፣ ሚኒስትር ዜና ኣቶ የማነ ገብረ መስቀል ከምኡውን ምስ ሓላፊ ፖለቲካዊ ጉዳያት ህግደፋ ኣቶ የማነ ገብረ ኣብ ዘትዩ ተባሂሉ ኣሎ። ዕላማ ዑደት እቲ ልኡኽ ኦቻ ሃገራዊ ቀዳምነታትን ብድሆታትን ልምዓት ንምዕዛብ ፅልዋ ለውጥ ክሊማ ብቐጥታ ንምግምጋም ቅጥዕታት ምትሕባርን ንምሕያል ንጥፈታት መደባት ንምግምጋምን እዩ ተባሂሉ ኣሎ። እቲ ልኡኽ ብተወሳኺ ኣብ ዓዲ ተክሌዛን ዝርከብ ኣገልግሎት ምክልኻልን ሕክምናን ሕፅረት ምግቢ ኣብ ንኡስ ዞባ ስረጀቃ እምባደርዋ ኣብ ናይ ፀሓይ ፀዓት ዝሰርሕ ፕሮጀክት ቀርማይ ከምኡን ሃገራዊ ኣብነት ዝተዋሃደ ኦርጋኒክ ሕርሻ ኣኽርያ በፂሑ ክብል ሚኒስትሪ ዜና ኤርትራ ሓቢሩ ኣሎ። ሚኒስትሪ ጉዳይ ውፃ ኢትዮጵያ ጉዳይ ኣፍ ደገ ባሕሪ ከም ናይ ጂኦፖለቲካ ውድድር ክረአ የብሉን ክብል መጉሂቱ ንዚ ጉዳይ ወፃኢ ጌድዮን ጢሞቴዎስ ጉዳይ ኣፍ ደገ ባሕሪ ናይ ሃገራዊ ልምዓትን ናይ ዞባ ምትእሳርን ጉዳይ እምበር ከም ናይ ጂኦፖለቲካ ውድድር ተገይሩ ክውሰድ ከም ዘይብሉ እዩ ተዛሪቡ ዘሎ። ጌድዮን ጉዳይ ኣፍ ደገ ባሕሪ ንኢትዮጵያ ከም ኣገዳሲ ጉዳይ ተገይሩ ክረአ ከም ዘለዎ እምበር ከም መፋጠጢ ክረአ ከም ዘይብሉ ቻተም ሃውስ ሃብ ዝተባሃለ ትካል ኣብ ሶሙን ኣብ ለንደን ኣብ ዘዳለወ መድረኽ እዩ ገሊጹ ዘሎ። ኣብ ሕቶ ኣፍ ደገ ባሕሪ ኢትዮጵያ ዝለዓሉ ስጋኣታት ክሳብ ሕጂ ዝግምገሙ ዘለዉ ካብ ታሪካዊ ዘይምትእማን እምበር ካብ መጻዕ ድላት ኣንጻር ከም ዘይኮነ ጌዴዎን ሞጊትሎም። ፖሊሲ ኣፍ ደገ ባሕሪ ኢትዮጵያ ብዘተ ብሓበራዊ ተረባሕነት ብዞባ ምርጋን ዝተሰረተ ምዃኑ ዝጠቀሰቲ ሓላፊ እቲ ጉዳይ ምስ ንግዲ ሎጂስቲክስ ውሕስነትን ኤነርጅን ከምኡ ውን ነባሪ ቁጠባዊ ትልምን ዞባዊ ምትእስሳርን ክረአ ከም ዘለዎ እዩ መጒቱ ዘሎ። ሕወሓት ነቲ ብኣሜሪካ ዝተነብረ እገዳ ቪዛ ዘይሚዛናዊ ብምባል ነጺግዎ። ሕወሓት ኣብ ዘውፅኦ መግለጺ እቲ ኣሜሪካ ዝወሰደቶ ስጉምቲ ኣብ ትግራይን ዘሎ ኩነነት ዘየንፀባርቕን ንመንግስቲ ኢትዮጵያ ካብ ሓላፍነት ዘጓንን እዩ ክብል ወቒሱ። ሕወሓት ነቲ ዝተነብረሉ እገዳ ከም ዝቃወም ብምግላጽ ነቲ ኣብዚ ቀረባ ግዜ ዝተነብረ ናይ ቪዛ እገዳ ብክቢድ ንሰግዓሉ እስጉምቲ እዚ ኣብ ጎደሎን ዘይሚዛናውን ገምጋም ኩነታት ዝተመሰረተ ኮይኑ መንግስቲ ኢትዮጵያ ብትሕቲ ስምም ፕሪቶርያ ዘለዎ ግደታታት ንምትግባር ብቐጻሊ ዝረኣዮ ፍሽለት ዕሽሽ ብምባል ኩሉ ሓላፍነት ኣብ ልዕሊ ሕወሓት ጥራሕ ዘንበረ እዩ ክብል ወቂሱሎም። እዚ ግብረ መልሲ ሕወሓት ዝመፀ ሚኒስትሪ ጉዳይ ወፃኢ ኣሜሪካ ኣብ ልዕሊ ገለ ሰበስልጣን ትውድብን ስድራ ቤታቶምን ናይ ቪዛ እገዳ ምእዋጅ ስዕብ እዩ። ሚኒስትሪ ጉዳይ ወፃኢ ኣሜሪካ ማርክ ሮቢዮ ኣብ ዘውፅኦ መግለፂ ኣብ መንጎ ኣኽረርቲ ዝበሎም ኣባላት ሕወሓትን መንግስቲ ኢትዮጵያን ዘለዎ ጥሪ ኣብ ሰሜን ኢትዮጵያ ሓድሽ ውግእ ከይለዓል ዘሎ ከቢድ ስግኣት ገሊጹ እዩ። ሕወሓት ነቲ ሓደ ወገን ጥራሕ ታሕታት ዝገብር ስጉምቲ ዝበሎ እገደ ኣሜሪካ መልኪቱ ንሓደ ፍራሚ ጥራሕ ታሕታት ብምግባር ናይ ትካልእ ወገን ተግባራት ዕሽሽ ምባል ኣብቲ ጉዕዞ ሰላም ዘሎ ምትእማን ዝሃስ እዩ። ዘላቐ ሰላም ንምምፃእ ብዘይኣድልዎ ብምፅናዕትን ንኩሎም ወገናት ብማዕረ ተሓተቲ ብምግባርን ጥራሕ እዩ ዘረጋገፅ ክብል ኣተሓሳስ ይብሎ። ሕወሓት ኣብ መወዳእታ ነቲ ስምምዕ ፕሪቶርያ ንምትግባር ዘለዎ ተወፋይነት ብምግላጽ ኣሜሪካ ኣብ ልዕሊ መንግስቲ ኢትዮጵያ ጸቕጢ ብምግባር ደሞዝ ኣገልግሎት ባንኪ ቀረብ ነዳድን ሰብኣዊ ሓገዛትን ክፍቀድ ክጽዋዕ ሓቲትሎም። ብተወሳኺ ተመዛበልቲ ብሰላምን ብክብርን ናብ ዓዶም ዝምለሱሉ ባይታ ክጣጥሕ ዘይፌደራላውያን ሓይልታት ካብ መሬት ትግራይ ክወፁ ሕጋውን ፖለቲካውን ህላዊ ሕወሓት ብመሰረት ስምምዕ ክምለስ ከምኡውን ታሕታትነት ኣብ ልዕሊ ኩሎም ወገናት ብማዕረን ብዘይኣድልዎን ክትግበር ንኣሜሪካ ጻውዒት ኣቕሪቡ። ሰንኪዞም ዘይተፈትሑ ጸገማት ድማ ኣብቲ ናብ ሰላም ዝወስድ ጎደና ዝተረኽበ ጭቡጥ ምዕባለ ከም ዘየለ እዩ ኣተሓሳሲቡ ዘሎ።

0: Ice Cube's Big 3 is back. The most competitive basketball league on earth is on CBS this Saturday. Big 3 All-Star Dwight Howard and the L.A. Riot take on Greg Monroe and the Dallas Power. Then Coach Rick Mahorn, Sensation Nazir Core, and the Detroit Amps look to protect home court against back-to-back MVP Michael Beasley and the defending champs Miami 305. The game played the way you love. Watch live Saturday on CBS at 4 p.m. Eastern, 1 p.m. Pacific, and catch replays on BET.
1: Starting a new life in Australia isn't easy.
2: A lot of companies have rejected me.
3: Sometimes I feel like, oh, I'm gonna quit, I've given up.
1: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
4: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
5: sbs.com.au/tigrinya ab online watru tbatxwa marbab habreta ykhun wana wzenatat zabatatin mazanagitatin ab sbs.com.au/tigrinya rkhbu sbs tigrinya msma agibkum ulodo ab facebookna atikum etzirrib katselwo hasabkum akafulun like gbarunan sbs tigrinya ab facebook
6: ኩብራት ሰማዕትና ከመይ ትኾኑ? እዚ ናብ 48 ጋንታታት ክሰፍሕ ዝተገብረ ዋንጫ ዓለም 2026 ልዕሊ ፍርቂ ተሳተፍቲ ሃገራት ወፃኢ ካብተን ከም ልምዲ ሓያላት ተባሂለን ዝቁፅራ ሃገራት ኤውሮጳን ደቡብ ኣሜሪካን እየን። ኣብዚ ዘለናይ እዋን ቀዳማይ ዙርያ ምድባዊ ግጥማት ተዛዚሞም ካልኣይ ዙርያ ግጥማት እውን ተጀሚሮም ኣለው። እዚ ዋንጫ ዓለም ምስ ኩሉ ሕልኽላኻቱን ፖለቲካዊ ፅልዋታቱን ከመይ ይኽይድ ኣሎ? ጉዕዘተን ንኣፍሪቃ ወኪለን ዝረጋረጋ ዘለዋ ሃገራትን ጋንታታትን ከ ከመይ ኣሎ? ንሎሚ ምስ ጋዜጠኛን ተንታንን ስፖርትን ኣዳላዊ መደባት ስፖርት ኣብ ዩትዩብ ቻነል ነጋ ስፖርት ዝኾነን ነጋ ወሊ ጊዮርጊስ ገምጋም ምጥንቓቕ ቀዳማይ ዙርያ ምድባዊ ግጥማት ክንገብር ደጊምና ተረኺብና ኣለና። ነጋ ከም ወትሩ ቀዲመ ግዜኻ ስለ ዝሃብካናን ክትንትነልና ስለ ዝፈቐድካን የመስግነካ ሞ ዝሓለፈ እዋን ግጥማት ዋንጫ ዓለም ቅድሚ ምጅማሮም ኢና ይዕሊልና ነርና። ብሓፈሽኡ እቲ ግጥማትን እቲ ውራይን ከመይ ረኺብካን ከመይ ትከታተሎ ኣለኻን መተው ክኾነና
7: የመስግን ጋዜጠኛ ኢብራሂም ዓሊ ከምኡውን ሬድዮ ኤስቢኤስ ከምዚ ኣቐዲምካ ክትገልፆ ፅናዕኻ ልክዕ እዩ። ዋንጫ ዓለም 2026 ተጀሚሩ ኣሎ። ምናልባሽ በቲ ፖለቲካዊ ፅልው እንድሕር ትጀምር ኮይና ኣብቲ ናይ ቪዛ እገዳ ብዙሕ ኣዘራቢ ርእሲ ተላዒል እዩ። ሰማድያ ወዳኛ ዑመር ዓርጣን ንሱ ካብቲ ውድድር ተኣሊሎ ከምኡውን ካናዳ ኣብ ልዕሊ ኮኸብ ተፃዋታይ ጋና ቶማስ ፓርት ዝገበረቶ እገዳ ብጣዕሚ ኣነ ከም ነጋ ከም ኣፍሪካዊ ዝሕንኽ ተግባራት እዮም ወሲዶም። ቶማስ ፓርት ኣብ ዓዲ እንግሊዝ ተኸሲሱ እቲ ክሱን መሰረት ዘይብሉ ክነሱ ካናዳ ነዚ ተፃዋታይ ናብ ዓዳ ከይኣቱ ክልካላ ብጣዕሚ ዝሕዝን እዩ። ከምኡውን ስዊዘርላንድ ኢምቦለ ናብ ኣሜሪካ ከይኣቱ ክልክል ነሮ መጨረሻ ግን ተፈቂድዎ። ስዊዘርላንድ ኣብ መኽፈቲ ኣብ ዝገበረቶ ፀወታ ሓደ ብሓደ ዝፈላለዩ ንስዩ ተንታሸቶ መዝጊብዋ። ከምዚ ዓይነት ተሪኦታት ብጣዕሚ ዝሕዝን እዩ። ኣብ ልዕሊ ኢራን ተወሲዱ ዘሎ ከዓ ብጣዕሚ ከም ሰብ ህዲ ኢልካ ክትሓስቦ ከለካ ብጣዕሚ ዘሸቆረካ እንታይዮም ገይሮም ንሃገራዊ ጋንታ ኢራን ፀወታ ምስ ገበረት ብቐጥታ ናብቲ ማዓስከራ ዝኾነ ሜክሲኮ ክትምለስ እዮም ገይሮም ዘሎ ናይ ኣሜሪካ ሰበስልጣን ከምኡን ሃገራዊ ድሕነት። ስለዚ ኣብ ቀዳማይ ፀወታኦም ምስ ኒውዚላንድ ክልተክልተ ዝፈላለዩሉ ረሃፆም ከየንቀፁ ናብ ሜክሲኮ ከም ዝምለሱ ተገይሩ። እዚ ሓደ ካብቲ ግህሰት ደቂ ሰባት ወይከዓ ሂማን ራይት ኣቢዩዝ ኢለ ክገልፆ ይኽእል። ኣነ ፅቡቅ ኣይኮነን እዚ ስፖርት ንፍቅሪ ንሕውነት ንምትሕዋስ እንድሕር ኮይኑ ስለምንታይ ከምኡ ይገብር? ፊፋ ካብዚ ኢሉ ጣሚሩ ብምርኣይ ብጣዕሚ ተወቃሳ እዩ። ፊፋ ኩሉ ግዜ ዋንጫ ዓለም ጨረታ ክህብ ከሎ ካብ ዝኾነ ዓሌትነት ሃይማኖት ከምኡውን ወገንነት ነፃት ዝኾነ ኣዳላዊት ሃገር ኢሉ እዩ ዝህብ። ኣብ 2017 ካ ነን ሰለስተ ሃገራት ክህበን ከሎ በዚ መምርሒ እዚ ይሂቦን። ስለዚ ዝኾነት ሓንቲ ሃገር ቪዛ ክትም ክትክልክልን ናታ ናይ ሉዓላውነት መሰል እኳ እንተለዋ ፊፋ ካ ብመሰረት ኣብ ጨረታ ዝህቦ መምርሒታት ነዘን ሃገራት እዚኣተን ከገደን ይኽእል ነይሩ እዩ። ግን ፊፋ ኣብ ታሪኩ ንድሕሪኢና ብዙሕ ነገራት ዝሰሪሑ ንኣብነት ኣብ ዝሓለፈ ኣብ መደበይ ጠቀስኮ ኣብ 1976 ወታደራዊ ቀመላኽ ኣርጀንቲና ኣብ 1978 ሃገሮ ዋንጫ ዓለም ከዳሉ ከላ ነቲ ናቱ ኣብ ሃገር ዝገብሮ ነበረ ጋዝ ሰብኣዊ መሰላት ምስሉ ንምሕኻኽ ምስ ኣሜሪካ ተመሻጢሮም ነታ ዋንጫ ኣብ ሃገሮም ከምተርፍ ምግባሮም እዚ ፊፋ ስቂሉ ኢሉ ኣጣሚሩ ርኢዩ ብዙሕ ነገራት ፊፋ ኣብቲ ቡልሽውና ብዙሕ ነገር ሕጂ ከዓ እዚ መፅኡ ዘሎ ናይ ፖለቲካዊ ፅልዋታት ኣብ ናይ ፊፋ ብጣዕሚ ዝሕዝን እዩ። ኣብ ቀፃሊ ከምኡ ከይህሉ መቸም ከም ቤተሰብ ስፖርት መጠን ክንምሕፀን ንደሊ ናብቲ ናይ ቀዳማይ ዙር ዝበልካዮ ኢብራሂም፣ ኣነ ዋንጫ ዓለም 2026 ይቁሩብ 48 ሃገራት ምስ ኮና ተፀወታ 104 ይቁሩብ ክጅላሓና እዩ ከምዚ ማይ ዝበዝሑ ፀባ ምሻለካ ቅጠነካ ከምኡ ዶ ክኮነና ኢለ ስክፍታይ ነይሩ ሞ ብኣንፃሩ እቲ ስክፍታይ ብካልእ መልክዕ ኮይኑ ፀኒሕኒ ኣይኮነን መኸተ ናይ ሃገራውያን ጋንታታት ናይተን ኣንደርዶግ ዝበሃላት ንሪኦ ኣለና ኬቨርደም ስፔን ዝገራየቶ መክተ ኩሪሳዋ ዋላ ብ7 ብ1 ብጀርመን ዝሰዕርመር ሸቶም ምዝጋ በዓሉ ቀሊል ነገር ኣይኮነን። ኣፍሪካውያን ሃገራት ዝሪኦ ዘለዋ መኸተ ብጣዕሚ ዝናኣድ እዩ። ከምኡውን ገለገለ ሃገራውያን ጋንታት ከም ስፔን ሲ ካብተን ፌቨራይት ተባሂላ ኣትያ ዘላስ እሞ ብኬቨርደ ተታሒዛ ባዶ ክትወፅእ ከላ ቁሩብ ክሳይ ብለካይ ፖርቱጋል ባዕላ ምስ ዲኣርሲ ሓደ ብሓደ ዝወፃትሉ ፖርቱጋል እ ካብቶም ፌቨራይት ተባሂለ ከም ፈረንሳን ከም ስፔን ናይትኩም እምበር ድሕሪአን ዋንጫ ክትወስድ ዝተባሃለት እያ። እንግሊዝ ካሊእ ሃገራዊት ጋንታ ሒዛ ምፃ ብጣዕሚ ዝድነቕ ሃገራዊት ጋንታ እንግሊዝ ከም ንፈልጦም ኩሉ ግዜ እቲ ናይ ማስ ሚድያ ናይ ሃገሮም ፀቕጢ ስለ ዘለዎም ፀቕጢ ይገብረሎም እዩ። ዋላ ክኢላታት በሪ ታለንትር ዝኮኑ ተፀቐጢ ብፍላይ ዝኮነት ሃገራዊት ጋንታ ዋንጫ ዓለም ምፅያ ሚድፊልድ ከም ሃገራዊት ጋንታ እንግሊዝ ሒዛ ትቀርብ የላ ኣብ ዝኮነ ኣነ ክሳብ ዝትክላ ዝተልኮ ሰብ ዝፈልጦ ኣብ ሚድፊልድ ብልፅቲ ሃገራዊት ጋንታ እያ ትመፅእ ትማሊ ግን ብዙሕ ፀወታ ብሕጂ ካሪየላ እንተኮና ኣብቲ ቀዳማይ መክፈቲ ዘርኣየቶ ግን ኣዝዩ ዝናኣድ ነይሩ። ስለዚ እዚ ናይ ሱታፊ ናይ ሃገራዊ ጋንታት ብጣዕሚ ፅቡቅ ብደረጃ ናይ ኣፍሪካ ላቲንን ኤውሮፓን እየን ዘዕብሎ ነረን ክትብል ፀኒሕካ እንታይ ዩ ሕጂ ኣፍሪካውያን ዓወት ሒዘን ተበጊሰን ገሊአን ሃገራዊ ጋንታ ብፍላይ ኣሜሪኮስ ዘርኣየቶ ዓወት ፓናማ ብጋና ክትሰዓር ከላ ጋና መጨረሻ ዶ ቶማስ ኣሳንተ ተቀይሮ ኣትዩ ነቲ ፀወታ ቀይሩ ሞካ ነታ ተመዝገበ ሸቶ ኣሲስ ብምግበሩ ሞሮኮ ንብራዚል ትምህርቲ ዘቕሰመትሉ ትማልካ ሞሮኮ ብዘእምን ውፅኢት ሓደ ብዜሮ ሞካ ብናይ ፀወታ ብልጫ ዓወት ሒዘን ምውፅአን ሴኔጋል ምናልባሽ ምስታ ፌቨራይ ትበሃል ዘላስ ፈረንሳ ምረኸባ ካልእ ነገር ክኸውን ይኽእል ኣብ ዝቅፅል ዙርግን ተመሒሻ መፅያ ካልእ ዓወት ክምተመዝግብ ዘጠራጥር ይብሉን። ስለዚ ሃገራዊ ጋንታታት ኣፍሪካ ካብቲ ቅድሚ ሕጂ ሱታፊየ ዝገብሮኦ ዝነበራ ብዝሓየለን ዝበለፀን እሞካ ዋላ ይሰዕራ ተወዳደርቲ በቃ ብሙሉ ትቅርፂ ካብ ዓለ ወንዳት ክሳብ መስመር ምክልኻል ምክፋለን መጥቃዕትን እቲ ናይ ክንገብር ኢና ክንዕወት ኢና ሸቶ ክነመዝግብ ኢና እቲ ዲዛይር ኤንድ ዲሲዥን ዝበሃል ዋላ እቲ ዲተርሚኔሽን ድሕር ኢካያሲ ኣዝዩ ዘንእደኒ ሞ ኣነ ዘን ሃገራውያን ጋንታ እዚኣተን ኪኖ ናይ ምድብ ፀወተን ኣብ ናይ ኖካው ስቴጅን ካልእ ተኣምር ከም ዝሰርሓ ተስቢት ገይረ ኣለና ኣለኹ ኢብራሂም።
6: ፅቡቅ ምናልባት ብቀዳማይ እውን ትንክፋ ቢልያ ነርና ፊፋ ካብ ቀደም ዋላ ብመንገዲ ሴ ብላተር ድዩ ዋላ ብጂያኒ ኢንፋንቲኖ ነዚ ከም ዕላማ ዝሓዝዎ ማለት እዩ ቁፅሪ ሃገራት ካብ ኣፍሪካ ኤሽያ ደቡብ ኣሜሪካ ክውስኻ ዝብል ሓሳብ ብተደጋጋሚ ይጠቕስዮም እሞ ምናልባት ገናይ ዘሎ ሓደ ቀዳማይ ዙርያን ሕጂ ካልኣይ ዙርያ ይካየድ ኣሎ ሞ እስኪ ምዚ ክትገልፆ ፀንሐካ ገለ መቐረታት ናይ ዋንጫ ዓለም ንኣብነት እዚ ናይ ኩራሳው ዋላቶም ደገፍቲ ምስሓተቱ ሲ ጀርመን 7 እትያትልኩም ሲ ከመይ ትሰሚዕኩም ኢሉ እቲ ጋዜጠኛ ሓደ ምስሓተቶም ሲ ቡዕ እንታይ ትብል ኣለካ ሓንቲ እቲና ሰማይ ተሰቂልና ኣለና ኢሎሞ ሞ ምስ ናይ ኬቨርደ ከዓ ዝገለፅካዮ እስኪ እቲ መቐረታት ምፅራእኻ ከም ዝበልካዮ ዋላት ኣብቲ መጀመርያ ትፅቢት ናይ ሰባት ዝነበረ ምስ መብዛሕንተን ጋንታታትን ምዚ ፖለቲካዊ ሃዋኹንሲ ደኸም ክብል ወይ ከዓ ገለ ክዕብልሎዩ ነቲ ግጥም ዝብል ነይሩ ሞ እስኪ ምዚ ተሞክሮታት ናይዞም ደገፍትን እተን ሃገራት ፀቕስካዮን ከዓ ሕጂ ዘርእዮ ዘለዋ ሓያል ዝኾነ መንፈስን ከመይ ትርዮ ማለት እዩ
7: እዋ ኢብራሂም ሕጂ ፐርሰናል ንድሕሪና ሲ ኣነ ክሪሰዋ ትበሃል ሃገር ኣይፈልጠን ነ ሓቂ ንምዝራ ማለት እዩ ዋንጫ ዓለም ሳላ ዝመፀ ግን ክሪሰዋ ትበሃል ሃገር ፈሊጠ ኣብ ትሕቲ ኪንግደም ናይ ሆላንድ ትማሓደረ ፈሊጥ እያ ተሃገር ዝገርም ህዝባ 150,000 ህዝቢ ዘሎ ደባዊ ቀይሕ ባሕሪ ኣብ ኤርትራ ማለት እዩ 300,000 ህዝቢ ኣሎ ፍርቂ ናይ ደባዊ ቀይሕ ባሕሪ ህዝቢ ዘለዋ ሃገር እያ። እዚ ሃገር እዚኣ ከ እምባር ኣብ መፃሪ ዝኮነ ስዕረት ከእንገደት ናብ ዋንጫ ዓለም ሓሊፈ ዘሎ ሕጂ እዚ ካብቲ ፊፋ ዝሃቦ ኮታ ወይ 48 ዕድላት ከምዚአን ዘይፍለጠ ሃገራት ክንፈልጥ ክኢልና ኢና ዋላ ሕጂ ክርስዋ እንታይ ትመስል ብምሉ እቲ ናይ ቱሪዝማት ናይቲ ሃገር ትሕቲ ጂኦፖለቲክስ ጂኦግራፊ ኩሉ ንድሕሪ ኢኸስ ኣዝዩ ዝምስጠጋ ሕጂ ከምቲ ቀዲመ ተንከፍኮ ከ ንኣብነት ቻይና ሲ ንመጀመርያ ግዜ 2002 ዋንጫ ዓለም ዝሓለፈት ሸቶ ከይመዝገበት እያ ናብ ዓዳ ተመሊሳ ሞ 1 ቢልዮን ህዝቢ ዘለዎ ዋላ ግሪ ካብ 1994 ዋንጫ ዓለም ዝሓለፈ ዚ ሸቶ ከይመዝገበት ተመሊሳ ስዑድ ዓረባ ሸቶ ከይመዝገበ ተመሊሳ እዛ 150,000 ህዝቢ ዘለዋ ክሪሶዋ ግን ንመፃረይ ብዘይ ስዕረት ሓሊፋ ኣብዚ ዋንጫ ዓለም እዚ ከዓ ኣብ ቀዳማይ ፀወታ እሞኒ ጀርመን ተኣክል ሓደ ጎል ኢትያስ ተማዕራርያታ እኳ ነይሩ ኣነ ሽዑሲ በቃ ጅዳ ገለ ተኣምርካ ክሪኢና ኢለ ናይ ብሓቂ ተኣምር ኢኻ ስለዚ እዚ ጋዜጠኛ ሓቲቶ መሊሶ ዝብሎ ዘለካ ሲ እንታይ ካ ትብል ዘለካ መንግስቲ ሰማይ ተሰቂሎም ጥራሕ ዘብን እስቲል ተሰቂሎም ኣሎ ይኣክሎም ዋላ ብሕ ተሳዒሮም ተወፁ ሲ ንዓበይቲ ሃገራዊ ጋንታት ዓብዪ መልእኽቲ ሕልፋ ከም ዘለዋ ቀሊል ነገር ኣይኮኑ ካብ ዝተበጊስና ውን ኮ ናብ ናይ ሃገርና ኩነታት ተመፂናስ ወይ ዳ ተደጋጋሚ ንገልፆ ዘለና ስፖርት ከምዝድለ ክስጉም ኣይተደልየን ኮይኑ በር ከመይ ገር ሃገራዊ ጋንታ ኤርትራ ካብ ክሪሶዋ ተሓምቂልካ ትሓስብ እሞ ከ ልምዲ ሰረት ታሪክ ዘለዋ ሃገራዊ ጋንታ ኤርትራ ስለዚ ንዓና ዓብዪ መልእኽቲ ኣብ ዝመፅእ ኣብ ናይ 2034 ከም በዓል ኤርትራ ዝኣመሰላ ዕድል ዘይረኸባ ዋንጫ ዓለም ክሳተፋ ዕድል ከም ዘለዎን ኪኖ ዕድል ከማን ካልእ ነገር ገብራ ከምዝኽእላ በዓል ክሪሳኦ ፅቡቅ ትምህርቲ እየ ምሂረን ከይቨርደ በዕላ ንመጀመርያ ግዜ ሓሊፉ ከይቨርደ 450,000 ዝበሎ ስፍሓት መሬታ እዚ እንታይ ከም ክልበካ ክንዲ ናይ ጋሽ ባርክ ይኣክል ግን ረአዮም ዋንጫ ዓለም ንመጀመርያ ግዜ ሓሊፋ ዋንጫ ኣፍሪካ ካብ ተደጋጋሚ ሓልፍ ሓንሳብ ዋንጫ ኣፍሪካ ምስ ሓለፉ ተደጋጋሚ ሓልፍ እሞኻ ካብቶም ፌቨራይት ኮይኖም ናብ ዋንጫ ኣፍሪካ ዝወዳደሩ ተፃወቲ ሒዛ ትመስላ ወዚ ዋንጫ ዓለም ካ ኢና ቦዚና ዝበሃል ሓለወላ ተወደርዎ ዓመፂ ተኣምር ሰር እዩ ስለዚ እዚ ነቲ ኣብ ፊፋ ዘሎ ቤት ፅሕፈት ዘሎ ሓጎፅ ጎፅን ካልእ ምስልን ክቂሮ ከምዝኽእላ ወይ ክቂሮ ከምዝኽእላ ፅቡቅ ትምህርቲ ይህባ ኣለዋ ዝብል ትዕዝብትን ከምጋብን ኣለኒ ይብራሂ
6: ፅቡቅ እተን ናይ በዓል ኣይቦሪ ኮስትን ናይ ጋናን ዓወታት ጠቂስካየኒ ኢኻ ናይ ሞሮኮ ምስ ብራዚል ማዕረ ምውፃእን ኣብዛ ካለይቲ ከዓ ሓደ ባዶ ንስኮትላንድ ምስ ዓሮም ግብፂ ምስ ቤልጅም ማዕረ ወፂኦም ኮንጎ እውን ምስ ፖርቱጋል ታዊሳ ዘተዋጎል ማለት እዩ እዚታት ኩሉ ስምዒት ኣፍሪቃውያንን ብቕዓት ኣፍሪቃውያንን ዘመስከረ እዩ ሞ ኣብ ገሊ እዋን ከዓ ቁርብ ንስስዕንዲ ኢና ከምዚ ምሻለካ ከምዚ ገይሮም እተዝኾንስ ከምዚ ተዝገብሩካ ንብል ኢና ዋላ ንኣብነት ናይ ኣርጀንቲናን ኣልጀርያን ክፃወታ ከልዋሲ ንመሲ ከምዚ ነፃ ዝገድፍዎ ወይ ከዓ ማዕረ ክገጥሞም ኢሎም ዝሓሰቡ ኮይኑ ይስማዓካ ሞ ካልእ ኣብነት ከዓ እዛ ናይ ውፅኢት ፈረንሳን ሴኔጋልን እንተርእናያ ማለት ሴኔጋል መቸም ነቲ ኣብ ዋንጫ ዓለም ኮርያ ጃፓን 202 ዘመዝገበ ውፅኢት ክደግሞ ይከኣሉን ግን ክሳብ ንዕረፍቲ ዝወፁን ቁሩብ ድሕሪዩን ፅቡቅ ተፃዊቶም እዮም እስኪ ብቕዓቶም ከመይ ትመዝኖ ገለ ኣፍሪቃውያን ጋንታታት ከም በዓል ሴኔጋል ሕጂ ንኣብነት ተወሲድናስ ምስቶም ፈረንሳውያን መጋጥምቶም ኣብ ገሊዮ ኣብኡ ተወሊዶም ዝዓበይን ወይ ከዓ ብንኣስትዮም ዝኸዱ ኣብቶም ናይ ፈረንሳ ድዩ ናይ ቤልጅም ድዩ ናይ ካልእ ኣካዳሚታት ዝዓበይዮምሞ እስኪ ክመጣጥቆኖም ሲ ነይርዎም ዶ ኢልና ሓስብ ኢና ሞ እዚ ሞር ከመይ ትርኦ ማለት እዩ
7: እዋ ፅቡቅ ኣንግሊ ሃልዩልካ ኢብራሂም ሕጂ እንታይ እዩ ሃገራዊት ጋንታ ፈረንሳ ንድሕሪ ትምልስ ኢልና ርኢና ብኢትዮጵያ ሲ ብቀሊል ትሰዓር ነበርቲ ሃገራዊት ጋንታ ኤርትራ ዋላ ብ ሓደ ኣጋጣሚ ምስ ሃገራዊት ጋንታ ኤርትራ ኣብ መፃረይ ተራኪቡ ነይረን ዋላ ዳ ኣብ ዳካ ሴኔጋል ኣብ ተካየደ ፀወታ 6-2 ተሰዓረ ኣብ ስታድየም ኣስመራ 2-1 ብፀቢብ ኣስሒረ ተወዳደርቲ ነረን ክብል ደልየ ኤርትራን ኢትዮጵያን ምስ ሴኔጋል ዳሕራይ ሴኔጋል ሰውረጣታት እቲ ዝኸድዎ ዝነበሩ ኣብ ኩዕሶ እግሪ ስለዘይዋፆም ልክዕ ከምተን ካልኦት ወስት ኣፍሪካ ካንትሪ ብፍላይ ከም በዓል ኣይቨሪኮስ ጋና ናይጀርያ ካሜሩን ከምኡ ከተኣታት ከምዘለዎም ለውጢ ገይሮም ማለት እዩ ለውጢ ድሕሪ ምግባሮም ርኦም ኣብ ዋንጫ ኣፍሪካ ዓብለልቲ ኮይኑ ዳሕራይ 2002 ንመጀመርያ ግዜ ዋንጫ ዓለም ሕጂ ታለንትድ ዝኮኑ ተፃወቲ እሞ ከ እወኒ እቲ ፓሽን ዘለዎም ክንገብር ኢና ዝብሉ ተፃወቲ ሒዞም ከይዶም ሕጂ ኣብቲ ምስ ፈረንሳ ዝተራኸብሉ ሓደ ብዜሮ ተሰዕርሉ ማለት ፓፓዲዮም ዘቁጠራሸቶ ሕጂ ይፈላለዩ ምስናይ ሕጂ ዘሎ ሽዑ ፈረንሳ ዋላ ዲፈንዲንግ ሻምፒዮን ኮይና ናብ ዋንጫ ዓለም 2002 እንተኸደት ብዙሕ ነገር ጎዲሉ ፒረዝ ኣይነበረን እቲ ናቶም ኣንቀሳቀስ ፀወታ በዓል ዚዳን ብቃዕቶም ጎዲሉ ነይሩ ቴኒየነር ይበል ኩሎም ሕጂ እዚ ሓደ ጎዲሉ ነይሩ ናይ ሴኔጋል ካ ኣብ ኩዕሶ እግሪ ሰውራት ተኣታትያ እሞ ሓዊሓዊ ሽቶ ተፃዋት ሒዛ ዝመፀት ነቲ መክፈቲ ከዓ ካሜሩን ኣብ 99 ንኣርጀንቲና ነታ ዲፌንዲ ሻምፒዮን ዝነበር ኣብ መክፈቲ ስለዝሰዓር ሓደም ዜሮ ንሕና ውንባ ክንገብር ንኽኢልና ካብኦም ዝፍለ እንታይ ኣለና ዝብል ሙሉእ ሞራልን ክሳይን ሰኒቆም ስለዝመፁ ስዒሮም ዋላ ክሽዑ ካብቲ ናይ ምድብ ፀወታ ንድሪኢካስ ምስ ዩራጓይ ሲ ዩራጓይ ክተበላሽዎም ከም ትክል ሴኔጋል ፈሪቆም በዲዮማ እዮም ድሕሪ 4-4 ውፅ ኣሕራይ ብዝሩ ምስኣተወካ ርኢኸ ሽወደን ዝገበርዋ ኣብቲ ኢንጁሪ ታይም ካማራ ዘእቶ ክልቲን ጎላት ከይዶም ሕጂ ካብኡ ተበጊሶም ተሃገራዊ ጋንታ እዳተማሓሽ ዝያዳ ከ እንዳጎልበት ስለዝመፀት ዋንጫ ኣፍሪካ ውን ክተልዕል ክኢላ ርኢና ኢና ሕጂ ኣብዚ ናይ ትማሊ ግን እንታይ እዩ እቲ ፍልል ይመስልካ ቅድሚ ዕረፍቲ ዝነበረኮ ተመጣጣን ፀወታ እዩ ሩ ተመጣጣን ፀወታ እዩ ነይሩ ናይ ብሓቂ ሴኔጋል ኣኹሪዑም ና ድሕሪ ዕረፍቲ ግን ኣነ ርግፀኛ ምዞም መሳርሕቲ ንዕልል ማቻት ንገብር ዲዴር ደሻም ገለ ነገር ከም ዝገብር ተኣማመኖ ደ ዝስልጣሃ ግዜ ምክንያቱ እዚ ሰልጣን እዚ ኣብ ሃገራዊ ጋንታ ፈረንሳ ሓለቓ ጋንቶኦም ከሎ 998 ከምኡን 2,000 ዋንጫ ክልዕሉ ከለዉ ብፍላይ እታ ናይ 98 ኤሚዣክ ኣብ ስልጣን እዮም ከሎ ኤሚዣክ ኣብ ምሕደራ ተፃወቲ ውሳነ ኣብ ምውሳድን ኣዝዩ ሓያለ ስልጣን እዩ ካብቲ ውሳነ ኣብ ምውሳድ ዝገብሩ ሓደ ነቶም ኢጎ ዝነበሮም ክልተ ተፃወቲ ኤሪክ ካንቶናን ዴቪድ ጆኖላን ካብቲ ሃገራዊ ጋንታ ሙሉእ ሙሉሱ ሕጂ ብዘይ ካንቶናን ዴቪድ ጆኖላን ሃገራዊ ጋንታ ፈረንሳ እንታይ ያ ክትከውን ኣብ ሃገራ ዘዳለወቶ ዋንጫስ ክትዋረድያ ተባሂሉ ኖ እመኑኒ ነዞም ተፃወት እዚኦም ኣነ ዋንጫ ከምፃልኩም ይኽእል ኢሉ ኣምፂኢኻ ሕጂ እዚ ሕጂ ኣሰልጣን ዘሎ ሃገራዊት ጋንታ ፈረንሳ ካብቲ ናይ ቀደማ ኣሰልጣን እዩ ዝወሰዶ ትምህርትን ዝቐሰሞ ተመክሮን ኣብዛ ሃገራዊት ጋንታ እዚኣ ክተግብሮ ቀሊል ድሕሪ ዕረፍቲ ምስ ወፁ እንታይ ገይርዎም በቃ ነብሶም ክገልፁ ክገብሩ ከም ዝኽእሉ ዓቕሙ ከም ዘሎ ኣተባብዒት ሂቦም ዋላ ሓንቲ ነገር ኣይገበሩ ተፃወቲ ቀረ ገለ ይቀር እዚ ክገብር ከሎ ግን ሃገራዊት ጋንታ ሴነጋል እንታይ ዓይነት ውድኦ ድሕሪ ዕረፍቲ ክጋጥማ ይኽእል ኣብ ግምት ኣይተወቶምን ከም ተፃወቲ ከም ብሓዱሽ ሓዲሽ መፅኦም ከም ዝረኣነየ ከዓ ሸቶታት ተመዝጊቦም ሕጂ ኣብዚ
0: Ice Cube's Big 3 is back. The most competitive basketball league on earth is on CBS this Saturday. Big 3 All-Star Dwight Howard and the LA Riot take on Greg Monroe and the Dallas Power. Then Coach Rick Mahorn, Sensation Nazir Kaur, and the Detroit Amps look to protect home court against back-to-back MVP Michael Beasley and the defending champs Miami 305. The game played the way you love. Watch live Saturday on CBS at 4 p.m. Eastern, 1 p.m. Pacific, and catch replays on BET. Yay, yay!
8: Want instant MVP status? Join the new Dick's Scorecard Plus program. For $99, Scorecard Plus members enjoy 1 year packed with perks, like $80 in annual bonus rewards, free shipping with no minimum purchase, triple points on 2 purchases, and more. That's over $160 in benefits. Join Dick's Scorecard Plus today and score more than ever. Tap the banner to learn more. Exclusions and terms apply. Visit dicks.com/scorecardplus for details.
9: SBS audio app ሎሚ ዳውንሎድ ጌርኩም ኩሎም ትፈትዎም መደባት ክትሰምዕዎም ጀምሩ ካብ App Store ወይ ካብ Google Play ብነፃ ክትረኽቦ ትኽእሉ ኢኹም ክቡራት ሰማዕትና እዚ ክትከታተልዎ ፅናሕኩም ኣብ ዋንጫ ዓለም 2026 ተበፂሑ ዘሎ ዓወታት ብፍላይ ድማ ምስጋንታታት ኣፍሪካውያን ሃገራት ዝተገብረ ዕላል ምስ ነጋ ወልዲ ጊርጊስ እዩ ሙሉእ ትሕዝቱ ኣይቅረብናየን ብሕፅረት ግዜ ኣብ ዝኾነ ሰዓት ግን ኣብ sbs.com.au/ትግርኛ ወይ ኣብ sbs ፌስቡክ ትግርኛ ክፀንሐኩም እዩ ኣብ ዝኾነ ሰዓት ክትሰምዖ ትኽእሉ ኢኹም ጠቃሚ ሓበሬታ እውን ክትረኽብሉ ኢኹም ባር ናብቲ ናይ መወዳእታ ትሕዝቶ ኣቲና ኣለና ፀገም ድቃስ ምስኣን ዝምልከት እዩ ናብኡ ከብለኩም ፀገም ድቃስ ምስኣን ሰባት ብስደት መፂኦም ኣብ ሓድሽ መንበር ዓዶም ምንባር ክጅምሩ ከለዉ ናይ ድቃስ ምምዝባል ክህሉ ልሙድ እዩ ክኢላታት ከም ዝብሎ ንሓፂር እዋን ናይ ድቃስ ልምድኻ ክጎድል ትፅቢት ዝግበረሉን ንቡር እዩ እንተኾነ እዚ ተርእዮ ናብ ሕዱር ጉዳይ ጥዕና ኮይኑ ሕክምና ናብ ዘድልዮ ጉዳይ እንተተቐይረኸ መዓሲና ስጉምቲ ንወስድ ንገዛ ርስኹም ወይ ንነብስኹም ንምሕጋዝ እንታይ ኣማራፂታት ኣሎ ኣብ ከባቢኹም ንዝረኸብኩምዎ ሰብ ብዛዕባ ኩነታት ድቃሶም እንተሓቲትኩሞም ካብቲ ናትኩም ኩነታት ድቃስ ዝተፈለየ ኮይኑ ክፀንሐኩም ይኽእል እዩ ኣብ ዩኒቨርሲቲ ኩንስላንድ ፋጥማ ያኮት ተመራማሪት ድቃስን ብዛዕባ ሕማማት እተፅንዕ ፕሮፌሰር ኣሶሴትድ ዝኾነትን ድቃስ ኣዝዩ ዝፈላለ ምዃኑ ትገልጽ ብዛዕባ ጥዕና ድቃስ ኣብ ዝግበር ምርምር ፅቡቅ ድቃስ ክበሃል ከሎ ብከም ንውሓት ግዜ ምድቃስ ሙሉእ ለይቲ ዘየቋርፅ ድቃስ ናይ ምህላው ከምኡውን ካብ 15 ክሳብ 20 ደቃይቕ ኣብ ዘሎ ግዜ ክድቅስ ምኽኣል ዝኣመሰለ ዝተፈላለዩ ረቑሒታት ዝምርኮስ ምዃኑ ትገልጽ ልዕሊ ኩሉ ግን ሓፈሻዊ ተመክሮ ናይ ካብ ድቃስ ምስ ተበራብርካ ዝስምዓካ ስምዒት እዩ ትብል
10: 7-9
9: ንለይቲ ካብ 7 ክሳብ 9 ሰዓታት ድቃስ ክግበር እዩ ዝምከር እንተኾነ ግን ካብ ሰብ ናብ ሰብ ክፈላለ ይኽእል እዩ 7 ሰዓታት 9 ሰዓታት ኣየድልየካን ወይ የድልየካን ንምውሳን ካብ ገዛእ ርእስኻ ዝበለፀ ሰብ ክውስነልካ ዝኽእል ሰብ የለን ገለ ሰባት ድሕሪ ነዊሕ ምዕልባጥ ዝድቅሱ ኣለዉ እቲ ድቃሶም ከም ፅቡቕ ኣይኮነን ዝቁፀር ኣዘውቲሮም ካብ ድቃስ ዝበራበሩ እንተኮይኖም ድማ እዚ እውን ምልክት ጥዑይ ድቃስ ኣይኮነን ልዕሊ ኩሉ ግንማ ካብ ድቃስ ክትስእ ከለኻ ዝስማዓካ ስምዒት እዩ እዚ እቲ ዝዓበየ መርኣይ ናይ ድቃስካ ክሳብ ክንደይ ጥዑይ ምዃኑን ዘይምዃኑን ዘመልክት እዩ ደቂስካ ምስ ተበራበርካ ተሓዲስካን ዕረፍቲ እንተተሰሚዕኳን ፅቡቕ ድቃስ ለይቲ ነይሩኳ ማለት እዩ ናይ ድቃስ ልምድታትን ናይ ዕረፍቲ ልምድታትን ኣብ ኩሉ ባህልታት ዝተፈላለየ እዩ ካብ ማእከላይን ደቡብ ኣሜሪካን ሜዲተራንያን ሓዊስካ ኣብ ሃሩር ዝመልኦ ክሊማ ንዝመፁ ሰባት ድሕሪ ቀትሪ ዝግበር ንእሽቶ ዕረፍቲ ዘይልሙድ ኣይኮነን። ተሓባባሪት ፕሮፌሰር ርያኮት ከም ትገልጾ ኣብ መዓልቲ ንእሽቶ ናይ ድቃስ ዕረፍቲ ምግባር እንተ ዘይነዊሑ ጥዕና ዘለዎ ክኸውን ይኽእል እዩ። ድሕሪ ናይ ኣንጊካ ተስኢካ ነዊሕ መዓልቲ ስራሕ ካብ 30 ደቂቕ ዘይበዝሕ ሓፂር ናይ ቀትሪ ምድቃስ ንመዓልትኻ ብዘይድኻም ንክትሓልፎ ክሕግዘካ ይኽእል እዩ። እንተኾነ እቲ ናይ ቀትሪ ድቃስ ሓፂር ምድቃስ ልዕሊ ፍርቂ ሰዓት ወይ ልዕሊ 20 ደቂቕ ምስዝኸውን ነቲ ለይቲ ትድቅሰሉ ግዜ ክፀልዎ ይኽእል እዩ። ብዘይካዚ ናይ ድቃስ ባህሪ በቲ ሓደ ሰብ ዘለዎ ሓላፍነታት መደብ ስራሕን ግዴታታትን ክፅልዎ ይኽእል እዩ። ናብ ሓድሽ ሃገር ምግዓዝ ዓብዪ ለውጢ እዩ። እዚ እንተወሓደ ንተወሰነ ግዜ ድቃስና ከም ዝዘናበል ዝገብር እዩ። ሰባት ካብ ሃገሮም፣ ካብ ስድራ ቤቶም፣ ካብ ዘቦኦም ናብ ሓድሽ ቦታ ምስ ዝመፁ ናይ ስራሕ ምርካብ ስግኣታት ኣሎ። ሓድሽ ባህሊ፣ ሓድሽ ሕብረተሰብ ይፀንሖም። ስለዚ ንምርግጋእ ግዜ ይወስተሎም። ናይ ሰዓታት ምፍልላይ ወይ ናይ ጀትላግ ወዘተ ኣሎ ንናይ ድቃስ መደብ ሰዓታት የባላሽዎ። ኣብ ድቃሶም ድማ ፀገም የስዕበሎም። እቲ ፀገም ብኣጋ እንተዘይተወጊዱ ግና ውዒሉ ሓዲሩ ናብ ሕዱር ዘይጥዑይ ድቃስ እዩ ዘምርሕ። ኣብ 2019 ዩኒቨርስቲ ሞናሽ ብዛዕባ ናይ ድቃስ ምምዝባልን ዝምድንኡ ምስ ኣእምሮኣዊ ጥዕና ኣብ ስደተኛታትን ሓተቲ ዕቑባን ዘተኮረ መፅናዕቲ ኣካይዱ ነይሩ። ኣብ መብዛሕትኦም እቶም መፅናዕቲ ዝተገብረሎም ዓበይትን ቆልዑን ካብ ማእከላይ ክሳዕ ብርቱዕ ድቃስ ናይ ምድቃስ ፀገማት ከም ዝነበሮም ተፈሊጡ። ናይ ማሕበራዊ ሰራሕተኛ ክሪስታ ሰንደን ኣብ ትካል ፋውንዴሽን ኣብ መልበን ኣብ ዝርከብ ፍሉይ ትካል ስደተኛታት ናይ ስራሕ መራሒት ኮይና ብዛዕባ እዚ ትገልጽ።
10: For refugees and asylum seeker population, sleep disturbance is one of the most common reported symptoms.
9: ንስደተኛታትን ንሓተት ዕቑባን ናይ ድቃስ ምምዝባል ሓደ ካብቶም ብብዝሒ ዝረኣዩ ምልክታት እዩ። ኣብ 2019 ብዝተገብረ መፅናዕቲ ልዕሊ 75% ካብ ስደተኛታትን ሓተት ዕቑባን ካብ ማእከላይ ክሳብ ከቢድ ናይ ድቃስ ምዝንባል ከም ዘጋጠሞም ሓቢሮም። ስለዚ ድሕሪ ኣሰቃቅ ዝኾነ ተመክሮ ናይ ፀቕጢ ፀገም ናይ ድቃስ ምምዝባል ሓደ ካብቶም ድሕሪ ሕክምና ቀፃሊ ምልክታት እዩ። ስለዚ ከባቢ 50% ካብቶም ንዝተጎድኡ ገለ ዓይነት ሕክምና ዝረኽቡ ሰባት ናይ ድቃስ ምዝንባዕ ይቕፅል ከም ዘሎ ሓቢሮም። እንተኾነ ግን ቅድሚ ምምፃእካ ዘጋጥመካ ሕማቅ ናይ ተመክሮ ወይ መከራ ጥራይ ኣይኮነን ንኩነታት ድቃስካ ዝፀልዎ። ናብ ሓድሽ ሃገር ተሰዲድካ ምምፃእን ንክትጣየስ ኣብ ዘሎ መስርሕ እውን ፅልዋ ኣለዎ ትብል ሚስ ሰንደን።
10: We know that cultural differences exist in sleep and awake patterns.
9: ኣብ ድቃስን ምንቃሕን ባህላዊ ፍልልያት ከም ዘሎ ንፈልጥ ኢና። እንተኾነ ግን ኣብ ሓድሽ ሃገር ምጥያስ ከም ናይ ስራሕ ምቅያር ሰዓታት ንስሩዕ ናይ ድቃስ ዑደት ወይ ነዊሕ ናይ ለይቲ ስራሕ ኣብ ዘይከውን ሰዓት ምስ ኣብ ዓድኻ ዘለዉ ቤተሰብ ብቴሌፎን ምዕላል ወይ ዜና ክከታተሉ ወይ ኣብ መበቆል ሃገሮም ዝፍጠር ዘሰንብድ ዜናታት ንድቃስ ናይ ስደተኛታት ጥልዋ ይገብር እዩ። ሚሰንደን ወሲኻ ኣብ ፍልሰት ወይ ኣብ ስደት ዘጋጥም ውጥረት ንድቃስ ካክፀልዎ ከም ዝኽእል፣ እቲ ፅልዋ ግና ብክልቲኡ መገድታት ከም ዝፅሎ ትገልጽ። ኣቐዲምካ ብኸመይ ሓገዝ ክትረክብ ከም እትኽእል ክትፈልጥ ፀዓር። ምክንያቱ መፅናዕትታት ከም ዝሕብሮ ኣብ መንጎ እኹል ድቃስ ምድቃስን ካብ ሕማቅ ተመክሮ በሰላ ምድሓን ወይ ምሕዋይ ይፀላሉ እዩ። ክሪስቶቶን ኣብ ምዕራብ ሲድኒ ኣብ ዝርከብ ሆስፒታል ህፃናት ናይ ሓኪም ኣእምሮን ናይ ኣባፅሕን ሓኪም እዩ። ካብ ህፃናት ክሳብ 18 ዓመት ዘዕድሚኦም ናይ ድቃስ ፀገም ይግምግም። ናይ ድቃስ ፀገም ወላዲ ወይ ጂፒ በዓል ሞያ ሓፈሻዊ ሕክምና ከም ሓደ ጉዳይ ወይ ዘይንቡር ነገር ገይሮም ዘስተውዕለሉ ነገር እዩ ብምባል ይገልጽ።
11: Sometimes people worry, you know, my son or daughter, should they go to the
9: sleep? ሓደ ግዜ ሰባት ንወደይ ወይ ንጓለይ ናብ ናይ ድቃስ ክሊኒክ ክኸዱ ኣለዎም ዶ የብሎም ንምባል ይጭነቑ። ነዚ ዝክብልዎ ዝደልዩ ግና ብከምዚ ይሓቱ። ናይ ድቃስ ፀገም ዝበሃል ኣሎ ድዩ? ለይቲ ድዮም ዝበራበሩ ዘለዉ? ድቃሶም ተረቢሹ ዶ? ምድቃስ የፀጉሞም ድዩ? ንፅባሓይቱ ደኺሞም ዶ ይትስኡ? ናይ ድቃስ ፀገም እውን ንኣእምሮኣዊ ጥዕና መንእሰያት ይፀልዎ። ብዙሕ ውጥረት ድማ የምፅእ። ሰባት እውን ይጭነቑ። ናይ ውላደይ ናይ ስምዒት ምዝባል ናይ ድቃስ ፀገም ከም ዘምፅእ ትፈልጥ ዲኻ? ወይስ እቲ ናይ ድቃስ ፀገም ነቲ ስምዒት ጭንቀት ከምፃሉ ይኽእል እዩ? እዚ ኩሉ ንሓድሕዱ ዝተተሓሓዘ ሕቶታት እዩ። ዶክተር ሶቶን ስድራ ቤታት ብሓንሳብ እንተደቂሶም ፀገም ድቃስ የስዕብ ኢልካ ምሕሳብ ጌጋ እዩ ይብል ምስ ካልእ ምድቃስ ድቃስ ምስ ኣንጥራ እዩ እቲ ፀገም ዝኸውን
11: In its pure sense, we don't see co-sleeping as a medical problem or a health problem.
9: በቲ ጽሩ ያባሃላ ምስካል ምድቃስ ከም ናይ ሕክምና ጸገም ወይ ናይ ጥዕና ጸገም ጌርና ክንሪዮ ኣይንኽእልን ኢና ናይ ወለዲ ምርጫ ጌርና ኢና እንሪዮ ኣብ ፍልይ ዝበሉ ባህልታት ብሓባር ዝኾነ ኣሎ ስለዚ ብዙሓት ብሓባር ዝድቅሱ ስድራ ቤታት ንርኢ ኢና እቲ ንብሎ ድማ ክሳዕ ሕማቕ ዘይኮነ ጽቡቕ እዩ ስለዚ

ክቡራት ሰማዕትና ናይ ሎም መደብና ቀድሚ ዝሰምዖ ኣርእስታት ዜና ናይ ዝመዓልቲ ክደግመልኩም ዋጋ ነዳዲ ንምፍኻስ መንግስቲ ዝወሰዶ ስጉምቲ ንተወሳኺ ሓደ ወርሒ ክቕፅል ወሲኑ ሓያሉ ሃገራት ኣውሮፓ ኣብ ሱዳን ኣብ ከባቢ ኤል ኦቤድ መጠነ ሰፊሕ ምፍንቓል ህዝቢ ከስዕብ ዝኽእል ካል መጥቃዕቲ ከጋጥም ከም ዝኽእል ኣጠንቂቐን ካብ ፀወታታት ዋንጫ ዓለም 2026 እስጳኛ ንስዑድ 44 ብባዶ ብምስዓር ካብቲ ዘሰንብድ ናይ ኬቭ ቨርዴ ስዕረት ከየጋጠማ ተገላጊላ እምበር ሰማዕትና ናይ ሎም መደብና ኣዛዚምና ኣለና ኣብ ዝመፅእ ሓሙስ ዝተፈላለዩ ትሕዝቶታት ሒዝና ክንምለሰኩም ኢና ክሳብ ሽዑ ሰላም ክነዝምነየልኩም ንሳኹም ፅናሕኩ ኣዳላውና ኣቕራብን ዝመደብ ብየነሰመረ ብሩኽ መዓልቲ

0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: SBS Samarinya Garnut, mobile, online radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንጁሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለአቦርጂናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ሰኞ ሰኔ 15 2018 አድማጮቻችን እንደምን አርፍዳችኋል? ዘወትር ሰኞ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ እናስተላልፋለን። የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርት ከማህበረሰብ ለማህበረሰብና የቃለ ምልልስ ዝግጅቶቻችን ተካተዋል። ሀገርኛ ሪፖርት ኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ ውጤት ይፋ ማድረጉን ቀዳሚ ትኩረቱ አድርጓል። በማህበረሰብ ለማህበረሰብ ዝግጅታችን በሜልበርን አራት ተድባራትን ያቀፈ የሀገረ ስብከት ጽሕፈት ቤትና የካህናት ኅብረት ታላቅ የሐዘንና የምክክር ቀን ሲል ቀዳሚ ሰኔ 13 ጁን 20 በሜልበርን አካባቢዋ ለሚገኙ ምዕመናንና ምዕመናት ባዘጋጀው ውይይት መድረክ በመቶዎች የሚቆጠሩ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባላት መታደማቸውንና ባለ አራት ነጥብ መግለጫ ማውጣታቸውን ያነሳል። በቃለ ምልልስ ዝግጅታችን ከፕሮፌሰር አየለ በክሪ ጋር በግዕዝ ቋንቋን አስመልክቶ ያካሄድነው ቃለ ምልልስ ይስተናገዳል። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቃ ነኝ።

0: ወደ ዝርዝር ዜናዎቹ ከመልፋችን በፊት ረሰ ዜናዎቹን እናስቀድማለን። ፖሊስ በአውስትራሊያ ትልቁ የተባለለትን የኮኬይን ጭነት በቁጥጥር ስሩ መዋሉን አስታወቀ። የቤት ግዢ ጨረታ ማሽቆልቆል በመንግስትና በተቃዋሚ ቡድኑ ዘንድ ሙግት ቀስቅሷል። ዩራጋይና ካፖ ቨርዴ አቻ ተለያዩ የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው። የኒው ሳውዝ ዌልስ ፖሊስ በአውስትራሊያ ትልቁ የተባለለትን የኮኬይን ጭነት በቁጥጥር ስር መዋሉን አስታውቋል። በመጠኑ የላቀ ነው የተባለለት 2.7 ቶን ኮኬይን የተያዘው ከምዕራብ ሲድኒ ወደ ሰሜናዊ ኩዊንስላንድ ተጭኖ ለመላክ በውጥን ላይ እንደነበረና በጭነት መጋዘን ውስጥ ሆኖ ከምድር በታች ተቀብሮ ሳለ መያዙን አመላክቷል። የገበያው ዋጋ 816 ሚሊዮን ዶላር እንደሆነና በተጠርጣሪነትም ሁለት የተደራጁ የወንጀል ቡድን አባላት ናቸው የተባሉ ወንዶች በቁጥጥር ስር ውለዋል። 16 ያህል ወፎች ደቡባዊ ምዕራብ አውስትራሊያ ባህር ዳርቻ ሞተው እንደተገኙና የአውስትራሊያ የመጀመሪያው H5 ኤቪያን ፍሉ መከሰቱ ተረጋግጧል። የቫይረስ ምርመራውም ቀጥሏል። የምዕራብ አውስትራሊያ የባህር ወፍ ጥበቃ ኔትወርክ ተወካይ የሆኑት ሆሊ ላቢ ምናልባትም በባህር ዳርቻው ከተገለጠው በላይ ቫይረሱ ሳይስፋፋ እንዳልቀረ ያላቸውን ስጋት ገልጠዋል። አክለውም
1: There's a huge stretch of coastline not very well monitored for the arrival
0: በጅጉ የዘለገ የባህር ዳርቻ ነው ለተላላፊ በሽታን አስመልክቶ በቅጡ ቁጥጥር አልተደረገበትም። H5N1 መከሰቱ ከተረጋገጠ ለጥቃት ያልተዳረገ እናገኛለን ብሎ ማሰቡ የማይሆን ነው ብለዋል። የአውስትራሊያ ፌደራል መንግስት በማሻሻያነት ተቀረጸው ግብር አነስተኛ ንግዶችን ጎጂ ነው መባሉ ከእውነት የራቀ ነው ሲል የፌደራል መንግስቱ ተከራክሯል። በሌላ በኩል የተቃዋሚ ቡድን ምክትል መሪ ጄን ሂውም የግብር ማሻሻያውን በተነቃቃ መንፈስ ላይ የተሰነዘረ ጥቃት በማለት ለአነስተኛ ንግዶች ድጋፉ እንብዛም ነው ብለዋል። ሆኖም የኢንዱስትሪ ሚኒስትር ቲም ኤርስ በጀቱ ምርታማነትንና ንግድን በእጅጉ እንደሚያጎለብት ተናግረዋል። በማያያዝም
2: All of the measures in the budget when you put them together are very substantial.
0: ሁሉንም የበጀቱን መለኪያዎች አንድ ላይ ስታስቀምጧቸው በእጅጉ ሁነኛ ጥቅል ነው። በኔ መስክ ለምርምር ድጋፍን መቸር፣ የግብር ማነቃቂያ ማድረግ፣ መለኪያዎቹን ማጠናከር፣ ኪሳራን መካከስ፣ ላላቂ ንብረቶች ግብር አለመክፈል፣ እኒህ ሁሉ በመርታማነት ንግድ መስክ የድጋፍ መለኪያዎች ናቸው ሲሉ ምላሽ ሰጥተዋል። ይህ በእንዲህ እንዳለም ለቤት ግዢ ጨረታ መውረድ የመንግሥት የግብር ማሻሻያ ውጤት ነው በማለት የተቃዋሚ ቡድኑ አመላክቷል። ቅዳሜ ጁን 20 ከተካሄደ የ1900 ያህል ቤቶች ውስጥ ለሽያጭ የበቁት 47.4 ብቻ በመሆኑ ከኤፕሪል 2020 ዓ.ም ወዲህ ይህ ዝቅተኛው የቤቶች ጨረታ ውጤት ነው ተብሏል። የተቃዋሚ ቡድኑ ምክትል መሪ ጄን ሂውም
3: No wonder people aren't selling. They're choosing not to sell.
0: ሰዎች ባሸጡ ያስቀርቡም ለለመሸጥ ወደዋል። ስለምን የግብር ማሻሻያውን ጎጂነት ቀድሞ ለማየት ስለሚሹ ሰዎች ቤት ባይገዙም ያስቀርቡም። እንዴት ቢሉ ግብር ምን ያህል ንግዳቸውን ሊጎዳው እንደሚችል የሚያቆት ነገር የለምና በማለት ተችቷል። የሄዝቦላህ መሪ ናይም ቀሲም እስራኤል የግድ ሊባኖስን ለቃ ልትወጣ ይገባታል አለያ ደቡብ ሊባኖስ ውስጥ ለእስራኤል ወታደሮች የጸጥታ ዞን የሚል ነገር አይኖርም ሲሉ አስጠንቅቀዋል። አክለውም እስራኤል ለምትፈጸመው ማናቸውም የተኩስ አቁም ጥሰት ቡድኑ ያጸፋ እርምጃ እንደሚወስድም አሳስበዋል። በፊፋ 2026 የዓለም ዋንጫ ውድድር ዩራጋይና ካፖ ቬርዴ 2-2 በሆነ አቻ ውጤት ተለያይተዋል። በቀጣዩ ግጥሚያ ዩራጋይ ከስፔን ካፖ ቨርዴ ጋር ከሳውዲ አረቢያ ጋር በቀጣዩ ግጥሚያ ዩራጋይ ከስፔን ካፖ ቨርዴ ከሳውዲ አረቢያ ጋር ይገጥማሉ። ቀደም ሲል ስፔንና ሳውዲ አረቢያ ባካሄዱት ግጥሚያ ስፔን ሳውዲ አረቢያን 4-2 ረታለች። በአሁኑ ወቅት ኒውዚላንድና ግብጽ በመጫወት ላይ የሚገኙ ሲሆን ኒውዚላንድ ግብጽን ባለፉት 46 ደቂቃዎች ውስጥ 1-2 እየመራች ነው። በዚሁ ወደ ውጭ ምንዛሪ ተመና መረልን። አንድ የአውስትራሊያ ዶላር 110 የኢትዮጵያ ብር ከ95 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 70 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ሲድኒ በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 10 ከፍተኛ 18። ሜልበርን በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 7 ከፍተኛ 16። ብሪስበን ፀሐያማ ሆኖ ይውላል፣ ዝቅተኛ 11 ከፍተኛ 22። ፐርስ ፀሐያማ ሆኖ ይውላል፣ ዝቅተኛ 8 ከፍተኛ 21። አድላይድ ፀሐያማ ሆኖ ይውላል፣ ዝቅተኛ 8 ከፍተኛ 15። ሆባርት ካፋ ያበራል፣ ዝቅተኛ 7 ከፍተኛ 11። ካምብራ ማለዳ ላይ ውርጫማ ሆኖ በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 1 ከፍተኛ 13። ዳርዊን ፀሐያማ ሆኖ ይውላል፣ ዝቅተኛ 1 ከፍተኛ 32። አዲስ አበባ በከፊል ፀሐያማ ይሆናል፣ ዝቅተኛ 14 ከፍተኛ 24። ዜናዎቹን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ፖሊስ በአውስትራሊያ ትልቁ የተባለለትን የኮኬይን ጭነት በቁጥጥር ስር ማዋሉን አስታወቀ። የቤት ግዢ ጨረታ ማሽቆልቆል በመንግሥትና በተቃዋሚ ቡድኑ ዘንድ ሙግት ቀስቅሷል። ዩራጋይና ካፖ ቨርዴ አቻ ተለያዩ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: You are listening to SBS.
1: Ice Cube's Big 3 is back. The most competitive basketball league on earth is on CBS this Saturday. Big 3 All-Star Dwight Howard and the LA Riot take on Greg Monroe and the Dallas Power. Then Coach Rick Mahorn, Sensation Nazir Kaur, and the Detroit Amps look to protect home court against back-to-back MVP Michael Beasley and the defending champs Miami 305. The game played the way you love. Watch live Saturday on CBS at 4 p.m. Eastern, 1 p.m. Pacific, and catch replays on BET.
2: Yay!
3: በዚሁ ወደ ሀገረኛ ሪፖርት እናመራለን። ኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ ውጤት ይፋ ማድረጉን ተቀዳሚ ትኩረት አድርጓል። ደምቀ ከበደ እንደሚከተለው አጠናቅሮታል።
4: ሪፖርት
5: የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ ውጤት ይፋ አደረገ። በቦርዱ መግለጫ መሰረት ብልጽግና 438 መቀመጫዎች፣ ተቃዋሚ ፓርቲዎች ደግሞ 41 እና የግል እጩዎች 8 የፓርላማ መቀመጫዎችን አሸንፏል። በ11 የምርጫ ክልሎችም ድጋሚ ምርጫ እንዲካሄድ መወሰኑን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ የመጨረሻ ውጤቶች ይፋ ያደረገ ሲሆን በስካይላይት ሆቴል በተካሄደው ውጤት ማሳወቂያ ምራግብ ላይ እንዳስታወቀው ገዢው ብልጽግና ፓርቲ 438 የህዝብ ተወካዮች ምክር ቤት መቀመጫዎችን ያሸነፈ ሲሆን ተቃዋሚ ፓርቲዎች 41 የግል እጩዎች ደግሞ 8 መቀመጫዎችን አግኝተዋል። በአጠቃላይ 487 የፓርላማ መቀመጫዎች ውጤት ይፋ የተደረገ ሲሆን በትግራይ ክልል የሚገኙ 38 መቀመጫዎች ምርጫ ለመካሄዱ ይታወሳል። በአዲስ አበባ 23 መቀመጫዎች 20ዎቹን ብልጽግና ፓርቲ፣ 2ቱን ኢዜማ፣ 1 ደግሞ የግልጩ ያሸነፉ ሲሆን በአፋር ክልል 7 መቀመጫዎችን ብልጽግና ፓርቲ እንደዚሁም 1 መቀመጫ የአፋር ህዝብ ፓርቲ አሸንፏል። በአማራ ክልል ከተገለጹት ከ130 ውጤታቸው ይፋ ከሆኑ የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ 117ቱን ብልጽግና ፓርቲ ሲያሸንፍ 6 መቀመጫዎች አብን፣ 3 ደግሞ አዲሃን፣ 1 አርጎባ አንድነት ጀበርቲ ፓርቲ፣ 1 ትብብር ለኢትዮጵያ አንድነት፣ 1 ኢዜማና 1 ነጻነትና ኩልነት ፓርቲ አሸንፏል። በቤንሻንጉል ጉሙዝ ክልል 8 መቀመጫዎችን ብልጽግና ፓርቲ ያገኘ ሲሆን 1 መቀመጫ ለጉሙዝ ብሔራዊ ንቅናቄ ደርሷል ተብሏል። በድሬዳዋ 2ቱንም መቀመጫዎች ብልጽግና ፓርቲ ያሸነፈ ሲሆን በጋምቤላም እንደዚሁ 3ቱን መቀመጫዎች ብልጽግና ፓርቲ አሸንፏል ብሏል ብሔራዊ ምርጫ ቦርድ። በኦሮሚያ ክልል ከ173 መቀመጫዎች 163ቱን ብልጽግና ፓርቲ ያሸነፈ ሲሆን 5 መቀመጫዎችን የግል እጩዎችና 1 መቀመጫ ደግሞ አዲስ ልድ ፓርቲ ማሸነፋቸውን ብሔራዊ ምርጫ ቦርድ አስታውቋል። በሐረሪ ክልል ደግሞ 2ቱንም መቀመጫዎች ብልጽግና ፓርቲ ማሸነፉን ቦርዱ አስታውቋል። በሲዳማ ክልል 13 መቀመጫዎች የብልጽግና ፓርቲ፣ 3 መቀመጫዎች መድረክ በማሸነፍ ውጤታቸው ይፋ ተደርጓል። በደቡብ ምዕራብ ኢትዮጵያ ክልል 17 መቀመጫዎችን ብልጽግና ፓርቲ ያገኘ ሲሆን 1 መቀመጫ ለኢዜማ፣ 1 ለነጻነትና ኩልነት ፓርቲ እንደዚሁም 1 ለሰላም ለኢትዮጵያ ጥምረት መድረሱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። በደቡብ ኢትዮጵያ ክልል 35 መቀመጫዎችን ብልጽግና ፓርቲ፣ 7 መቀመጫዎችን ኢዜማ፣ 1 መቀመጫ የጌዲዮ ህዝቦች ዴሞክራሲያዊ ፓርቲ፣ 1 መቀመጫ የውላይታ ህዝቦች ዴሞክራሲያዊ ንቅናቄ እንደዚሁም 1 መቀመጫ በግል እጩ መያዙ ተገልጿል። በማዕከላዊ ኢትዮጵያ ክልል 28 መቀመጫዎችን ብልጽግና ፓርቲ፣ 2 መቀመጫዎችን ኢዜማ፣ 1 መቀመጫዎችን ደግሞ ትብብር ለኢትዮጵያና ነጻነትና እኩልነት ፓርቲ እንደዚሁም 1 በግል እጩ ወንበር ማሸነፋቸው ይፋ ተደርጓል። በሶማሌ ክልል 19 መቀመጫዎችን ብልጽግና ፓርቲ ሲያሸንፍ 1 መቀመጫ ለኦጋዴን ብሔራዊ ነጻነት ግንባር ኦብነግ፣ 1 ለሶማሌ ፌዴራሊስት ፓርቲና 1 ለህብረት ለዲሞክራሲና ለነጻነት ፓርቲ መድረሱ ተገልጿል። ቦርዱ በተጨማሪም በ11 የምርጫ ክልሎች ድጋሚ ምርጫ እንዲካሄድ መወሰኑን አስታውቋል። ድጋሚ ምርጫ ከሚካሄድባቸው አካባቢዎች መካከል ሐማሬ፣ ዳሮቶሬ፣ ሃርገሌ፣ ሃደካላ፣ ዳራሮ፣ ባቱዘዋይ፣ ቤጊ፣ አርሆሳ፣ ጨንቻ፣ ሶሬ አንድና ጠምባሮ ሲሆኑ 5ቱ በሶማሌ ክልል፣ 2ቱ በኦሮሚያ ክልል፣ 2ቱ በማዕከላዊ ኢትዮጵያ ክልል እንደዚሁም 1ዱ በደቡብ ኢትዮጵያ ክልል የሚገኙ መሆናቸውን ይፋ አድርጓል። የክልሎች ምክር ቤት ውጤቶችን ይፋ የተደረገ ሲሆን በአብዛኞቹ ክልሎች ብልጽግና ፓርቲ አብላጫ ወንበሮችን ማግኘቱን ቦርዱ አስታውቋል። ኢትዮጵያ በቅርብ ዓመታት ውስጥ ላፕቶፕና ታብሌቶችን ማምረት ተጀምራለች አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ በተለያዩ ተቋማት የሚሰጡ አገልግሎቶችን በአንድ መድረክ የሚያጣምረውን

0: ተቀናጀ የዲጂታል አገልግሎት መተግበሪያ መረቃው ስራ ባስጀመሩበት ወቅት ነው ይህን የተናገሩት። የዳታ ሉዓላዊነትን ለማረጋገጥ በየተቋማቱ ተግባራዊ እርምጃዎች ተወስደዋል ያሉት ጠቅላይ ሚኒስትሩ ይህንንም ይበልጥ ለማጠናከር ኢትዮጵያ ወደ ሃርድዌር ምርት መሸጋገር እንዳለባት በማመን የኤአይ ኢንስቲትዩት ከሌላ ተቋምና ከኤአይ ዩኒቨርሲቲ ጋር በመሆን የላፕቶፕና የአይፓድ ፋብሪካ ግንባታ ላይ በቅንጅት እየሰሩ ይገኛሉ ብለዋል። ይህም በሶፍትዌርና ዳታ ላይ የታየው ብቃት ወደ ሃርድዌር ምርት ሲያድግ ለቀጣይ ትውልድ ሙሉ የቴክኖሎጂ ሉዓላዊነትን መፍጠር ያስችላል ሲሉ መናገራቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ኢትዮጵያዊው ወሰን አማረ የዓለም ድንቃ ድንቅ መዝገብ ላይ ስማቸውን አሰፈሩ። ኗሪነታቸው በአቡዳቢ የሆነው ኢትዮጵያዊ መሐንዲስ ወሰን አማረ ገላው የጊነስ ወርልድ ሪከርድን አሸንፏል። ኢንጂነር ወሰን በአቡዳቢ በሚገኘው አልአይን አሴት ማኔጅመንት ስር በመሆን በህንፃ ላይ የገነቡት ዘመናዊ የሩጫ መስመር በዓለም ላይ በከፍተኛ ህንፃ ላይ የተሰራ የሩጫ ትራክ ወይም ዘ ሃይስት ራኒንግ ትራክ ኦን ቢልዲንግ በመባል በጊነስ ዓለም መዝገብ ላይ በይፋ ሰፍሯል። ይህ አስደናቂ የምህንድስና ጥበብ ከምድር ወለል በላይ በ179.7 ሜትር ከፍታ ላይ ያረፈ ሲሆን የኢትዮጵያዊውን የፈጠራ ብቃትና የላቀ የሙያ አሻራ በዓለም አቀፍ መድረክ በተግባር ያስመሰከረ ታሪካዊ ክስተት መሆኑ ተገልጿል። በአቡዳቢ የሚገኘው የኢትዮጵያ ኤምባሲም ለኢንጂነር ወሰን አማረ ላስመዘገቡት ለዚህ ታሪካዊ ድል የእንኳን ደስ ያለህ መልእክት ልኮላቸዋል። በሀገር አቀፍ የምክክር ጉባኤ ላይ የሚመከርባቸው አጀንዳዎች መሰረታዊ የሆኑት 10 ጉዳዮች ላይ ነው ተባለም። ይህን ያሉት የምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር ሰሞኑን በቢሾፍቱ ከተማ ከመገናኛ ብዙሃን የስራ ኃላፊዎችና ጋዜጠኞች ጋር ባደረጉት ውይይት ነው። ሐምሌ 8 ቀን 2018 እንደሚጀምር በሚታወቀው በዚህ ሀገራዊ ምክክር ጉባኤ አጀንዳዎቹ ምን እንደሆኑ ወደፊት ለህዝብ በይፋ ይገለጻል ተብሏል። ለኢትዮጵያ ይህ ምክክር ምትክ የለውም፣ ሂደቱም ከማንም ጋር የሚወዳደር አይደለም ያሉት ሌላኛው የምክክር ኮሚሽነሩ መላኩ ወልደ ማርያም ናቸው። በኢትዮጵያ ውስጥ ካሉት ወደፊትም ከሚመጡት ፕሮጀክቶች ሁሉ ሀገራዊ ምክክሩን የሚበልጠው የለም ሲሉም ተናግረዋል። ይህን ድል አለመጠቀም በታሪክ ሊጸጽተን ይችላል ሲሉም ለጋዜጠኞቹ መናገራቸው ተዘግቧል። የአዲስ አበባ ከተማ አስተዳደር አመታዊ በጀት 502 ቢሊዮን ብር ሆኖ ተመደበ። ከተመደበው በጀት ውስጥ ትልቁን ድርሻ ያዘው ለድህነት ቅነሳና ለዘላቂ ልማት ግቦች ማስፈጸሚያ በሚል የተመደበው ነው ተብሏል። የአዲስ አበባ ከተማ አስተዳደር ሰሞኑን ባካሄደው መደበኛ ስብሰባው የከተማዋን የ2019 ረቂቅ በጀትን ጨምሮ በተለያዩ ጉዳዮች ላይ ተወያይቶ ውሳኔዎችን አሳልፏል። በዚህም መሰረት ሐምሌ 1 ቀን 2018 ዓ.ም ለሚጀምረው የ2019 በጀት ዓመት የአዲስ አበባ ከተማ በጀት 102.27 ቢሊዮን ብር ሆኖ ወደ ምክር ቤት እንዲመራ መመሪያ ተሰጥቷል። ረቂቅ በጀቱ የከተማ አስተዳደሩን የልማት ስትራቴጂዎችና የትኩረት አቅጣጫዎች ድህነት ለመቀነስ፣ ዘላቂ የልማት ግቦችን ለማረጋገጥ ታስቦ የተዘጋጀ እንደሆነ ተዘርዝሯል። በተጨማሪም የከተማውን ነዋሪ የልማት ፍላጎትና የአገልግሎት አቅርቦት ለማሳደግ በተለይም የስራ ዕድል ፈጠራ ለሚያበረታቱ የመሰረተ ልማት ፕሮጀክቶች መንገድ፣ ውሃ፣ መኖሪያ ቤት፣ ጽዳት፣ ትራንስፖርትና የእሳት አደጋ መከላከልን ታሳቢ ማድረጉ ተገልጿል። ማህበራዊ አገልግሎቶችን ለማሻሻል ሚና ላላቸው ዘርፎች ማለትም ትምህርት፣ ጤናና በዝቅተኛ ገቢ ለሚተዳደሩ የከተማዋ ነዋሪዎች የሚደረግ ድጎማን ማካተቱም የከንቲባዋ ጽህፈት ቤት አሳውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የህዳሴ ግድብ ዙሪያ የኢትዮጵያና የግብፅን ድርድር ዳግም ላስጀምር እችላለሁ አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የታላቁ የኢትዮጵያ ህዳሴ ግድብን ውዝግብ በድጋሚ እንደሚመለከቱት የገለጹ ሲሆን ፕሮጀክቱ ለግብፅ ከፍተኛ ችግሮችን እየፈጠረባት ነው ሲሉ መደመጣቸው ግርምትን ፈጥሯል። በፈረንሳይ ኤቪያን ከተካሄደው የቡድን ሰባት ጉባኤ ጎን ለጎን ትራምፕ ከግብፅ አቻቸው አብዱልፈታህ አልሲሲ ጋር በነበራቸው የሁለትዮሽ ስብሰባ ላይ የአባይ ወንዝ ጉዳይ ከተወያዩባቸው ጉዳዮች መካከል አንዱ ነበር ተብሏል። ቀደም ሲል በግብፅና በኢትዮጵያ መካከል የነበረው መሰረታዊ አለመግባባት በግድቡ የውሃ ሙሌት ላይ የነበረ ሲሆን በአሁኑ ወቅት ግን በውሃ ፍሰት አስተዳደርና የውሃ ክፍፍል ስምምነት ላይ ሰፊ ልዩነቶችን አካቷል። በተጨማሪም ኢትዮጵያ እንደ ቅኝ ግዛት ውል የምታጣጥለው የ1952 የግብፅና የሱዳን የውሃ ክፍፍል ስምምነት ሌላኛው የአለመግባባት ምክንያት ተደርጎ እንደሚነሳ ይታወሳል። በመጨረሻም ከኢትዮጵያ ተልኮ አሜሪካ የደረሰው 63 ኪሎ ግራም ጫት ተያዘም። የዩናይትድ ስቴትስ የጉምሩክና የድንበር ጥበቃዎች መኮንኖች ጁን 4 ቀን በዋሽንግተን ዳላስ አውሮፕላን ማረፊያ በስተርሊንግ የግብርና ስፔሻሊስቶች ወደ ሳክራሜንቶ ካሊፎርኒያ የሚጓዘውን የጭነት አውሮፕላን ከመረመሩ በኋላ ጫቱ መያዙን ባለስልጣናቱ አስታውቀዋል። የጉዞው ዋጋ ወደ 17000 ዶላር የሚገመት ጫት መሆኑ የተገለጸ ሲሆን ጭነቱ በተለያዩ ቅመማቅ ማሞቹ ውስጥ የተሸሸገ ነው ተብሏል። በ102 ሳጥኖች ውስጥ የተካተተ መሆኑን ሐላፊዎቹ ይፋ ያደረጉ ሲሆን ጫት በተለምዶ በምስራቅ አፍሪካና በአረብ ሀገራት መሬት እንደሚበቅል ይታወቃል። አንዳንድ ተጠቃሚዎች አብረታች ሻይ ለማዘጋጀት የደረቁ የጫት ቅጠሎችን ያፈላሉ። ጫቱ ካቲኖን እና ካቲን የተባሉ ሁለት የማዕከላዊ የነርቭ ስርዓት አነቃቂዎችን እንደያዘ አሜሪካ አስታውቃለች። የፌደራል ባለስልጣናቱ ጫት መነቃቃትን ይፈጥራል፣ የምግብ ፍላጎትን ይቀንሳል፣ የመተንፈስ ችግር፣ የደም ግፊት መጨመርና የልብ ምት መጨመርን ያስከትላል። በመሆኑም የዋሽንግተን ዲሲ አካባቢ ወደብ ዳይሬክተር የሆኑት ክሪስቲን ዋው ጫት ወደ አሜሪካ እንዳይገባ የተከለከለ በመሆኑ ይዘነዋል ሲሉ ይፋ አድርገዋል። ሪፖርት
1: Ice Cube's Big 3 is back. The most competitive basketball league on earth is on CBS this Saturday. Big 3 All-Star Dwight Howard and the LA Riot take on Greg Monroe and the Dallas Power. Then Coach Rick Mahorn, Sensation Nasir Khor, and the Detroit Amps look to protect home court against back-to-back MVP Michael Beasley and the defending champs Miami 305. The game played the way you love. Watch live Saturday on CBS at 4 p.m. Eastern, 1 p.m. Pacific, and catch replays on BET. Yay, yay!
2: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ ያድርጉን፣ አታዮችንም ያጋሩን። SBS Amharic በፌስቡክ። በዚሁ ወደ ቀዳሚው የማህበረሰብ ለማህበረሰብ ዝግጅታችን እናልፋለን።
3: ከማህበረሰብ ለማህበረሰብ

0: ፍትህ ለአርሲ በሚል አሰባሳቢ ቃል በሜልበርን ሀገረ ስብከት ጽፈት ቤትና የካህናት ህብረት ታላቅ የሐዘንና የምክክር ቀን ሲል ቅዳሜ ሰኔ 13 ጁን 20 በሜልበርንና አካባቢው ለሚገኙ ምእመናንና ምእመናት ባዘጋጀው የውይይት መድረክ በመቶዎች የሚቆጠሩ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባላት ታድመዋል። በውይይቱ መቋጫም ባለአራት ነጥብ የአቋም መግለጫ አውጥተው አሳልፈዋል። በጽፈት ቤቱና ህብረቱ አስተባባሪነት በተካሄደው ፍትህ ለአርሲ የውይይት መድረክ ላይ በሜልበርን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአራቱም አድባራት አስተዳዳሪዎች፣ አገልጋይ ካህናትና የሰንበት ትምህርት ቤት አባላት በቪክቶሪያ የቺሊያውያን ክለብ አዳራሽ ውስጥ ተገኝተዋል። የውይይት መድረኩ የተከፈተው በሃይማኖት አባቶች በተመራ የጸሎት ስነ ስርዓት ሲሆን በመርሃ ግብሩም መሰረት በመላከ ጸሐይ ቆሞስ አባ ገብረሰላሴ ጉብና በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሜልበርን ደብረ ገነት ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪና በመጋቤ ምስጢር ቀሲስ ስንታየሁ አባተ ለታዳሚዎች እንኳን ደህና መጣችሁና የመክፈቻ ንግግር ተደምጧል። መላከ ጸሐይ ቆሞስ አባ ገብረሰላሴ ጎበና ባሰሙት ንግግርም የውይይቱ ሂደት አቅጣጫ በአምስት ዋነኛ ዘርፎች እንደሚከወን አመላክተዋል።
1: ማህበረ ካህናቱ በመወከል ዛሬ ከክርስቶስ ጋር ይህን ጉባኤ አዘጋጅተናል። ጉባኤው በአራት ነገሮች ላይ የሚሰማና የሚያይ የሚዳስስ አቅጣጫም የሚያስይዝ ይሆናል። የመጀመሪያው ሁሉን ቻይ ወደሆነው ወደ እግዚአብሔር መጸለይ። ስለዚህ የመጀመሪያው ጸሎት ነው። ጸሎት አድርገናል። እግዚአብሔር ልመናችንን ይስማ። አሜን። ልመናችንን ይስማ። ሀገራችን ኢትዮጵያን ሰላም ያርግልን። ምድሯን ሁሉ ሰላም ያርግልን። ለቤተ ክርስቲያናችን ፍጹም ሰላም ይስጥልን። ኦርቶዶክሳውያን ምእመናንን ይጠብቅልን። ከጥፋት ይጠብቅልን። ከሞት ይጠብቅልን። ቅርሶቻችንን፣ ገዳማትን፣ አድባራትን፣ አጥቢያውን ሁሉ እግዚአብሔር ይጠብቅልን። አሜን። እግዚአብሔር ከሁላችን ጋር ይሁን። ይህ መጀመሪያው ነው። ሁለተኛው ኢትዮጵያን የሚያስተዳድር አካል አለ። ዜጎችን የሚጠብቅ አካል አለ። የዜጎች መሪ ሰሪ አለ። ስለዚህ እባካችሁ የኢትዮጵያ አገልጋዮች፣ ኢትዮጵያውያን ወገኖቻችንን የምትመሩ የምትጠብቁ፣ ያለ ጥፋት ሲሰራ ምን ታደርጋላችሁ? ማን ነው የምትጠብቁት? እባካችሁ ደግመን እንዳንሞት ደግሞ ቤተክርስቲያን እንዳይቃጠልብን እባካችሁ ጠብቁ ብለን ድምፅ ለማሰማት ነው። ሁለተኛው ለቤተ ክህነታችን አባቶቻችን ከሚመለከተው ኢትዮጵያን ከሚያስተዳድረው አካል ጋር ተነጋግራችሁ፣ ተረዳርታችሁ፣ አስተባብራችሁ ቤተክርስቲያናችን ጠብቁልን ለማለት ነው። ይሄ ሶስተኛው። አራተኛው ቅድም እንዳልኩት በኢትዮጵያ ምድር የተለያዩ ሃይማኖቶች አሉ። እነዛ የተለያዩ ሃይማኖቶች ደግሞ የሃይማኖት ማዕከል አላቸው። ኦርቶዶክሱ፣ ሙስሊሙ፣ ፕሮቴስታንቱ፣ ካቶሊኩ፣ ወንጌላውያኑ፣ ሌላው የራሴ እምነት አለኝ የሚለው የሃይማኖት ተቋማት ሚባል በሀገራችን አለ። ህግ ወጥቶለት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውክልና ሰጣ። ሌላው ውክልና ሰጥቶ ሃይማኖቱ በሰላም እንዲኖር፣ በሃይማኖት መካከል ችግር እንዳይፈጠር፣ ችግር ቢፈጠርም መፍትሄ የሚያመጣ ተቋም ተመስርቷል። እናንተ የተቋቋማችሁበትን ስራችሁን አትርሱ ብለን ድምፅ ለማሰማት ነው። የመጨረሻው አምስተኛው ከእኛ ምን ይጠበቃል? በዚህ መልኩ በቅደም ተከተል እነዚህን እናስሳለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን።
0: ለውይይቱ ግብአትም የረዳ ዘንድ በአራት አጥኚዎች የተዘጋጀ በእምነታቸውና ማንነታቸው ሳቢያ በቅርቡ በአርሲ ቀደም ሲልም በተለያዩ ኢትዮጵያ ክፍለ ሀገራት የደረሱ የጅምላ ግድያዎችን ነቅሶ ያመላከተ ጥናታዊ ጽሑፍ በግንዛቤ ማስጨበጫነት ለታዳሚዎች ቀርቦ ትንታኔ ተሰጥቶበታል። ዋነኛ ትኩረቶቹ የነበሩትም የጥናቱን ዓላማ ማስረዳት፣ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገረ ኢትዮጵያ ያበረከተቻቸውን አንኳር አስተዋጽኦዎች ነቅሶ ማመላከትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ለጥቃት ፍጻሜ ዋነኛ ገፊ የሆኑ አስባቦችና ወቅታዊ ክስተቶችን አስከትሎ በማጠቃለያነትም የውይይት መድረኩን ዓላማ ተከትሎ መፍትሄ ተቋሚ የሆኑ የወደፊት መራመጃ የመፍትሄ ምክረ ሐሳቦች ተቸረውበታል። ጥናቱ ተሰናድቶ የቀረበው በዲያቆን ዮናስ፣ ዶክተር አጃናው፣ ዶክተር አሸናፊና ዶክተር አደነ ነው። በውይይት መድረኩ ላይ አንጋፋ ተዋናዮቹን ተስፋዬ ግብረሃነንና ጌታውን ድርጉን አክሎ በአምስት የመድረክ ትወና ባለሙያዎች ከወቅታዊ ሁኔታ ጋር በተቆራኘ ገጽታው የዜጎችን ሐዘን፣ የመንግሥትን ሃይማኖታዊ ተቋማትንና መሪዎችን ሚና ክሽፈት ሲልም የምእመናንና ምእመናትን ህሊና ሰቃዥ በሆኑ መነባነቦች ሸንቁጠዋል።
2: What is it?

0: ማነህ ደግሞ አንተ? ኮዴስ የመጣኸው እኮ ምን ፈልገህ መጣህ? ተናገር እንጂ ማነህ?
1: አላስታወስከኝ። እኔ ማለት ዘመን ጊዜ የምመጣውን መቀበል የሚሄደውን መሸኘት ከምድር አፈጣጠር ጀምሮ ከጥንት እስካሁን እስከ ትላንት እዚያም ወዲያ ወዲያ ወዲያ የምኖር እኔ ማለት ቀለም ነኝ፣ ጊዜ ነኝ። ዘር የሌለኝ መልክ የሌለኝ የማልታይ የማልጨበጥ ለሚያየኝ የምታይ የሚጨበጥ ውትቶ ነኝ እኔ ዘመን። ዓመተ ኩነኔን ዓመተ ፍዳን ዓመተ ዓለምን አልፌ በዓመተ ምሕረት የኖር ምን ነው እናንተ በዓመተ ምሕረት ተፈጥራችሁ በዓመተ ምሕረት እየኖራችሁ ምን ነው ምሕረትን ፍቅርን መስማማትን ተሳናችሁ?
2: አስተመቴ ይስምተራይ ምን አይነት ዘመን ላይ
0: ብትተው እኔ ዘመን ምን ላርጋችሁ? ምን ልሁንላችሁ? በራሳችሁ ስተት እኔን መውቀስ እኔን መክሰስ አይሰለቻችሁ? ወየውልህ አንተ ዘመን፣ ወየው ለአንተ ትውልድ፣ ወየው ለአንተ ጊዜ። አረ ራስህ ወየውልህ፣ ወየው ለአንተ ትውልድ፣ ወየው ለአንተ አባቶች ያዘጋጁትን በገዛ እጅ የምትንድ። ምን ነው እናንተስ አባቶቻችን? ምን ነው የመንገዶቻችን መሪዎች ማስተዋል ተስኖን እርስ በርሳችን ስንፋጅ ስንተላለቅ ምን ነው ምልጃ ጸሎታችሁ ራቀ? ቅዱስ መጽሐፍ እረኛንም በማጣት ተበተኑ ለምድርም አራዊት ሁሉ መብል ሆኑ ያለው ደረሰብን። በጎቻችሁ በየሜዳው በየቤተክርስቲያኑ ደጅ በግፍ ሲታረዱ በማተባቸው እየተመረጡ ሰማዕትነትን ሲቀበሉ ስቃይ መከራው በስቶባቸው ባተባቸው በደም ተለውሶ ሲታይ እረኞቻችን ከወዴት አላችሁ?
3: መንግሥት ለአርሲውም ሆነ ቀደም ላሉቱ ሃይማኖትና ማንነት ተኮር የሕይወት ጥፋቶች ተጠያቂ መሆን እንዳለበት የጠነከረ መደራጀት አስፈላጊነትን የቤተ ክርስቲያንን ድምፅ ከፍ የማድረግን ጠቀሜታ የገንዘብ መዋጮዎችን በአግባቡ ለተረጂዎች የማድረስ ኃላፊነቶች ባታይነት ተነስተዋል። በአባቶች በኩልም በወደፊት የማሻሻያ እርምጃዎች ከስብከት ጭምር ወቅቱን የሚመጥን እንደሚሆን በሀገረ ስብከት ጽሕፈት ቤቱም ተዘጋጅቶ ለምእመናንና ምእመናት የሚላክ ደብዳቤን ለየአካባቢያቸው የፓርላማ ተወካዮች በመላክ የድርሻዎቻቸውን እንዲወጡና በሚነደፉ አቅጣጫዎችም ትብብር እንዲያደርጉ ተጠይቋል። በውይይት መድረኩም የተሰናዳ ባለ አራት ነጥብ የአቋም መግለጫ በሊቀ ትጉሃን ገብረ መድኅን በንባብ ቀርቦ ይሁንታ ተቸሮታል።
4: የኢትዮጵያ መንግስት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችና ልጆቿ ላይ በየጊዜው የሚደርሰውን መከራና ሞት፣ ስደት፣ የአብያተ ክርስቲያናት መቃጠልና በነዋየ ቅድሳቱ ላይ የሚደርሰውን ውድመት አይቶ እንዳላየ፣ ሰምቶ እንዳልሰማ፣ አውቆ እንዳላወቀ መሆኑ ትቶ ጥበቃና ዋስትና ይሰጠን እየጠየቅ ይህንን አስነዋሪ ሰብአዊና ስልጣናዊ ድርጊት የፈጸሙ ወንጀለኞችን ለሕግ ያቀርብ ዘንድ እንጠይቃለን። ሁለተኛ፣ ቅዱስ ሲኖዶስ ለተገደሉት ቤተሰቦችና ለተፈናቀሉ ወገኖቻችን ፈጥኖ ለመድረስ የተቻለውን ሁሉ ያደርግ ዘንድ ጮኸታቸውን በመጮህ ለመንግሥት አካላት ለዓለም አብያተ ክርስቲያናትና ለዓለም ማኅበረሰብ በማሳወቅ የአደጋ ጊዜ የሚሆን ወጪ ለመመደብ የድርሻውን እንዲወጣና ተጎጂዎችን ወክሎ ማንም ይሁን ማን አጥቶቹ ላይ እንዲቀሩ ክስ እየመሰረት እናሳስባለን። ሶስተኛ በኢትዮጵያ ውስጥ የምትገኙ የሃይማኖት ተቋማት በኢትዮጵያ ኦርቶዶክስ ክርስቲያን ላይ እየደረሰ ያለው ግን ዝም ብላችሁ በማየት በሸሽታ በማለት ድርጊቱን መቃወምና ማውገዝ ባለመቻላችሁ የተሰማ ሐዘን እንገልጻለን። በመጨረሻ በአውስትራሊያ የምትገኙ ምዕመናንና ምዕመናት ድምፃችሁን በተጠየቃችሁ ጊዜ ሁሉ በመስጠት በገንዘባችሁ ለሟች ቤተሰቦችና ለተፈናቀሉ ወገኖቻችን በመድረስ የተቻላችሁን እንድታደርጉ በተጎዱ ወገኖቻችን ስም እናሳስባለን። እግዚአብሔር ሀገራችን ኢትዮጵያን የምንኖርባትን አውስትራሊያና ዓለምን ሁሉ ይጠብቅልን።
3: የፍትህ ለአርሲ የውይይት መድረኩ በጸሎት ስነ ስርዓትና በመላከ ጸሐይ ቆሞስ አባ ገብረስላሴ ጎበና የመዝጊያ ንግግር ተፈጽሟል።
5: ከማህበረሰብ ለማህበረሰብ

0: በዚሁ ከፕሮፌሰር አየለ በክሪ ጋር ወደ አካሄድነው ቃለ ምልልስ እናመራለን። ፕሮፌሰር አየለ በክሪ ግዕዝ የአፍሪካ ጽጻፍ ሲስተም ታሪኩና መርሆቹ የሚል መጽሐፍ አሳትመው ለንባብ አብቅተዋል። የግዕዝ ታሪካዊ መነሻውና የጽጻፍ ዘይቤ መርሆቹ ምንድን ናቸው?
1: የጽሑፍ ስርዓት በመጀመሪያ የተፈጠረው የሚል ጥያቄ ከመጣ እስካሁን ድረስ መልሶ የለንም። ግን ምንድን ነው የፊደላቱ ወይም ደግሞ ሆሄ የምንላቸው አንዳንዶቹ ቃላት አንዳንድ ማስረጃዎች ላይ የተገኙት ፊደሎቹ፣ ለምሳሌ አለ አንድ ቃል እዛ መጽሐፍኩ ላይ የጠቀስኩት በዓላት የሚል ቃል አለ እና ያ ቃል ግብጽ አገር በሚገኝ ስፊንክስ ላይ ተጽፎ አግኝቼዋለሁ እና አሁን ብሪቲሽ ሙዚየም ላይ ያለው ያንን ስነ ቅርስ ተመራማሪዎች ከ1700 ክርስቶስ ዘመን ልደት በፊት መዝግበውታል እና እንግዲህ ይሄ ምንድን ነው የሚያሳየን የጽሑፉ ዝርያ ዳንስ ዳንስ ትሽ ከዚህ 1700 ከዛ ስትጨምር 3700 እስከ 4000 ዓመታት እድሜ ሊኖረው ይችላል። ሌላው እንግዲህ ምንድን ነው መጽሐፍ ላይ እንዳሳየው አሁን የምንጠቀምበት ፊደል በመጨረሻ ደረጃ በልዩ ልዩ እድገት አልፎ የደረሰ ነው። ሲላቢክ ነው የምንለው፣ ድምፅ ያለው ፊደል ነው። ግን ከዛ በፊት በስዕላዊ መልክ ነበር ብዬ እዛ መጽሐፉ ላይ ጠቁሜያለሁ። በስዕላዊ መልክ በሀሳብ መልክ እያለ ነው እንግዲህ የሚሄደው። ልክ እንደ ግብጾች ስርዓት ማለት ነው። ግብጾች መጀመሪያ ስዕላዊ ፊደል አላቸው። ከዛ በኋላ ደግሞ ሃይራቲክ የሚሉት አለ፣ የተቀደሰ ጽሑፍ የሚሉት አለ። ከዛ ደግሞ ዲሞቲክ የሚሉት አለ። ዲሞቲክ የሚባለው ምንድን ነው? በተራ ኦርዲናሪ፣ ማንኛውም ጊዜ በቀን በዕለት በዕለት ለምታደርጋቸው ውይይቶችና ግብይቶች የምትጠቀምበት ማለት ነው። እና በዛ ደረጃዎች ያለፈ ነው የኢትዮጵያውም ፊደል ወይም የግዕዙ ፊደል። እና ከዛም እንግዲህ ለየት የሚያደርገው ከሌሎቹ ጠረጴዛ አለው፣ ገበታ አለው። ገበታው ፊደሎቹን በ26 ደረጃ ያደረግና እያንዳንዱ ፊደል ደግሞ 7 የድምፅ አካል አለው። በቡ ቢ ባ ቤ ብ ቦ የምንለው ነው። ክላሲካል የምንለው 26 በ7 ሲባዛ 182 ፊደላት ናቸው። እነዚህ 182 ነው በኋላ አማርኛም ውስጥ ሌሎችን ቋንቋዎች ውስጥ ያሉት ድምፆች ሲጨመሩ 33 ሲባዛ በ7 የሆነ ኋላ ኋማ የሚባሉ አሉ። ሌላው እድገት ደግሞ ምንድን ነው? ከፊደሉ ጋር አብሮ ቁጥር አለ። አሁን ይሄ ጥያቄም እንግዲህ ምንድን ነው ቁጥሩ መቼ ነው የመጣው የሚለው ጥያቄም ለምሳሌ እዚህ አካባቢ በማደርገው ጥናት ቢያንስ ሁለት ሐውልቶች እዚህ ያገኘን፣ አንደኛው አንዛ ማርያም አካባቢ የተገኘ ሐውልት፣ ሁለተኛው ህንዘት የሚባል ቦታ ከአክሱም ብዙ የማይርቅ በተገኘ ቦታ ላይ ሐውልቶቹ ራሳቸው አሃዝ አላቸው። ይህ አሃዙም የራሱ እድገት አለው። አሁን ለምሳሌ አሃዙ ስንጽፍ፣ አሁን የኢትዮጵያን አሃዝ ስንጽፍ ከላይና ከታች ሆሪዞንታል ስትሮክ እናደርጋለን። ጥንት ግን ስትሮክ የለውም፣ ዝም ብሎ እንደ ፊደሉ ነው የሚጻፈው። ግን የተለየ አሃዝ መሆናቸው ያስታውቃል። ምሳሌ ምንድን ነው የምንለው እኛ መጀመሪያ የግዕዙ ብቻ ነው የተፈጠረው፣ ሀለ ሀመሰረሰ የሚለው ከዛ በኋላ ተነባቢ ተደረገላቸውና ሲላቢክ ሆኑ። ማለት በቡ ቢ ባ ቤ ብ የራሳቸው ልዩ ሸት ይዘው ወይም ቅርጽ ይዘው እና ቁጥሩም እንደዛ ነው። ቁጥሩ ያው አንድ ሁለት እያለ ዲስቲንክት የሆኑ አሉ። ብዙዎቹ ተመራማሪዎች እስካሁን ድረስ ያሉት እነዛ ፊደላት ከፊደሉ ከራሱ የተወረሱ ናቸው ይላል። ለምሳሌ 90ን ብንወስድ ምን ነው የሚመስለው? ያው ከላይና ከታች ስትሮክ ይደረግበታል እንጂ ግን መጀመሪያ መጣ ወይስ ቁጥሩ መጣ የሚለው ገና ያልተመለሰ ጥያቄ ነው። አዙም ነበረ፣ ፊደሉም ነበረ። እንግዲህ አሁን ምንድን ነው እነዚህ ሀለሀ መሰረሰሸ ያልኩህ ሳቢያን ፊደል ወይም ደግሞ ኢትዮ ኤፒግራፊክ ሳውዝ አረቢያ ነው የሚባለው። ኤፒግራፊክ ሳውዝ አረቢያን ተብሎ የመንም አለ። የመን በብዛት ተገኝቷል። ኦፍኮርስ የመን ከኢትዮጵያ ጋር ስታወዳደር ብዙ የስነ ቅርስ ጥናት ስለተካሄደ ብዙ ማቴሪያሎች ተገኝተዋል እና እሱንም በመመስረት ብዙዎቹ የታሪክ ተመራማሪዎች ታሪኩን ሲጽፉ ስልጣኔው ከዛ ወደዚህ ነው የመጣው ይላሉ። ግን ምንም አይነት ኤቪደንስ አይሰጡንም ይሄው አስዩን ከማድረግ ፈንታ እና እኔ እንደሚመስለኝ አሁን ለምሳሌ ውቅሮ የሚባል ቦታ ላይ ሁለት በጣም በጣም ጥንት ቴምፕሎች ተገኝተዋል። እዚህ አካባቢ ምን ትንሽ ጥናት አድርጌያለሁ። እነዚህ ቴምፕሎች አንደኛው ከ900 BC በፊት ቴምፕል ነው። ሁለተኛው ከዛ በፊት ከ1700 እስከ 2000 BC ያለ ነው እና እነዚህ ጊዜያት በጣም ብትገፋ 700 BC ነው የምትወስደው እና ያ የሚያሳየን ምንድን ነው የአገር በቀል ስልጣኔው ኢትዮጵያ ውስጥ መጀመሩን ከዛ በተለያዩ ቦታዎች ውስጥ ኢትዮጵያ መስፋፋቱን ሌላ ፖሲቢሊቲ ደግሞ ምንድን ነው? ዋንስ አፖን ኤ ታይም ሁለቱ ግዛቶች አክሮስ ዘ ሬድ ሲ ልክ ጥንታውያን ግሪካውያን እንደሚሉት ምስራቅ ኢትዮጵያና ምዕራብ ኢትዮጵያ ብሎ መከፋፈል።
0: ያ ማለት ከዚህ ቀደም እንደሚነገረው ኢትዮጵያ ግዛቷ እስከ የመንን ሁሉ ያጠቃልል ነበር ለሚለው ታሪክ መደገፊያ ይሆናል ይሄ?
1: የሳተር ሚሴጅ መዘንጋት የሌለብን ምንድን ነው? ሳውዝ አረቢያ፣ ደቡብ አረቢያ ውስጥ የተለያዩ ኪንግደሞች ተፈጥረዋል። እሱን መካድ የለብንም፣ ተፈጥረዋል። የሆመራይት አለ እንደ ማውንት ለሆመራይት አንድ ጀርመን ስነ ቅርስ ተመራማሪ ሲቆፍር ቄስ ምስል ያለው ሰው ከነ መስቀሉ አገኘና ያ ዴትድ ሲሆን 525 ቢሲ ነው ዴትድ የሆነው። እና ይሄ ስነ ቅርስ ተመራማሪ ከማን ጋር አያይዘው? ከአጼ ካሌብ ጋር አያይዞታል። እና ያን ጊዜ አጼ ካሌብ ያን ቦታ ጦር ልኮ አሸንፎ ክርስቲያኖች ይጨፈጨፉ ነበር። እነሱን ለማዳን ተሳካ ጥረት አድርጓል። እና በዛን ጊዜ ክርስቲያና ነበረ ደቡብ አረቢያ፣ የተለያዩ ቤተክርስቲያኖች ተሰርተው ነበረ። እና ያ እንግዲህ የሚጠቁመን ምንድን ነው? እርግጥ ይሄኛው የሆነው በ525 ኤዲ ነው፣ ስድስተኛው ሴንቸሪ ስድስተኛው መቶ ክፍለ ዘመን ነው። ግን ቅድም ያልኩ ሁለቱም አንድ ይሆናሉ ያልኩ መጀመሪያ ያው ለምሳሌ ሳውዝ አረቢያ ከኢትዮጵያ መጡ የሚባለው ቢመጡም እንግዲህ የሚመጡት 300-400-500 ቢሲ አካባቢ ነው። ግን እንግዲህ አንዳንዶቹ እንደ ኮሎኒስት መጡ ይሉናል። አንዳንዶቹ መጡ ግን በአለው ካልቸር ተጽዕኖ ተሸንፈው ያው ዶሚኔት ያደረገው ይሄ ኩሽ የሚባለው ነው ይሉናል። እና እነዚህ ነገሮች በደንብ መጣራት አለባቸው። ዋና ቁም ነገር ምንድን ነው? ቅድም እንዳልኩ ይሄ ውቁሮ በተለይ የተገኘው ሁለት ቴምፕል የሚያሳየን ሀገር በቀሉ ስርዓት በስልጣኔ ረገድ በፈጠራ ረገድ ብዙ የተላቀቀ ደረጃ ላይ ደርሶ ነበረ። እና ሁልጊዜ ለሁሉም ለምናያቸው መመሪያችን ወይም ደግሞ መጀመሪያችን ደቡብ አረቢያ የግድ መሆን የለበትም። እና ይሄ ደግሞ የግድ ደቡብ አረቢያ ነው መጣ የሚባለው ከብዙ የስነ ቅርስ ቁፋሮ በኋላ እንደሚሻር ምንም ጥርጥር የለኝም በእኔ ግምት።
0: ስለዚህ አሁን አጥርተን ለመናገር በአሁኑ ወቅት ግዕዝ አገር በቀል ነው ነው የምንለው ወይስ ከደቡብ አረቢያ የመጣ ነው ወይስ የደቡብ አረቢያ ተጽዕኖ ወይም ኢንፍሉዌንስ ያለበት ግን አገር በቀል ቋንቋ ነው ብለን ማንሳት የምንችለው?
1: በእኔ ግምት አገር በቀል ነው ባይ ነኝ። ግን ብዙዎቹን ኦልሬዲ የታተሙትን መጽሐፍት በምታይበት ጊዜ ያንን ሀሳብ አይቀበሉትም። እነሱ የሚሉት ከደቡብ አረቢያ መጣ ነው የሚሉት።
0: እርስዎ አገር በቀል ነው ሲሉ ምን ተመርኩዞ ነው?
1: እኔ አገር በቀል የምልበት ዋናው ምክንያት ምንድን ነው? ቅድም እንዳልኩ አሁን ለምሳሌ የኔን ትንሽ ሊያረጋግጥ ወይም ሊደግስ የሚችል ማስረጃ ከውቅሮ ተገኝቷል። እዛ ውቅሮ የመስዋዕት መስጫ ጠረጴዛ አለ። እዛ ጠረጴዛ ላይ ጽሁፍ አለ። ጽሁፉ ኤስቲሜት እንዳደረጉት ከ700-900 ቢሲ ነው። የጽሁፉ አጣጣል ስታየው ከዛ በፊትም ብዙ መጻፋቸውን ይጠቁማል። ምክንያቱም ያ በጣም የተራቀቀ ጽሁፍ ነው በዙሪያው የተጻፈ ይሄ መስዋዕት መስጫው ላይ። ሌላው ምንድን ነው? ቅድምም እንዳልኩ ከሳውዝ አረቢያ መጣ የሚባለው እዛ ብዙ ቁፋሮ ስለተደረገ ነው እንጂ ኤግዛክትሊ ለምሳሌ ኢትዮጵያ ውስጥ ጽሁፉ ከዛ ከሆነ አሁን ለምሳሌ ብሪቲሾች ወደ አሜሪካ ሲሄዱ ምንድን ነው የሚያደርጉት? ቦታውንም ህንፃውንም ምኑንም በስማቸው ይሰይማሉ እና ታገኛለህ። እና ኤቪደንሱ ክሊር ነው። ምንም አይነት ነገር ከዛ ለመምጣቱ ኤቪደንስ የለንም። ኦኬ፣ የነዛ ስሞች ወደዚህ መወረሳቸው፣ እዛም ያለ ስም እዚህ መኖሩ። እርግጥ እንግዲህ ሳባ የሚለው ቃል እዛም አለ እዚህም አለ፣ እሱ አንድ ነው። ሌላውን ኦልዌይስ እንደ ኤግዛምፕል የሚያመጡት ሀበሸት የሚለውን ቃል ነው። ሀበሸት ያው ወሰንግ አቢሲኒያ እና ይሄ ቃል እዛ መጀመሪያ ታይቷል። ስለዚህ ከሀበሾች መጥተው ወደዚህ የመጡት የሚሉ አሉ። እሱ አንድ ወይም ሁለት ድንጋይ ላይ ብቻ ነው የሚገኘው፣ ብዙ ድንጋዮች ላይ አታገኘውም። ይህ ሌላው ደግሞ ምንድን ነው የእኛ መሆን ብዙ ሀሳብ ያፈልቃሉ፣ የቃሉ ምንጭ ምንድን ነው ለሚለው እና ስለዚህ እሱም ገና ያልጠራለት ጉዳይ ነው። እና ዋና ቁም ነገር ምንድን ነው? እርግጥ እኔ ብዙ ማስረጃ ልሰጥ አልችልም አገር በቀል ለመሆኑ። ግን ምንድን ነው የሚያሳየን ከዛም ለመምጣቱ አንድ ተጨባጭ የሆነ ማስረጃ የለንም። ቁም ነገሩ ምንድን ነው? ሁለቱም ጋር ተገኝቷል። ሁለቱም ጋር ደግሞ ለመገኘቱ ቅድም እንዳልኩ ምናልባት ሁለቱም ስልጣኔዎች አንድ ላይ ሆነው ሊሆኑ ይችላሉ። ሁለተኛ ከዛ ወደዚህ መጣ የሚባለውም እኮ ከዚህም ወደዛ መጣ ብለህ ካቶ ተሳይዝ ልታረግ ትችላለህ። እና እነዚህ ሾዎች መወያየት ያለብን ሾዎች ናቸው። ፊደሉ እዛ ጠፋ፣ እኛ ጋር እንደምታው እስካሁን ድረስ እየተጠቀምበት ነው ያለ ነው። መጠቀም ብቻ ሳይሆን ፊደሉን በድምፅ ማራባት አለ። ከዛ በኋላ ደግሞ ፊደሉን ለተለያዩ ጠባያት እዛ መጽሐፉ ላይ እንደጠቀስኩት ለአርት፣ ለፊሎሶፊ፣ ለሊትሬቸር፣ ለስነ ጽሁፍ፣ ለተለያዩ ነገሮች ጥቅም ላይ አውለን በጣም ያዳበር ነው እዚህ ነው እንጂ እዛ አይደለም።
0: ጥሩ። በዛ ወቅት ጥንታውያኑ ኢትዮጵያውያን ጽሁፍን ይጠቀሙበት የነበረው ምንን ለመግለጽ ወይም ምን አይነት መልእክቶችን ለመለዋወጥ ነበር? እንደሚያውቁት አንድ ስነ ጽሁፍ የራስን በወቅቱ የነበረውን አስተውሎት ወይም ታሪክ ወይም ደግሞ ሌሎች መልእክቶችን መለዋወጫ ነው። በዛ ወቅት የነበሩ ጥንታዊ ኢትዮጵያውያኑ ምንን ለመጠቀም ነበር ይህንን አይነት ጽሁፍ ይጠቀሙ የነበሩት?
1: ዋና ቁም ነገር ምንድን ነው? ያው አንተም እንደምታውቀው በዛን ጊዜ የአክሱም ስልጣኔ በዓለም ላይ ካሉት ታላላቆቹ አንዱ ነበረ። ታላቅ ደግሞ ካደረገው ዋናው ቁም ነገር ምንድን ነው? የአክሱም ቦታ በአካባቢው ያሉትን ንግዶች የተቆጣጠረ፣ በቀይ ባህርም በኢንዲያን ውቅያኖስም ላይ የሚሄዱትን ንግዶች ላይ የተሰማራ፣ በዘመኑ ከነበሩ ከትላልቅ ኃይሎች ጋር የተሰለፈ ስለነበረ ያንን ንግድ በስርዓት ለማካሄድ ይረዳው ዘንድ ነው። ከኢኮኖሚው፣ ከፖለቲካው፣ ከፖለቲካል ከልቸር፣ ኢንስቲቱሽናል ሪሊጂየስ ከልቸር፣ ኢኮኖሚክ ከልቸር ከእሱ ጋር ሁሉ የተሳሰረ ነው። እና በዛ ምክንያት ነው እንግዲህ ፊደሉ የተፈጠረው፣ በኋላም ሊዳብር የቻለው። አሁንም ከፍተኛ ስፍራ ያለው ነው። በኋላም አማርኛ፣ ትግርኛ ይህንን ፊደል አዳፕት በማድረጋቸው እነዛን ቋንቋዎች ሊዳብሩ፣ ሊሻሻሉ በጣም እያማረባቸው ሊሄድ ችሏል።
0: ቅድም እንዳነሱት እስከ 3700 ያህል እድሜ ያስቆጠረ ሊሆን ይችላል የሚል ጥናቶች እንደሚጠቁሙ አንስተዋል። ያ ማለት ኢትዮጵያ ታሪክ እስከ 5000 ዓመት ድረስ ይዘልቃል የሚሉ የታሪክ ጸሐፊያን ያሉና ከነዛ ጋር ይስማማሉ ማለት ነው?
1: በደንብ እስማማለሁ። እንግዲህ ኢትዮጵያ ስንል የአቶ ሪመንበር ብዙዎችም የእኛም ጸሐፊዎች ሳይቀሩ ኢትዮጵያ ሲሉ የእኛ አሁን ያለንበት ኢትዮጵያ ብቻ አይደለም። አሁን ያለንበት ኢትዮጵያ በፎርዝ ሴንቸሪ ኤዲ ነው መጽሐፍ ቅዱስ ከተተረጎመ በኋላ ከግሪክ ቃል የተወሰደ ቃል ስለሆነ አዳፕትድ የሆነው እንጂ ኢትዮጵያ የሚለው ከግብጽ በስተቀር ያሉትን በሙሉ ያጠቃልላል። በተለይ ኑቢያንም ይጨምራል። እና ብዙዎቹ አሁን ለምሳሌ እነዚህ የታሪክ ጸሐፊዎች እና አቶ ተክለ ጻድቅ መኩሪያን ሌሎችንም ብታነብ፣ አለቃ ታዬ ሌሎቹን ታሪክ የጻፉትን ብታነብ ይጨምራሉ፣ የኑቢያንም ያጠቃልላሉ ከኢትዮጵያ ጋራ። እና ስለዚህ ያ ረጅም ታሪክ ያለው ነው። እና ይሄ 5000 የሚባሉ ብዙም ላያስደነግጠን ይችላል።
0: መልካም። ኢትዮጵያ የሚለው ቃል አገር በቀል አይደለም፣ ከግሪክ ሀገር የመጣ እንደሆነ አድርገው ነው የሚገልጹት። ሌሎች ደግሞ ከመጽሐፍ ቅዱስ ጋር አያይዘው ከመጽሐፍ ቅዱስ ውስጥ የተገኘ
1: ኢትዮጵያ የሚለው ቃል ብዙ ቨርዥን አለው። ኦኬ። ከግሪክ አለ፣ ትርኩም አለ፣ በርንት ፌስስ የሚል ኢቭን ዶ አንድ ሰው ሲቃጠል ቀይ ነው እንጂ ጥቁር አይሆንም። እሱ አለ። ከኩሽ መጣ የሚል አለ። ከኢትዮጵስ ከሚባል ንጉስ ነው የመጣው የሚባል አለ። እኛ ከዛ በኋላ ግን ኦፊሻሊ ኢትዮጵያ ማለት የተጀመረው በአራተኛው ፎርስ ሴንቸሪ ኤዲ ነው።
0: ሌሎች እንደሚጠቅሱት ለምሳሌ አሁን በቅርብ በመጣው ፖለቲካ ካለፉት 20 ዓመታት ወዲህ የአማርኛን ቋንቋ በዘመናዊ መልክ ለመጠቀም ስለሚያስቸግር ከዚህ ይልቅ የላቲንን ቋንቋ መከተል የተሻለ በሚል የላቲን ቋንቋ ለመጻፍ የወደዱ ጎሳ ድርጅቶች አሉ። ለምሳሌ በኦሮሞ ነጻነት ግንባር አማካኝነት ምክንያቱም አማርኛ መጠቀም አስቸጋሪ ነው የሚል ታይ ተነስቶ በዛ መልክ የተጠቀሙ ነው የተወሰኑ ቡድኖች። በዚህ ላይ ያሉት አስተያየት ምንድን ነው?
1: ከሚቃወሙት ቡድን ነኝ። የግዕዝ ፊደል በኢትዮጵያ ውስጥ ያሉትን ሁሉንም ቋንቋዎች በደንብ አድርጎ አኮሞዴት ሊያደርግ የሚችል ነው። ሊንጉስቶችም እንደዛ ነው የሚሉት። አሁን ለምሳሌ ይሄንን በደንብ መጽሐፉ ላይ እንጠቅሸዋለሁ። አማርኛና ኦሮሞ ቋንቋን ብትወስድ ሁለቱ ብዙ የሚያዋሃቸው ነገሮች አሉ። አንደኛ አማርኛ ቋንቋ ሊንጉስቶች እንዲያጠኑት ብዙ ቃላትን ከኦሮምኛ ወስዷል። ብዙ ቃላትን ምክንያቱም የኛ ብዙን ጊዜ የምንዘነጋው ምንድን ነው? ኦቨርላፕ የሚያደርገው የሚተሳሰረው ነው የሚበልጠው። ልነግር የምፈልገው ምንድን ነው? በድምፅ ከሄድ ካሁን ለምሳሌ የአማርኛ ውስጥ ቃለ ጫለ ጻለ ጠ አለ። ባዘሴም ቶክን ኦሮሞም ስትሄድ እንደዚህ ከጨ ጠጸ የሚባሉ ፕሮዎች አሉ፣ ፊደላት አሉ። የኦሮምኛ መጽሐፍ ቅዱስ በፊደሉ ተተርጉሞ ተጽፏል ኢን ዘ ፊፍቲስ። ከዛም በስርዓት ጥቅም ላይ ይውል ነበር። የሊንጉስት አርጊመንት ከሄድክ ፊደሉ ለሁላችንም በደንብ የሚያገለግል ነው እና ያ ትልቅ አሳሳቢ ጉዳይ ነው። እንግዲህ ወደፊት ምናልባት በውይይትና በተለያዩ ማግባባት አንድ ቦታ ላይ እንመጣለን ብዬ ተስፋ አደርጋለሁ እንጂ አሁኑ ሁኔታ ደስ አይልም።
0: ፕሮፌሰር አየለ በክሪ ግዕዝ የአፍሪካና አጻጻፍ ዘይቤ ታሪኩና መርሆቹ ደራሲ፣ ስለ ቃለ ምልልሱ እናመሰግናለን።
1: ስለጋበዝከኝና እድሉን ስለሰጠኝ እኔም እጅግ በጣም አመሰግናለሁ። 7 billion stories and counting. SBS Radio.
0: አድማጮቻችን ከመሰናበታችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ፖሊስ በአውስትራሊያ ትልቁ የተባለለትን የኮኬይን ጭነት በቁጥጥር ስር ማዋሉን አስታወቀ። የቤት ግዢ ጨረታ ማሽቆልቆል በመንግሥትና በተቃዋሚ ቡድኑ ዘንድ ሙግት ቀስቅሷል። ዩራጋይና ካፖ ቨርዴ አቻ ተለያዩ። ግብፅ እና ኒውዚላንድ በአሁኑ ወቅት የተጫወቱ 7 ደቂቃ ይቀራል። ግብፅ 3-1 ኒውዚላንድን እየመራች ትገኛለች። እስከ ፕሮግራማችን ማብቂያ አብራችሁ ስለቆያችሁ ምስጋናችን ይድረስ። መልካም ቀን አውስትራሊያ፣ ቸር ይግጠመን። ወለይታ ወለይታ ወለይታ ወለይታ ወለይታ

0: ምሽት 2 ሰዓት ተኩል ላይ በቀጥታ ተላልፎ የነበረው የቢቢሲ አማርኛ መሰናዶ አሁን በድጋሚ ቀርባል።
1: ቢቢሲ አፋኖሮሞፍ ደቂቃ ደም ቦድኑ ይቀዳ።
2: ቢቢሲ አማርኛ አሁን ይጀምራል። አብራችሁን ቆዩ።
3: ሰላም እንደምን አመሻችኋል አድማጮቻችን። ለሰኞ ምሽት ያልናችሁ የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን ስለ ሰባተኛው ጠቅላላ ምርጫ ውጤት ተቃዋሚ ፓርቲዎች ምን አሉ? ሰባት መቀመጫዎችን ያሸነፈው ትብብር ለኢትዮጵያ አንድነት ለምን ምክር ቤት አልገባም አለ?
4: ዓለም አቀፉ ማህበረሰብ ኡክና እንዳይሰጠው ምን ይችላል ያህል ነው ተውታለ። በስስ ጎኑ መተን ነው ተውታለ። ሌሎች የሰላማዊ ትግል አማራጮችንም አሄድ አናውንስ እናረጋለን ለማህበረሰቡና እንደዛ ነው ለማያዝና ለመክፋት ያሰብነው ማለት ነው።
3: ስልጣናቸውን ስለለቀቁት የዩኬው ጠቅላይ ሚኒስትር ሰር ኬር ስታርመርም ዘገባ ይዘናል። እንድትከታተሉን የአክብሮት ግብዣችን ነው። የአምስት የፖለቲካ ፓርቲዎች ጥብረት የሆነው ትብብር ለኢትዮጵያ አንድነት በሰባተኛው ጠቅላላ ምርጫ ያገኛቸውን ወንበሮች እንደማይረከብ ለቢቢሲ አስታወቀ። ከዚህ ቀደም ያቀረባቸው ቅድመ ሁኔታዎች የሚሟሉ ከሆነ ግን ምክር ቤት የመግባት ጉዳይን ሊያጤነው እንደሚችል ጥምረቱ ገልጿል። ትናንት በሄራይ ምርጫ ቦርድ ይፋ ያደረገው አጠቃላይ የምርጫ ውጤት እንደሚያሳየው ትብብር ለኢትዮጵያ አንድነት 2 የህዝብ ተወካዮች ምክር ቤትና 5 የክልል ምክር ቤት መቀመጫዎችን አሸንፏል። በአዲስ አበባ በአማራና በማዕከላዊ ኢትዮጵያ ክልሎች በአጠቃላይ 7 ወንበሮችን ያሸነፈው ጥምረቱ ምርጫውን አውግዞ በአቋሙ እንደጸና የህዝብ ግንኙነት ኃላፊው አቶ ጌትነት ወርቁ ለቢቢሲ ተናግረዋል። ካሳይዳምጤ ከአቶ ጌትነት ጋር ያደረገችው ቆይታ ይህን ይመስላል።
5: ምንድነው ሐሳቡ? ይሄ ምርጫ ለዩቲክሮቻችን መፍቻ ይሆናል የሚል ቀድመትን በያም ሁኔታ ግምገማ የለን። እኛ ምንፈልገው በተለይ የሀገሪቱ ላይ ያለው ህይወት እየወደመ ያለው እናንተም በተደጋጋሚ ክታክታችሁ ሰራችሁበት የአማራ ክልል ጦርነት፣ ኦሮሚያ ክልል ያለ ጦርነት፣ አሁን በትግራይ ላይ መጣው ይያለ ያለው በቤንሻንጉል እና እነዚህ መቆም አለባቸው። ሁለተኛው ይሄ እንግዲህ ምንሽ ያገረነ ጣፈንታ ጀምር የሚወስን ነው። ሁለተኛው የታሰሩ በጣም በርካታ ኤሊት በተለይ ዶሚናንትሊ ከአማራ የሆኑ ማንነታቸው አማራ የሆኑ ኤሊት ለሀገራት ሷጾ ማድረግ የሚችሉ ለክልሉ በርካታ ሷጾ ማድረግ የሚችሉ በፖለቲካ መዳሩ ላይ የራሳቸውን አሻራ ማሳረፍ የሚችሉ እስር ቤት ናቸው። እነዚህን እና አጠቃላይ የፖለቲካ ምህዳሩን ስታዩ ደግሞ ነካባረክሽ ቁጥር ኩሽ እያለ ወደ እስር ቤት የሚያግዝ ነው እና እነዚህ መስተካከል አለባቸው። ስለዚህ እነዚህ ሁኔታዎች ላይ መንግስት ሸብረክ ብሎ ወደ መነጋገር ወደ መደራደር እስኪሄድ ድረስ እኛም ሙቅና እንሰጠው በአረገው ሂደት ምን መሰለሽ የብልጣብልጥ ጨዋታ ነው። ምርጫ አረኩኝ ከዚህ በኋላ ጉዳያችሁ የማለት መግባት የለብህም። ይህንን እንኳን ብታረግ ለምሳሌ ሙቅና እናፍጋለን እኛ ብቻ ሳንሆን ከሌሎች የኤምባሲዎች ጋር በጣም የጠበቀ ግንኙነት እያደረግን ነው። ከኢንተርናሽናል ተቋማት ጋር ግንኙነት እያደረግን ነው። ለዚህ ስርዓት ወደ ድርድር ሳይመጣ ሙቅና የምትሰጡ ከሆነ ምንም አይነት እንኳን ደስ ያለ መልእክት የምታስተላልፉ ከሆነ ድሮን እየገዛችሁ ቦምብ እየገዛችሁ ዛችሁ ህዝብን ጨርስ ብላችሁ በስጦታ እንደማቀበል አሽጋችሁ እንደማቀበል ነው። ስለዚህ ወደ ንግግር እንዲመጣ ግፉት ይላል። ስለዚህ ቅድመ ሁኔታ ያለበት
6: አውቃለሁ። አው ለምርጫውም ቅድመ ሁኔታዎችን በተደጋጋሚ ስታወጡ ስለነበር እናውቃለን። ግን የኔ ጥያቄ ቅድመ ሁኔታዎቻችሁ እየታወቁ አቋማችሁን አስቀድማችሁ ያሳወቃችሁ አሁን እዚህ ድምዳሜ ላይ ከመድረሳችሁ በፊት በምርጫው ለመሳተፍ ትችሉ ነበር፣ ምክንያቱም ምንም የተለወጠ ነገር እንደሌለ አስቀድማችሁም ገልጻችኋልና ለምን ተሳተፋላችሁ? ለምን አስቀድማችሁ ከምርጫው ራሳችሁን አግላችሁ ማውገዙንም ሆነ ሌሎች አይነት እርምጃዎችን አልወሰዳችሁም? አሁን የረፈደ ይመስላል።
5: ትክክል ነው። ኢን ፕሪንሲፕል ሙሉ ነው ምስማማው ባንቺ መነሻም ድምዳሜም። ዞሮ ዞሮ ግን ከምርጫ በፊት በነበረ ቅድመ ሁኔታችን ላይ የቀጠለ ነው ማለት ነው።
6: ለምን ተሳተፋችሁ? ቀድማችሁ ራሳችሁን ማግለል እናገላለንም ስትሉ ስለነበር ብታገሉ አይሻልም ወይ? አሁን ውጤቱን አለመቀበል እንዴት ነው የምትመዝኑት?
5: አዎ ትክክል ነው። እንዳልኩሽ ቅድመ ማድረግ ይቻል ነበረ። ግን አሁን ያልኩሽ በቅድመ ሁኔታዎቻችን ላይ ምናልባት ጆሮ የመስጠት ዘንበሌ ማለት አንዳንድ ምልክቶች ሊኖሩ ይችላሉ የሚል ሂደቶች ነበሩ እና ለዛ ነው ዝርዝር ውስጥ አልገባም ያልኩሽ። ምናልባት በቅርብ ይህን ለምን አረግን የሚለውንም ፐብሊክ እናረጋለን።
6: ሌላ ማንሳትም ፈልገው ነገር እንግዲህ ሰባት የምርጫ ክልሎች ላይ አሸንፋቸዋል፣ ምክር ቤት ግን አገቡም። ይሄ የወከላችሁን ህዝብ ድምፅ መንፈግ አይደለም?
5: አንዳንድ ሰዎች እንዲያውም የህዝቡን ድምፅ ካለማክበር ጋር አገናኝተው 97 ዓመተ ምህረት ከሆነው ነገር ጋር ሊያገናኙት ይሞክራሉ። ምልሽ የዛኛውና የዚህኛው የሰማይና የምድር ያህል ነው። እኛ የሽ ያን ጊዜ ያሸነፉትን ድምፅ ተሰርቆባቸው ነው አይደለ? በገሃድ ተሰርቆባቸው ነው። ይሄ እኮ ሜዳውም ነው ያ የምትወዳደርበት ጥቂት የምትነጋገርበት አንድ እርምጃ ከግራ አንድ እርምጃ ከቀኝ መቶ የምትገናኝበት ሜዳ እኮ ነው የገደል የተደረገው። እና ምርጫውን ስንገባ የትግል አካል አድርገን ነው የያዝነው። ሁለተኛው ደግሞ የቅድመ ሁኔታዎቻችን አሉ። እነዚህን አያይዘን ስናስበው እኛ በመንግስት ላይ ጫና አድርጎ በሰባት የሆኑ ቦታዎች ላይ አንድ የሆኑ ኪስ ቦታዎች ላይ ሰጥቶሽ ይህን ተቀበልና ሌላውን ጥያቄህን አቆይ ከሚል ለግራንድ ጥያቄዎች መልስ እንፈልግ የሚል ነው። ሰው ሙሉ በሙሉም እንዳልኩሽ አሁን አንገባም ማለት ፎሬቨር አንገባም ማለት አይደለም። በቅድመ ሁኔታዎቻችን ላይ መነጋገር ከጀመርን ያንን ውሳኔያችንን እንቀለብሳለን።
6: አሄድ እንግዲህ ሁለቱም ሶስት ወር አለን። ከምርጫው በፊት አዝማሚያውን አይታችሁ ወዴት እየሄደ ነው የሚለውን መገመት ለእናንተ ለፖለቲከኞቹ አይከብድም? እናንተ አንገባም ስላላችሁ መንግስትን ወደ ድርድር ጠረጴዛ እንስበዋለን ወይም እናስቀምጠዋለን ለማለት የሚያስችል ሁኔታ ነው?
5: አዎ እንግዲህ እንዳልኩሽ ነው። አሁን መቼም ሁሉም ላይሆን ይችላል። በተወሰኑ ጉዳዮች ላይ ቁም ነገሩ አንድ ጊዜ ለምሳሌ ጦርነት ማቆም፣ እስረኞችን መፍታት፣ የፖለቲካ ምህዳርን ማስተካከል፣ በሀገር ዕጣ ፈንታ ላይ መነጋገር ነው። አሁን ዛሬ 11 ሰዓት ላይ ቁጭ ብለሽ ነገ ጠዋት 1 ሰዓት ላይ በቃ አዳር ተነጋግሯል እኮ ወይም ጠዋት 1 ሰዓት ጀምረሽ 11 ሰዓት የምትጨርሺው አይደለም። ቢያንስ ግን አይደለ ወደዛ ሂደት መገፋት ነገር አለ ወይ ነው እኛ የምንፈልገው። አየሽ፣ ስለዚህ ይሄ ደግሞ ከታጠቁ ኃይሎች ጋር ብቻ ሳይሆን ከፖለቲካ ኤሊቱ ጋር ቁጭ ብለህ ተነጋገር ነው። እንደው ዝም ብሎ በባዶ ሜዳ ብቻ ምንጮህም አይደለም። ለጊዜው እንዳልኩሽ ዝርዝር ጉዳዮች ላይ አልገባም። ቁም ነገሩ ግን ህዝብን ድምፅ ከመንፈግ ሳይሆን የማበላለጥ ነው። የትኛው ነው ሞር ጫና የሚያሳድረው እና በየትኛው ጉዳይ ላይ ብንነጋገር ነው የተሻለ የሚሆነው የሚል የማበላለጥ ነው። ስለዚህ ጥያቄውን ከፍ የማድረግ እንጂ የህዝቡን ድምፅ ሙሉ በሙሉ ከመተው አንጻር አይደለም ማለት ነው። እንድ ከገፋበት እኛም እንገፋበታለን። እንዳልኩሽ በሰባት ወንበር መግባት አለመግባት ብቻ ሳይሆን ዓለም አቀፉ ማህበረሰብ እውቅና እንዳይሰጠውም የምንችለውን ያህል እንተውታለን። በስስ ጎኑ መተን እንተውታለን። ሌሎች የሰላማዊ ትግል አማራጮችንም አሄድ አናውንስ እናደርጋለን ለማህበረሰቡ። እና እንደዛ ነው ለመያዝና ለመግፋት ያሰብነው ማለት ነው።
6: እንግዲህ ሰባት ድምፅ አሁን ባለው ሁኔታ ቀላል አይደለም። ክልል ምክር ቤትም ለህዝብ እንደራሴዎችን ምክር ቤት የተመረጡት የእናንተ አባላት የእናንተን ማውገዝና ወደ ምክር ቤት አንገባም የሚል አቋም አሻፈረኝ ብለው ወደ ምክር ቤት ቢገቡስ?
5: ነገ ምክር ቤት ብትገቢ ምክር ቤት ይዘሽው የምትገቢው ጥያቄ የምታነሺው ጉዳይ የምትቆሚለት ማህበረሰብ ዞሮ ዞሮ የሞራል ጥያቄ አለው። ያ የሞራል ጥያቄ እና የህግ ጥያቄ የማንን ጉዳይ ነው ይዘሽ የምትገቢው? መቼም በግልሽ ተወዳድረሽ አይደለም ምክር ቤት የሚገባው አይደለም። የሆነ ተቋም ወክሎ ነው። ያ ተቋም የሰጠውን ጥያቄ ነው አይደለም የሚያስተጋባው እዛ ቦታ ሄዶ። ያ ተቋም ከጀርባው ከሌለ ብቻውን እዛ ሄዶ ምልሽ ለመቀመጥ ምን የህግና የሞራል መነሻ ይኖራል? ስለዚህ እኛ የምናስበው ሁሉም አባላት ጋር እየተነጋገርን ነው። ይሄ ጉዳይ የተቋም ጉዳይ እንጂ የግለሰብ ጉዳይ አይደለም። ቢሆን እንደ መንግስት ለምሳሌ የሚያስመሰርት በክልል ደረጃ በሀገር አቀፍ ደረጃ የሚያስመሰርት ቢሆን እና በዚህ ጉዳይ ላይ ብንነጋገር የለም ልትባባይ ትችላለች። አሁን በግል ዋን ቱ ዋን ትሬት የምንደራረግበት ሊኖር አይችልም።
6: የምትወስዱት እርምጃ አለን? እንደዚህ ቢሆን ተመራጮቹ ምክር ቤት ቢገቡ ምን እርምጃ ትወስዳላችሁ?
5: ሁለት ነገር ነው። አንዱ እንዳልኩሽ የሞራል ጥያቄ ነው። ከተቋም ወጥተሽ እዛ ቦታ ላይ ሄደሽ ነገ የሚኖርሽ ዋስትና እናውቃለን። እነ ክርስቲያን ታደለ ምን እንደሆኑ የተሻለ ተጽዕኖ የተሻለ ተሰሚነት የነበራቸው በማህበረሰቡ ዘንድ የተሻለ ተቀባይነት የነበራቸው ሰዎች ምን እንደሆኑ እናውቃለን። እና እነዚህ ግለሰቦች እዛ ሄደው ምን እንደሚገጥማቸው አያውቁም። ተቋምን ይዞ መግባት ነው የተሻለ የሚሆነው። የሚነሳ የሞራል ጥያቄ ነው አንዱ፣ የሎጂክ ጥያቄ ነው። ሁለተኛው የተሻለ ጥያቄ ማስመለስ እየቻልሽ እኔ ጉዳይ ከዚህ በኋላ አንድ ሰው ወደ ምክር ቤት እገባለሁ አለ ማለት የሚቆምለትን ጉዳይና የሚቆምለትን ዓላማ ሳይሆን የሚጠቀመውን ነገር እያሰበ ነው ማለት ነው የሚሄደው። ይሄ ደግሞ የትብብር ለኢትዮጵያ አንድነት መርሁም መነሻውም መድረሻውም አይደለም። አርጎት አያውቅም። ኤንድ እንግዲህ አሁን የደረስንበት ሁኔታ ትብብርን ወክሎ ሊገባ አይችልም። እንግዲህ የዲስፕሊን እርምጃዎችንም እንወስዳለን የሚል ነው በአጠቃላይ ያለ።
6: ስለዚህ ውግዘትና ከፓርቲ ውስጥ ከመባረር የሚደርሱ እርምጃዎች ልትወስዱ ትችላላችሁ?
5: ምንም ጥያቄ የለው።
3: በሰባተኛ አጠቃላይ ምርጫ ገዢው ብልጽግና ፓርቲ መንግስት ለመመስረት የሚያስችለውን አብላጫ ድምጽ ማግኘቱን ትናንት ምርጫ ቦርድ አስታውቋል። ተፎካካሪ ፓርቲዎችም እንዲሁ በምክር ቤት መቀመጫዎችን አግኝተዋል። ውጤቱን ተከትሎ ገዢው ፓርቲና ተፎካካሪ ፓርቲዎች ምን አሉ የሚለውን ጠቅለል አድርጎ ሊነግረን ባልደረባችን አማኑኤል ይልቃል እዚህ ስቱዲዮ ይገኛል። አማኑኤል እስኪ ከገዢው ፓርቲን ጀምር።
7: አመሰግናለሁ። እንግዲህ ብልጽግና ፓርቲ መግለጫውን ያወጣው ትናንትና ምርጫ ቦርድ ውሳኔውን ካሳወቀ በኋላ ትናንትና ምሽት ላይ ነው። ይሄ ምርጫ አዲስ የዲሞክራሲና ማህበራዊ ውል መስጠቱን እንደሚያመለክት ገልጿል። በዚህም ውጤት አማካኝነት የስልጣን ባለቤትነቱ የህዝብ መሆኑን በተግባር እንደሚያረጋግጥ ፓርቲው መንግስት ከመሰረተ በኋላ እንደሚያደርግ ገልጿል ማለት ነው። ብልጽግና ፓርቲ እንግዲህ በስኬቱ እንደማይኩራራ ይልቁንም ጉድለቶቹን ያረመ ህዝብን በቅንነት ለማገልገል ያለውን ጽኑ እምነት እንግዲህ በመግለጫው ጠቅሷል ማለት ነው። ፓርቲው በቀጣይ መንግስት መስርቶ በሚቆይባቸው 5 አመታት ውስጥ ምን አይነት ስራዎችን ሊሰራ እንደሚችልም በዚሁ መግለጫ ላይ ጠቅሷል። አንደኛው ዘላቂ ሰላምና ጸጥታን ማስፈን የሚል ነው። ሁለተኛው ደግሞ የህግ በላይነትን በጽኑ መሰረት ላይ መገንባት የሚለው ነው ማለት ነው። በተጨማሪም ከኢኮኖሚ ጋር በተያያዘ የኑሮ ውድነትን ለማቃለል፣ የምግብ ዋስትናን ለማረጋገጥ፣ ዘላቂ የስራ እድሎችን በስፋት ለመፍጠር የጀመራቸውን ስራዎች እንደሚያስቀጥል እንዲሁ በመግለጫው አስታውቋል።
3: በምርጫ ቦርድ መግለጫ መሰረት ብልጽግና ፓርቲ እስካሁን ውጤታቸው ከተገለጸ 501 የህዝብ ተወካዮች ምክር ቤት መቀመጫዎች 438ቱን ማሸነፍ ችሏል። ተፎካካሪ ፓርቲዎች ደግሞ 41 የህዝብ ተወካዮች መቀመጫዎችን አግኝተዋል። ተፎካካሪ ፓርቲዎችስ ከአጠቃላይ የምርጫ ውጤት በኋላ ምን አሉ?
7: በአጠቃላይ ወደ 86 ገደማ መቀመጫዎችን በማግኘት ቀዳሚ የሆነው ኢዜማ ነው። ኢዜማ ዛሬ ባወጣው መግለጫ ለብልጽግናና ድምጽ ላገኙ ሌሎች ተፎካካሪዎች የእንኳን ደስ አላችሁ መልእክቱን አስተላልፏል። ከዛም ቀጥሎ እንግዲህ አሸናፊው ፓርቲ መንግስት ከመሰረተ በኋላ በተለይም የዲሞክራሲ ምህዳርን የማስፋት ጉዳይ ላይ እንዲሰራ ጥሪውን አቅርቧል። እንዲሁም ደግሞ ለሀገር እድገትና ለውጥ የሚመጡ ሐሳቦች ከሁሉም ወገኖች ሊገኙ ስለሚችሉ ብልጽግናም እነዚህን ሐሳቦች ኮንሲደር አርጎ እንደዚህ አይነት አማራጭ ሐሳቦችን እንዲሰማ ጥሪ አቅርቧል ማለት ነው። ተጨባጭ የተፎካካሪ ፓርቲነት ሚናውን ከዛሬ ጀምሮ እንደሚያከናውን አስታውቋል። እንግዲህ በቀጣዮቹ አመታት አረጋቸዋለሁ ካላቸው ጉዳዮች አንደኛው በጠንካራ ጎኖቹ ማስቀጠል ነው። ሁለተኛ ደግሞ የነበሩበትን ክፍተቶች በስትራቴጂና በሌሎች አስፈላጊ ተግባራት መሙላት የሚለው ነው። ከዛም በአጠቃላይ በአገሪቱ ጤናማና ዘመናዊ የፖለቲካ ባህል የማዋለድ ተግባሩን ባጠናከረ መልኩ እንደሚቀጥል ገልጿል። ሌላኛው አብን ይህን ምርጫ የገለጸው ህዝቡ ለሰላም ሲባል ውድ ዋጋ ከፍሎ ያሸነፈበት ወሳኝ የታሪክ እጥፋት ሲል ነው። ይሄ ምርጫ በአማራ ክልል የትጥቅ እንቅስቃሴ እያደረጉ ላሉ ኃይሎች ጠቃሚ መልእክት አስተላልፏል ሲል እንግዲህ ዛሬ ባወጣው መግለጫ አስታውቋል። ህዝቡ በምርጫው አማካኝነት የፖለቲካ ተሳትፎውን መብትና ነጻነቱን በኃይል የሚጋፉ የጎበዝ አለቆችን አዋጅ እንዲሁም የተፈጸመበትን ጥቃት እንደሚቃወም በዚህ ምርጫ አማካኝነት ማሳወቁንም ገልጿል። እንግዲህ አብንም በተመሳሳይ አሸናፊው ፓርቲ ማድረግ አለበት ብሎ ያስቀመጣቸው ጉዳዮች አሉ። በቀደምነት ያስቀመጠው በመላው ሀገሪቱ ህግና ስርዓት እንዲከበር እንዲሁም የዜጎች ደህንነትና ዋስትና እንዲረጋገጥ የሚል ነው። በተጨማሪም በሃይማኖትና በብሔር ማንነት ላይ ያነጣጠሩ ጥቃቶችን የማስቆም እንዲሁም ተንቀሳቅሶ የመስራት ነጻነትን የማስከበር ተግባራት በአዲሱ መንግስት ቀድሚያ ተሰጥቷቸው መሰራት ያለባቸው የቤት ስራዎች እንደሆኑ አስታውቋል። በተጨማሪም አብን በአማራ፣ ኦሮሚያና በትግራይ ክልሎች የሰላም አማራጭን እየተቀበሉ ያሉ ታጣቂዎች ወደ መደበኛ ህይወታቸው የሚመለሱበት መንገድ ተቋማዊ ስርዓት እንዲበጅለት ጠይቋል። በተጨማሪም የወልቃይትና የራያ አካባቢዎች ምርጫ እንዲደረግባቸው አብን ጠይቋል። ሌላኛው መግለጫ ያወጣው ፓርቲ በአማራ፣ ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ እንዲሁም በአዲስ አበባ ከተማ ምክር ቤቶች 4 ወንበሮችን ያገኘው የወሎ ህዝቦች ዲሞክራሲያዊ ፓርቲ ነው። ፓርቲው ህዝብ በይሁንታ የሰጠውን ድምጽ እንደሚያከብር ዛሬ ባወጣው መግለጫ አስታውቋል። ቀጣዩ 5 አመት የኢትዮጵያ ሁለንተናዊ ችግሮች የሚቀረፉበት እንዲሁም ደግሞ የሀገራዊ ምክክር በውጤት የሚጠናቀቅበት ይሆናል የሚል ተስፋውን በመግለጫው ጠቅሷል። በተጨማሪም ፓርቲያችን በአገር ሉዓላዊነት፣ የልማት እና የእድገት ጉዞን የሚያደናቅፉ የውጭም ሆነ የውስጥ የጠዋት ኃይሎችን ከመንግስት ጎን ቆመን የምንታገል መሆኑን እናረጋግጣለን ሲልም እንግዲህ ለመንግስት ያለውን ድጋፍም በመግለጫው ገልጿል።
3: አመሰግናለሁ አማኑኤል። አድማጮች አሁን ደግሞ አጫጭር ዜናዎችን ላሰማችሁ። ኢራን የነዳጅ ማዕቀብ እንደተነሳላት የውጭ ጉዳይ ሚኒስትሩ ገለጹ። ከዚህም በተጨማሪ በኢራን የባህር መተላለፊያ ላይ ተጥሎ የነበረው ክልከላ መነሳቱንም አባስ አራክቺ ተናግረዋል። የአሜሪካና የኢራን የመጀመሪያ ዙር ድርድር አበረታች ውጤት እንዳሳየ አሸማጋዮቹ ኳታርና ፓኪስታን አስታወቁ። ድርድሩ ትናንት እሁድ በስዊዘርላንድ ተጀምሯል። በአውስትራሊያ ታሪክ ከፍተኛ መጠን ያለው 2700 ኪሎ ግራም አደንዛዥ እጽ በቁጥጥር ስር ዋለ። እጹ 816 ሚሊዮን የአውስትራሊያ ዶላር እንደሚያወጣ ተገልጿል። በከፍተኛ ሙቀት ሳቢያ በፈረንሳይ በጣሊያንና ስፔን ማስጠንቀቂያ ተሰጠ። በፈረንሳይ ከግማሽ በላይ በሚሆኑ አካባቢዎች ሙቀቱ በማየሉ ትምህርት ቤቶች ተዘግተዋል። የሩሲያ ጦር ዶንባስን ለመቆጣጠር የሚያስችለውን ቁልፍ ከተማ መክበቡ ተገለጸ። ዶንባስ ከተማን ማያዝ የክሬምሊን ዋነኛ የጦርነት ግብ ነው። ዜናዎቹ እነዚህ ናቸው። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኬር ስታርመር ስልጣን ለቀቁ። ጠቅላይ ሚኒስትሩ ከጽፈት ቤታቸው ዛሬ በሰጡት መግለጫ ከሁለት አመት በፊት ወደ ጠቅላይ ሚኒስትርነት መምጣታቸው በህይወቴ የሚያኮራኝ ቅጽበት ነው ብለዋል። ስታርመር የሌበር ፓርቲያቸው ዋነኛ ጥያቄ እሳቸው በቀጣይ ምርጫ ለመወዳደር የተሻሉ ተማራጭ ስለመሆናቸው እንደሆነ ተክሷል። ፓርቲያቸው ለዚህ ጥያቄ የሰጠው ምላሽ በማዳመጥ ውሳኔውን በበጎ መቀበላቸውን ተናግረዋል።
8: The question my party is asking now is whether I am best placed.
9: ፓርቲዬ እየጠየቀ ያለው በቀጣዩ ምርጫ ለትመራን ትችላለህ ወይ የሚል ነው። ለጥያቄው የፓርቲን ምላሽ ሰምቻለሁ። መልሱንም በጸጋ ተቀብያለሁ። ውሳኔዎቼ የሞዳት አገሬን የሚያስቀድሙ ናቸው። ለዚህም ነው ስልጣኔን የምለቀው። ከነጉሱ ጋር ዛሬ ጠዋት ተገናኝቼ ውሳኔን አሳውቂያቸዋለሁ። የሌበር ፓርቲ ስራ አስፈጻሚ ፓርላማው ወደ ስራ ከመመለሱ በፊት ቀጣዩ እጩ ጠቅላይ ሚኒስትር የሚቀርብበትን የጊዜ ሰሌዳ እንዲያዘጋጅ ጠይቃለሁ።
8: on the 9th of July and completed by the summer recess.
3: ስታርመር ከባለቤታቸው ጋር ሆነው መግለጫውን የሰጡ ሲሆን ብዙዎች በጭብጨባ ድጋፋቸውን ገልጸውላቸዋል። ስታርመር ወደ ፖለቲካ የገቡት የሚሊዮኖችን ህይወት በተሻለ ሁኔታ ለመለወጥ መሆኑንም አስታውቀዋል። በአውሮፓውያኑ ሐምሌ 2024 ሌበር ፓርቲ ወደ ስልጣን እንደመጣም በንግግራቸው አስታውሰዋል። ባለፈው ሳምንት አንዲ በርንሃም በግሬተር ማንቸስተር ምርጫ ማሸነፋቸው የሌበር ፓርቲ መሪ በመሆን ስታርመርን እንዲገዳደሩ መንገድ ከፍቶላቸዋል። የምርጫ ውጤቱን ተከትሎ ጠቅላይ ሚኒስትሩ ከሚኒስትሮቻቸው ለአንዲ ቡርናሃም መንገዱን እንዲያመቻቹ ጫና በርትቶባቸው ነበር። የአሜሪካ ፕሬዝዳንት ዶናልድ ትራምፕም ጫና ይበረታባቸው ኪር ስታርመር ከጠቅላይ ሚኒስትርነታቸው ይለቃሉ በማለት በኃላፊነት የነበራቸውን ቆይታ ተችተው ነበር። ስታርመር ዛሬ ስልጣን መልቀቃቸውን ባሳወቁበት ንግግራቸው ስለ ባለቤታቸውና ልጆቻቸው በስሜት የተሞላ ንግግር አድርገዋል።
8: When I leave the biggest job in the country I shall spend more time.
9: የአገርቱን ትልቁን ስራ ስለቅ በቀጣይ እጅግ የሚጠቅም ስራ ላይ ጊዜ አውላለሁ። በቻልኩት መጠን በጥሩም ሆነ በመጥፎ ጊዜ ከጎኔ ለቆመችው ሚስቴ ጥሩ ባል ሆኛለሁ። የደስታዬና ኩራቴ ምንጭ ለሆኑት ለውብ ልጆቼ ጥሩ አባት ሆኛለሁ። አመሰግናለሁ።
3: ስታርመር ከጎናቸው የነበሩ ጓደኞቻቸውንና የሥራ ባልደረቦቻቸውንም አመስግነዋል። በተገቢው መንገድ ስልጣን እንደሚያስረክቡ የገለጹት ስታርመር ለቀጣዩ ጠቅላይ ሚኒስትር ሙሉ ድጋፋቸውን እንደሚሰጡም ተናግረዋል። ስታርመር የተረከቡት ፓርቲ በፖለቲካ በፋይናንስና በሞራል የላሸቀ እንደነበር ጠቅሰው ቀጣዩ ጠቅላይ ሚኒስትር ከሁለት ዓመት በፊት ከነበረው አንጻር ጠንካራ የሆነና ፍትህ የሰፈነበት አገር እንደሚረከቡ ማወቅ አለባቸው ብለዋል። ዩኬ በአጭር ጊዜ ውስጥ የተለያዩ ጠቅላይ ሚኒስትሮች ተፈራርቀውባታል። የስታርመርን መልቀቅ ተከትሎ ስልጣን የሚረከቡት መሪ በአስር ዓመታት ጊዜ ውስጥ ሰባተኛው ጠቅላይ ሚኒስትር ይሆናሉ።
10: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁና መሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን ጎብኙ። ቢቢሲ ኒውስ አማርኛ የዩቲዩብ ገጻችንንና የዋትስአፕ ግሩፓችንን በመቀላቀል መረጃዎችን ታገኛላችሁ። ነገ በሌሎች ዘገባዎች ጠብቁን። እስከዚያ በያላችሁበት መልካም ምሽት መልካም ጊዜ።

0: ድምፅ ባይቶ ዓቂቡ ኣብቲ መረፃ ከም ዝተዓወተ ተገሊጹሎ እቲ ብሓደ ሰነ 226 ዝተካየደ መረፃ ብጎንፂ ክስታት ዓፈናን ውሱን ተሳትፎ ተቃወምቲ ሓይልታትን ዝተዓብለለ እዩ ነይሩ ዝብል ነቐፌታ ከም ዝቐረበሉ ይፍለጥ እቲ ካብ 501 ዝተወዳደሮ ን438 ወናብር ዝተዓወተ ውድብ ብልፅግና ሓድሽ መንግስቲ ክምስርት እዩ ኣብዪ ኣሕመድ ድማ ኣብ መጀመርታ ጥቅምቲ ንካልኣይ እብረ ዘመነ ስልጣኑ ቃል መሓላ ክፍ ጽም ትጽቢት ይግበር እዚ ንደገፍቲ ኣብዪ ተስፋ ኮይኑ ነቲ ንሱ ዝመርሖ ዘሎ ቁጠባዊ ዕቤት ክቐጽሎ እዩ ዝብል እምነት ኣለዎም እንትኾነ ካልኦት ወገናት ኣብዪ ኣብ ስልጣን እንተቐጺሉ እታ ኣብ ኣፍሪቃ ብበዝሒ ህዝቢ ካልአይቲ ዝኾነት ሃገር ዘለዋ ውሽጣዊ ፍልልያትን ፀገማት ፀጥታን ክብእስ እዩ ዝብል ስግኣት ኣለዎም እቲ ወዲ 49 ዓመት ቀዳማይ ሚኒስትር ኣብ 218 ብህዝባዊ ተቃውሞታት ናብ ስልጣን ምስ መፀ ፍልልያትን ምፅባ ብዘካየዶ ፃዕሪ ንኣዳ ረኺብሉ ነይሩ እዚ እናኾነ ግና ነቶም ንልዕሊ 20 ዓመታት ብኣብዝሓ ንመንግስቲ ዝመርሑ ፖለቲከኛታት ትግራይ ኣቆጢዑ እዩ ድሕሪ ሓደ ዓመት ድማ ምስ ኤርትራ ን20 ዓመታት ዝቐፀለ ጎንፅን ምትፍናንን ንምፍታሕ ብዝገበሮ ፃዕሪ ሽልማት ኖቤል ሰላም ክወስድ በቂዑ ይኹን እምበር ክኢላታት ፀጥታ እቲ ሃገር ዳግማይ ናብ ኩናት ክትምለስ ከም እትኽእል ይሰግኡ ኣለዉ እቲ ኣብ ክልላት ኣምሓራን ኦሮምያን ዘሎ ዓመፅን ህልቂትን ዘስዓበ ጎንፅታት እውን ደው ክብል ከምዘይከኣለ ይሕብሩ መረፃ ኣብ ዝተካየደሉ መዓልቲ ኣብተን ዝለዓለ ብዝሒ ህዝቢ ዘለዎን ክልተ ክልላት እቲ ሃገር ኣምሓራን ኦሮምያን ምስ መንግስቲ ዝዋግኡ ዕጡቃት ጉጅለታት ብዝፈጠሮ ስክፍታ ድሕነት 143 ማእኸላት መረፃ ክኽፈታ ኣይከኣላን ኣብ ኣምሓራ ዝርከቡ ምልሻታት ፋኖን ኣብ ኦሮምያ ዝንቀሳቀስ ሰራዊት ሓርነት ኦሮሞን ነቲ መረፃን ውፅኢቱን ነፂጎም ኣለዉ ኣብታ ንክልተ ዓመታት ኩናት ዝተካየደላ ትግራይ መረፃ ኣይተካየደን ኣብታ 38 ማእኸላት መረፃን 6,000,000 ነበርትን ዘለዋ ክልል ህዝቢ ሙሉእ ብምሉእ ተገሊሉ ኣብ ዘለሉ እዋን ድማ ዳግም ኩናት ክልዓል ይኽእል እዩ ዝብል ስጋኣት እናወሰኸ ይኸይድ ኣሎ ኣብ እዋን ኩናት ሰራዊት ኤርትራ ምስ ሓይልታት መንግስቲ ኢትዮጵያ ከም ዝተሰለፈ ይዝከር እቲ ጎንፂ ካብ ዝውዳእ ንድሓር ድማ ዝምድና ኣዲስ ኣበባን ኣስመራን ተዘሪጉ ይርከብ ኣብዚ እዋን ኣስመራ ምስ መራሕቲ ትግራይ ዝምድናታት ብምስራታ ክኸሳን ከሎ ዝኾነ ሓድሽ ጎንፂ እንተተላዒሉ ኤርትራ ምስ ሓይልታት ትግራይ ክትውግን ተኽእሎ ከም ዘሎ ይጥቀስ ኣዲስ ኣበባ ኣብታ ምስ ኢትዮጵያን ኤርትራን ትዳዎ ሱዳን ኣብ ዝካየድ ዘሎ ኩናት ሕድሕድ ኢዳ ብምእታው ክትክሰስ ፀኒሓ እያ ኢትዮጵያ ነዚ ብተደጋጋሚ እኳ እንተነፀገቶ ንዕጡቅ ሓይሊ ሱዳን ዝኾነ ሓይሊ ውሃቢ ህፁፅ ደገፍ ከም እትድግፍ ግና ዝተፈላለዩ ፀብፀባት ይገልፁ ሓይልታት ኤርትራን ትግራይን ብወገኖም ምስ ወታደራዊ ሓይሊ ሱዳን ጥቡቅ ምትእሳር ከም ዘለዎም ካብ ነዊሕ እዋናት ሒዙ ክግለፅ ፀኒሑ እዩ እዚ ውህደታት ኣብቲ ዞባ ዘራግተራ ክህልዎ ከም ዝኽእል ይስጋእ ቅድሚ እቲ መረፃ ምክያዱ ህወሓት ነቲ ብቀዳማይ ሚኒስተር ኣብዪ ዝተመዘዘ ግዜያዊ ምምሕዳር ብምፍራስ ቅድሚ ኩናት ዝነበሮ ምምሕዳር መሊሱ እዩ ኣብ ክራይሲስ ግሩፕ ተንታኒ ቀርኒ ኣፍሪቃ ዝኾነ ማግኑስ
1: ተይለር very polarized poisonous regional politics
2: ውሃድ ምፀላእቲ ኢትዮጵያ ይውግነሎ ዝብል ጫፍ ዝሓዘ መርዛም ዞባዊ ፖለቲካ ኣዲስ ኣበባ ናብ ዞባዊ ጎንፂ ክዓበሉ ዝኽእል ዕድል ዝለዓለ እዩ
0: ኣብ ሓደ እዋን ኣብ ሚኒስትር ጉዳያት ወፃኢ ኣሜሪካ ዝሰርሕ ዝነበረ ተንታነ ኣፍሪቃ ካሜሮን ሃድሰን ንቢቢሲ ኣብ ዝሃቦ ቃል እቲ ሓደጋታት ሓቀኛን ብክልቲኡ ወገን ዝድረኽን ኢሉ ተጋሩ ነቲ ንዓበየ ዝኸይድ ዘሎ ወጥሪ ሓላፍነት ዝስከሙ ኮይኖም ንምኸተ ምሕዳስ ይሸባሸቡ ከም ዘለዉ ዝሕብር ምንቅስቃሳትን መግለፅታትን ክገብሩ ፀኒሖም እዮም ይብል ሃድሰን ህወሓት ብሓይሊ መንእሰያት ይዕጥቅ ከም ዘሎ ቢቢሲ ትግርኛ ሰፊሕ መደብ ምስርሑ ይፍለጥ ብመሰረት ሃድሰን ዝቕፅሉ ኣዋርሕ ንመጻኢ ኢትዮጵያ ክውስኑ ይኽእል እዮም ሕዚ ድማ ሓፀርቲ ዜናታት ክነግረኩም ኣብ ኤርትራ ዘጋጠመ ሓደጋ መኪና ሞተ 2 ሰባት ኣስዒቡ ኣብቲ ኣብ መንጎ እምኒ ሓይልን ድርኮን ዘጋጠመ ሓደጋ 7 ሰባት እውን ከቢድን ቀሊልን ማህሴት ወሪድዎም እታ 9 ሰባት ፅዒና ዝነበረት መኪና ናብ መንደፈራ እናተጓዓዘት እንከላ እያ ኣብ ቢንቶ ፀዲፋ ኢራን ተቆጻጸርቲ ኒውክለር ናብቲ ሃገር ከኣትዎ ከም ዝተሰማምዐት ምክትል ፕረዚደንት ኣሜሪካ ፍሊጡ ምስ ወከልቲ ቴሄራን ንምዝርራብ ኣብ ስዊዘርላንድ ዝርከብ ጄዲ ቫንስ ነቲ መስርሕ ንምውሃድ ምስ ዓለም ለኻዊ ተቆጻጸሪ ትካል ኒውክለር ልዝብ ከም ጅመር ገሊጹ። እቲ ስጉምቲ ዋሽንግተን ቴሄራን ብመሰረት ዝኣተወ ቃል ኣብ ውሽጢ 60 መዓልታት ናይ መወዳእታ ስምምዕ ክበፅሓ ኣፍ ደገ ዝኸፍት ምዃኑ መንጎኛታት ናይቲ ዘተ

0: ፓኪስታንን ኳታርን ገሊጸን አብ ዘዓበይቲ ካል ነዳድ ኳታር ዝተወልዐ ባርዕ ብውሕዱ 13 ቀቲሉ እቲ ኣብቲ ኣብ ራስ ላፋን ዝርከብ ዞባ ኢንዳስትሪ ዘጋጠመ ባርዕ ዘስዓቦ ነቱጊ ንነበርቲ ርእሰ ከተማ ዶሃ ከይተረፈ ዘሰንበደ እዩ ነይሩ ኣብቲ ባርዕ ካልኦት 6 ቆሲሎም ኣለዉ ሚኒስተር ፀዓት ኳታር እቲ ነቱጊ ንሰደድ ነዳድ እቲ ሃገር ከም ዘይዕንቅፎ ተዛሪቡ ብተፃባእቲ ዝተፈፀመ ከም ዘይኮነ ዝነፀረ ሚኒስተር ሰዓድ ሸሪዳ ኣልከዓቢ ጠንቂ ናይቲ ሓደጋ ንምፍላጥ ምርመራ ካይድ ከም ዘሎ ሓቢሩ ሰራዊት ሚያንማር ብሞት ልዕሊ 700 ሲቪላውያን ከም ዝሕተት ሕቡራት ሃገራት ገሊፁ ብፅሕፈት ሰብኣዊ መሰላት ናይቲ ውድብ ኣብ ዘውፅኦ ሓድሽ ፀብፃብ ድሕርቲ ኣብ ዝሓለፈ ዓመት ዝተካየደ መረፃ ኣብ ዝነበረ 6 ኣዋርሕ ጥራሕ 153 ቆልዑን 224 ደቂ ኣንስትዮን ዝርከብዎም 701 ሰባት ተቐቲሎም እቲ ኣብ 221 ዝተካየደ ወታደራዊ ዕልዋ ዝመርሐ ኣዛዚት ሰራዊት ፕረዚደንት ኮይኑ ምህላው ይፍለጥ ኣብ ዓባይ ብሪጣንያ ኣብ ከተማ ግላስጎ ኣሜን ዝስሙ ወዲ 15 ዓመት ብምቕታሎም ተኸሲሶም ዝነበሩ ክልተ ሰገናት ኣብ ቤት ፍርዲ ቀሪቦም ኣዝየ ብርሃነ
1: እሶም ዕድሚኦም 16-17 ዝኾኑ ክልተ ኮተቴ ብ5 መጋቢት 2025 ኣብ ግላስጎ ከባቢ ሴንት ጆርጅስ ክሮስ ንኣሜን ተኽላይ ብሴፍን መጥበስን ኣፈራሪሖም ከም ዝቐተልዎ ዓቀብቲ ሕጊ ላዕለዋይ ቤት ፍርዲ ይኸሱ ምስ ኣብኡ ኣብ ግላስጎ ዝነብር ዝነበረ ወዲ 15 ዓመት ኣሜን ብሰንኪቲ ዝወረዶ ከቢድ መጥቃዕቲ ኣብ ክላራንዳን ስትሪት ከም ዝሞተ እዩ ዝሕበር እቶም ክልተ ኮተቴታት ግን ኣብቲ ዝቐረበሎም ገበን ከም ዘይፈፀሙ እዮም ዝገልፁ ቅድሚ ትቕትለት ኣብ መንጎ ኣሜንን እቶም ተኸሰስትን ተኸታተሊ ምስሓባት ከም ዝነበረ ዓቃብ ሕጊ ገሊጹ ብ12 ለካቲት 225 ኣብ ጎደና ግሬት ዊስተርን ንኣሜን ኣብ ርእሱ ኣካላቱን ደጋጊሞም ብምውቃዕን ብእግሮም ከም ዝረገፅዎን ይኽሰስ ኣብ ቤት ፍርዲ ዝቐረበ ቪድዮታት ከም ዘርእዮ ኣሜን ብ3 ኮተቴታት ክውቃዕ ከሎ ግደፍዎ ዝብል ድምፅታት ይስማዕ ነይሩ ኣብ ካልእ እዋን ድማ ክልቲኦም ወገናት ኣብ ጥቓ ሓደ ባር ዓበይቲ ከራሩን ጎዞሞን ሒዞም ክጋጠሙ ተራእዮም እዮም እቲ ወዲ 16 ዓመት ተኸሳሲ ደም ዝተፀየቐ ክዳኑ ኣብ ስፍራ ኣታኽልቲ ብምድርባይን እቲ ሴፍ ብምጥፋእን ፍትሒ ንምዝባዕ ፈቲኑ ዝብል ተወሳኺ ክሲ ቀሪብሉኣሎ ንሱ ግን ኣሜን ባዕሉ ሓፂን ዓጢቑ የጥቃዓና ስለ ዝነበረ ንብፃየ ንምክልኻለ ነቲ ተግባር ፈፂመዮ ዝብል ፍሉይ መከላኸሊ ኣቕሪቡ መርምራታት ከም ዘርእዮ ኣሜን ኣብ ዝመተሉ እዋን ኣብ ኣካላቱ ዝኾነ ናይ ኣደንዘስቲ ወይ ኣልኮል ጥልዋ ኣይነበሮን እቲ ወዲ 16 ዓመት ተኸሳሲ ብ7 መጋቢት ድሕሪ ፍጻመ ክእሰር ከሎ ኣብ ኣካላቱ ዝኾነ መውቃዕቲ ከም ዘይተረኽበሉ ተፈሊጡኣሎ እቲ ወዲ 17 ዓመት ከ ፀኒሑ ኣብ 22 መጋቢት ተታሒዙ ፖሊስ ካብ ጎደና ካላራንደን ጸሊም ካራን መሸፈኒኡን ረኺቡኣሎ እቲ መጥቃዕቲ ዝፈፀመሉ መጥበሲ ድማ ኣብ ሓደ ጓሓፍ ተረኺቡ እቲ ክሳብ ሓምለ ክቕፅል ትፅቢ ዝግበረሉ ፍርዲ ሕጂ እውን ገና ክቕፅል እዩ
0: ንሎማዓልቲ ዝበልናዮም ምድላዋትና እዚኦም ነይሮም ዝኸበርኩም ሰማዕትና ተወሳኺ ሓበሬታታትን ትንታንታትን ኣብ መርበብ ሓበሬታና www.bbc.com/ትግርኛ ኣብ መርባ ፌስቡክና ቢቢሲ ኒውስ ትግርኛ ናብ ዋትስኣፕ ቻነልና ቢቢሲ ኒውስ ትግርኛ ብምፅምባር ንዩቲዩብ ቻነልና ቢቢሲ ኒውስ ትግርኛ ሰብስክራይብ ንቲክቶክ ቢቢሲ ኒውስ ትግርኛ ድማ ፈሎው ብምግባር ትረኽቡና ኩሉ ግዜ ንዓና ሓሪኹም ስለትከታተሉና ርእቶኹም ስለትህቡና ኣዝየ እየ ዘመስግነኩም ኣየን ጽጋቤ ጽባሕ ክንረሃብ ኢና ሰላም ሰላም